0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን ሰላም ቀን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሸኒ ካፍ ጊሜል በሲቫን ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁን 8 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ሰኔ 1 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዳኒ ሩኪ ሲሆን የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባ የደጀን ዙን መመሪያና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
3: ሰጠኝ ዘመና መሰግናለሁ። አርዕስተ ዜናም የመን ውስጥ የሚገኘው ሁቲም አማጽያን ወደ እስራኤል መካከለኛው ክፍላተ ሀገር ሚሳይሎችን ወነጨፉ። ኢራን ትናንት ማታ ቢያንስ 10 ብላስቲክ ሚሳይሎችን ወደ እስራኤል ወነጨፈች። በሰውና በንብረት ላይ ጉዳት አልደረሰም። የአየር ኃይል ንጋቱ ላይ በኢራን ውስጥ ወታደራዊ ኢላማዎችን አጠቃ። በጸጥታ መደፍረስ ምክንያት ዛሬ በመላ እስራኤል ትምህርት ቤቶች ዝግ ናቸው። ጠቅላይ ሚኒስትር ቢንያሚን ናታንያሁ ምክክር አደረጉም። ፕሬዚዳንት ትራምፕ እኔ ነኝ የምወስነው እንጂ ናታንያሁ አይደሉም አሉ። በአረብ እስራኤላውያን ማህበረሰብ ውስጥ በድጋሜ ግድያ ተፈጸመ። ሌሊቱን ሁለት ሰዎች ተገደሉ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ከጥቂት ደቂቃ በፊት የመን ውስጥ የሚገኘው የሁቲም አማጽያን ወደ እስራኤል መካከለኛው ክፍላተ ሀገራት ሚሳይል ወነጨፈ። የእስራኤል አየር ኃይል ንጋቱ ላይ በኢራን ውስጥ ወታደራዊ ኢላማዎችን አጠቃም። ኢራን ትናንት ማታ ወደ እስራኤል ለተኮሷቸው ሚሳይሎች አጻፋውን ጀግናው የአየር ኃይል ንጋቱ ላይ በመካከለኛውና ምዕራባዊ ኢራን ማጥቃቱን ወታደራዊ ቃል አቀባይ አስታወቀም። የእስራኤል መከላከያ ሰራዊት ቃል አቀባይ እንደገለጸው የአየር ኃይል በአሁኑ ሰዓት በኢራን ምዕራባዊና ማዕከላዊ ክፍሎችም የሚገኙ ኢራንን አገዛዝ ወታደራዊ ኢላማዎችን እያጠቃ መሆኑን አስታወቀም። በኢራን የሚገኙ የብዙሃን መገናኛ አውታሮች በኢራን ዋና ከተማ ቴህራን እና በተለያዩ ቦታዎች ላይ ከፍተኛ ብርቱ የቦምብ ፍንዛታ መሰማታቸውን ገለጹ። የፒቁድ የመከላከያ ሰራዊታችን የፒቁድ እዝ ፒቁድ አወርፍ ያወጣው አስቸኳይ መመሪያዎችም በመላው እስራኤል ሀገር የትምህርት ተቋማት ዛሬ ሰኞ ተዘግተዋል። የስብሰባ ገደቦችና የሰላማዊ ህዝብ መከላከያ መመሪያዎችም ተጥለዋል። ዛሬ በመላ ሀገሪቱ የሚገኙ የትምህርት ተቋማት ዝግ ይሆናሉ። የማትሪክ የባግሩት ፈተናዎች አይሰጡም። እንዲሁም የርቀት ትምህርት በኢንተርኔት አይኖርም። በዩኒቨርሲቲዎችና በኮሌጆችም ዛሬ ትምህርት አይኖርም። የሀገር ውስጥ መከላከያ እዝ ፒቁድ አውሬ ባወጣው መመሪያ መሰረት በክፍት ቦታዎች ላይ እስከ 200 ሰዎች ብቻ መሰብሰብ ይፈቀዳል። በህንፃዎች ወይም በቤት ውስጥ ደግሞ እስከ 500 ሰዎች መሰብሰብ የሚፈቀድ ሲሆን ይህም የሆነው በተገቢ የመከላከያ ጊዜ ውስጥ ወደ ደረጃ ያለው የተጠበቀ የመጠለያ ክፍል መግባት የሚቻል ከሆነ ብቻ ነው ተብሏል። የስራ ቦታዎች በተገቢው የመከላከያ ጊዜ ውስጥ ደረጃውን የጠበቀ መጠለያ ክፍል መድረስ የሚቻል ከሆነ መስራት ይቻላል። በባህር ዳርቻዎች የመዝናኛ ባህር ዳርቻዎች ለህዝብ ዝግ ናቸው። በመላ ሀገሪቱ የሚገኙ የህዝብ የአደጋ መከላከያ መጠለያዎችም ሚክላቶች ይከፈታሉ። እነዚህ መመሪያዎች እስከ ነገ ምሽት 8 ሰዓትም ድረስ ጸንቶ ይቆያል። የጤና ጥበቃ ድርጅቶች፣ የኮፓት ሆሊሞችና የፍርድ ቤቶች የሥራ ፍርድ ቤቶች ዛሬ የሰው ኃይል ቀንሰው ይሰራሉ። የጤና ተቋም ድርጅትም ኮፓት ሆሊም ዛሬ በተገደበ አቅም ስራቸውን ያከናውናሉ ተብሏል። እንዲሁም ፍርድ ቤቶች እና የሰራተኞች ፍርድ ቤቶች ደግሞ በአስቸኳይ ጊዜ የስራ መመሪያ መሰረት ብቻ የሚሰሩ ይሆናሉ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የጸጥታ ምክክር አደረጉ። ፕሬዚዳንት ትራምፕ እኔ ነኝ የምወስነው እንጂ ኔታንያሁ አይደሉም አሉ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ማታም ከኢራን ወደ እስራኤል የተኮሱትን 10 ሚሳይሎችን ተከትሎ ሁሉም ሚሳይሎች መክነዋል። ቀደም ብሎም ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር ካደረጉት የስልክ ውይይት በኋላ የጸጥታ ምክክር አካሂደዋል። ጠቅላይ ሚኒስትር በሁለቱ መሪዎች መካከል የተደረገው ውይይት ተከትሎ አንድ የአሜሪካ ባለስልጣን አክሲዮስ ለተባለው የዜና ድረ ገጽ እንደገለጹት የእስራኤል ጥቃት በቅርቡ ይፈጸማል ብለው እንደማያስቡ ተናግረው ነበረ። ከኢራን ጋር የሚደረገውን ድርድር ለማጠናቀቅ የሚፈልጉት ፕሬዚዳንት ትራምፕ ኔታንያሁ ከኢራን ጋር የሚደረገው ስምምነት ከመቀበል ውጭ ሌላ ምርጫ እንደማይኖር ገልጸዋል። ትራምፕ ለፋይናንሻል ታይምስ ጋዜጣ በሰጡት መግለጫ እኔ ነኝ የምወስነው እንጂ ኔታንያሁ አይደሉም ያሉ ሲሆን ስምምነቱ ሳይሳካ ቢቀር ወደ ኢራን የኮማንዶራ ወታደራዊ ጥቃት የማድረግን አማራጭም እንደሚያጤኑበት አክለው ገልጸዋል። ከዚህ ቀደም ትራምፕ ለካናዳ ሾት የዜና አውታር እንደተናገሩት እስራኤል በቂ ምላሽ የሰጠች በመሆኑ ተጨማሪ ጥቃት ማድረስ አያስፈልግም ብለው ተናግረው ነበረ። ግን ትራምፕ የተናገሩት ቃል እንዳሉት አልሆነም። እስራኤል መከላከያ የእስራኤል በኢራን ላይ የአጸፋ እርምጃ ወስዳለች። በአረብ እስራኤላውያን ማህበረሰብ ውስጥ በድጋሚ ግድያ ተፈጸመ። ሌሊቱን ሁለት ሰዎችም በጥይት ተኩስ ተገደሉ። በአረብ ማህበረሰብ ውስጥ በድጋሚ ግድያ ወንጀል ተፈጽሟል። በማሌ ኤሮን አካባቢ አስተዳደር ሸንጎ ስር በሚገኘው ሚሽራፋ መንደር ውስጥ የአንድ የሰላሳ ዓመት ሰው በተኮሰበት ጥይት ተገሏል። ከዛ ጥቂት ጊዜ ቀደም ብሎም በክፋር ካራ መንደር ውስጥ ሌላም የሰላሳ ዓመት ወጣት በጥይት ተገሏል። ፖሊስ የወንጀል ምርመራ ጀምሯል። የአብርሃም እቅዶች ከተባለ ድርጅት የተሰጠው መረጃ እንደሚያመለክተው የዚህን ዓመት መጀመሪያ ጀምሮ የዚህን የያዝነው 2026 ዓ.ም ከጀመረበት ቀን አንስቶ እስካሁን በአረብ ማህበረሰብ ውስጥ 127 ሰዎች ተገለዋል። በፊሊፒንስ በሬክታር መለኪያ በ7.8 የሆነ ከፍተኛ የመሬት መንቀጥቀጥ ተከሰተም። የጹናሚ ማዕበል ማስጠንቀቂያም ተሰምቷል። በፊሊፒንስ በሚገኘው ሚንዳናኦ ደሴት ላይ በሬክታር 7.8 የደረሰ ብርቱ ከባድ የመሬት መንቀጥቀጥ ተከስቷል። የመሬት መንቀጥቀጥም ተከትሎ በአሜሪካ የባህር ዳርቻዎች ላይ የጹናሚ ማዕበል ከፍተኛ ማዕበል ማስጠንቀቂያ ተሰምቷል። በዚህ የተፈጥሮ አደጋ ምን ጉዳት እንደደረሰ የተሰጠ መግለጫ የለም። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን ከትናንት ዛሬ የሙቀቱ መጠን በጥቂቱ ይጨምራል፣ ነገም የሙቀቱ መጠን ይጨምራል ነው ያሉት የአየር ጸባይ ተመራማሪዎችን። የሰዓቱ ዜና እስከዚሁ ነው። ሰጠኝ
2: ይሻያው ለሰዓቱ ዜና እናመሰግናለን። የተከበራችሁ አድማጮቻችን፣ ይህ ካለው ወቅታዊ ሁኔታ አንጻር በደጀንዙ ከሚያገለግለው ባልደረባችን ሻለቃቸው ባየ ጋር አሁን የደጀንዙ መመሪያዎችን በተመለከተ ቃለ ምልልስ እናካሄዳለን። አይቸው እንደምን አደርግ?
4: ራስልኝ ሰጠኝ እንደምናደራል እንደውም ሻያው መልካም ህዝብ እስራኤል አድማጮቻችን በመሉ እንደምናደራችሁ
2: ተናነን እንግዲህ ያው እንደምታውቁት ላንት ምሽት የኢራን መንግስት ወደ እስራኤል አስር የሚሆኑ ሚሳኤሎችን እንደተኮሰ ነው የደጀንዙም የመመሪያ ለውጥ አድርጓልና በተጨባጭ ያለው ሁኔታ ምን ይመስላል?
4: አመሰግናለሁ ሰጠኝ። እንግዲህ ዞሮ ዞሮ ወደዚህ ቀን መግባታችን እጅግ በጣም ያሳዝናል። መቼም ጦርነትን ማንንም የሚፈልገው ሰው የለም። ዞሮ ዞሮ ግን መጨረሻ ላይ አንተ በመጥቃት በሚደርስበት ሰዓት ሀገርህን የመከላከል ደግሞ የአንተ ግዴታ እስከሆነ ድረስ እንደ ሀገር የራሳችን መከላከል ማለብን። አሁን እንደተከስከው ወደ 10 ሚሊዮን ከዛ በላይ የሚሆኑ ሮኬት ሚሳኤሎች ተወንጭፎብናል። ለዛም እንግዲህ መከላከያ እንዳየን ሁሉ ወንጭፎ መልሶታል። ሁላችንም ለማስታወስ ያህል የአደጋ መከላከያ መጠለያ ክፍላችን ያው ከትናንትና ምሽት ጀምሮ እንደ ዙረን እንደገና ወደዚህ ሁኔታ እንደተመለስንና የአደጋ ማስጠንቀቂያ ደወል ስንሰማ ቅድመ ማስጠንቀቂያዎች አሉ። ይሄን እንግዲህ የቅርብ ቀን ትዝታችን ነው። እናስታውስ ነው ቅድመ ማስጠንቀቂያው ሲሰሙ ወደ አደጋ መከላከያ መጠለያ ክፍል መጠጋት ወዲያውን የአደጋ ማስጠንቀቂያ ስንሰማ ደወሉን ስንሰማ ማለት ነው ወደ አደጋ መከላከያ መጠለያ ክፍል መግባትና ውጡስ ከሚባል ድረስ መውጣት እንዳለብን ይሄ መመሪያውን የምናታውሱን ዛሬ ቤታደሰ ነው። እንግዲህ የሚሰጡት ቅድመ ማስጠንቀቂያዎች ሁለት አይነቶች ናቸው። እንግዲህ ቢያንስ ከሊባኖስ የሚወነጨፉት ከሆኑ ከደንበሩ አካባቢ ከሆነ እስከ 0 እስከ 2 ኪሎ ሜትር ድረስ ይቅርታ ደቂቃ ድረስ በኋላ የአደጋ ማስጠንቀቂያ ደወል እንሰማለን ማለት ነው። 2 ደቂቃ ያህል ማክሲሙም ወይም በዛ ከተባለ በሌላው የሀገራችን ክፍል ግን ከሊባኖስ የተወነጨፈውን የ2 ደቂቃ ጊዜ ነው ያለን። ይህ ጊዜ ደግሞ ለአደጋ መከላከያ መጠለያ ክፍል የምንገባበት ጊዜ ማለት ነው። ከየመን ቀደም ሲል አሁን እንደነበረው አደጋ ማስጠንቀቂያ
2: ነሃሪያ አካባቢ ላሉት ግን እስከ 2 ደቂቃ ላይሆን ይችላል።
4: ከነሃሪያ አካባቢ ያሉትኝ እስከ ያው የትናንትስ ምንድነው ጦርነቱ በሚያልበት አካባቢዎች በሙሉ ከዜሮ ማለትም አንዳንዴ ላይ የአደጋ ማስጠንቀቂያ ቅድመ የአደጋ ማስጠንቀቂያ ሳንሰማ ወደው የሚሰማለ ለለጉት ግን አሁን ግን ከዜሮ እስከ 2 ደቂቃ ድረስ ባለው ጊዜ ውስጥ ወደውን የአደጋ ማስጠንቀቂያ እንደተላከን መግባት አለብን። ከሌሎች የሀገራችን ክፍል 2 ደቂቃ ያው ይህ ከሊባኖስ የሚወነጨፍ ማለት ነው። ከኢራን ወይም ከየመን ቀደም ሲል የተወነጨፈው የሰማነው ከሆነ ግን ያ ማስጠንቀቂያው ጊዜ ወይም ወደ አደጋ መከላከያ መጠለያ ክፍል የምንገባበት ጊዜ ትንሽ ሊኖረው ይችላልኝ እና እስከ 3 ደቂቃዎች ሊኖሩ ይችላሉ። ወዲያውን የአደጋ ማስጠንቀቂያ ደወል ስንሰማ መግባት ነው። እዚህ ላይ ትልቁ ልዩነት ምንድነው? ከሊባኖስና ከኢራን ወይም ከሊባኖስ የሚወነጨፉ ሚሳኤሎች የጊዜው ሁኔታ ወደ አደጋ መከላከያ መጠለያ የምንገባበት ጊዜ የተለያየ መሆኑ ነው። ይሄን ልብ ማለት አለብን። አንዳንዴ ደግሞ የአደጋ ማስጠንቀቂያው ነው ወይም ቅድመ አደጋ ማስጠንቀቂያ ሳንሰማ ወደ አደጋ መከላከያ መጠለያ ክፍል የሚያስገባ የአደጋ ማስጠንቀቂያ ደወል ልንሰማ እንችላለን። በዚህ ጊዜ ሁላችንም ወዲያውን ወደ አደጋ መከላከያ መጠለያ ክፍል መግባት አለብን። እንግዲህ ልብ እንበል የአደጋ መከላከያ መጠለያ ክፍል ስንል ምን ማለት ነው የሚባለው አሉ። ለማስታወስ ያህል ከቤታችን ውስጥ ያለ የአደጋ መከላከያ መጠለያ ክፍል አለ። ከፎቁ ያለ የአደጋ መከላከያ መጠለያ ክፍል አለ። ከፎቁ ስር ያለ የአደጋ መከላከያ መጠለያ ክፍል አለ። ወይም ደግሞ ከቤቱ ውጭ ሚቅላጤ ያለ የምንጠራው እሱም የአደጋ መከላከያ መጠለያ ክፍል አለ። ሌላው በተጨማሪ በአደጋ ጊዜ በጦርነት ጊዜ በጋራ የምንጠቀምበት የአደጋ መከላከያ መጠለያ ክፍል ያ እንግዲህ የተለያዩ የመኪና ማቆሚያዎች ከቤት ስር በታች ያሉ ወይም ቀደም ሲል በተለይ በመርካዝ አካባቢ በምናያቸው ትላልቅ የባቡር ሀዲዶች የሚያልፉበት መሬት ውስጥ ያሉ ይሆናሉ ወይም ትላልቅ የመኪና ማቆሚያዎች ሊሆን ይችላሉ። ያ ግን የሚሆነው የደጀንዙ አይቶ መርምሮ ከኢሪያው ጋር ባንድ ላይ በመሆን ይህ እንደ አደጋ መከላከያ መጠለያ ክፍል ያገለግል ይችላል ተብሎ ከተፈቀደ በኋላ ነው። ይሄን ማወቅ የምንችለው ደግሞ ወደ ከተማው ከንቲባ በመደወል በአቅራቢያችን ያለ በጋራ የምንጠቀምበት የአደጋ መከላከያ መጠለያ ክፍል የት ነው ብሎ መጠየቅና ወደዛ መሄድስ ምን ያህል ጊዜ እንዳለን አስቀድመን ማወቅ ለእያንዳንዳችን ግለሰብ ኃላፊነት ነው ያለብን። ይሄ ከሞላ ጎደል ዞሮ ዞሮ ግን የአደጋ ማስጠንቀቂያ ደወል ስንሰማ አይ ቅድመ ማስጠንቀቂያ አልተቀበልኩም ብሎ አለመግባት አይፈቀድም። ወዲያውን የአደጋ መከላከያ ማስጠንቀቂያ ደወል ስንሰማ ሁላችንም ወደ አደጋ መከላከያ
2: መጠለያ በ40 ቀን የነበረው መመሪያ አሁን ለጊዜው እስከዛሬ ምሽት 8 ሰዓት አይደለም
4: አዎ እስከ ዛሬ ምሽት 8 ሰዓት ድረስ የግዜ ገደብ አሁን ያለው ነው። እንግዲህ እንደሚታወሰው ሁልጊዜም ያደጋ የደጀን እዝ ክፍሉ ያደጋ መከላከያ መጣላዎችን የምናይበትን ወይ የምንሄድበትን ጊዜ የትኛው አካባቢ የሚለውን በሙሉ ያለውን ሁኔታ ይገመግማል። ጦርነቱ ሳይሆን ወደ ጦርነት እየተፋፋም እየገባን ነው። ሌሉሳን ሁኔታውን እየገመገመ ለ24 ሰዓት ያህል መመሪያዎች አዳዲስ መመሪያዎችን ያወጣል። ስለዚህ አሁን የምናወራው መመሪያ እስከዛሬ እስከምሽቱ 8 ሰዓት ድረስ ነው። ከምሽቱ 8 ሰዓት በኋላ ሌላ አዲስ መረጃ መመሪያ ያወጣል። በዛ መሰረት ነው የምንሄደው ማለት ነው። ስለዚህ ሁላችንም አሁን እንደሚታወሰው የትምህርት አገልግሎቶች በየትኛውም ቦታ ሁሉም ዝግ ናቸው። የሥራ ቦታዎች ደግሞ በሚጠቀድበት ሰዓት በተሰጠነ ጊዜ ገደብ ውስጥ ወደ አደጋ መከላከያ መጠለያ ክፍል መሄድ ስንችልና ወይም በሥራ ቦታችን የአደጋ መከላከያ መጠለያ ክፍል ያም አስተማማኝ የሆነ እንደው ዝም ብሎ አሁን ቀደም ሲል ሰጠይ ወይም ሻያው በደረጃዎቹ ስር ብለን ስንንጠለል ነበር ካሁን በፊት። እዚህ ላይ ግን አሁን ትልቅ ትኩረት እንሰጠው በደረጃዎቹ ስር ይህ አስተማማኝ ያደጋ መከላከያ መጠለያ ክፍል አይደለም። በተለይ ከኢራንና ከየመን የሚወነጨፉ ሚሳኤሎችን አይተናቸዋል ካሁን በፊት በነበረው ሁኔታ ከሰቱ በምን አይነት ደረጃ እንደሆነ። ስለዚህ ሁላችንም አስተማማኝ ያደጋ መከላከያ መጠለያ ክፍል እንደኝን ማዘጋጀቱ ማየቱ ከሲፓራስ ያለው ሁኔታስ ምንድነው? ለዛው ሲሰነዘቸው ግን ደሞ ወደ ኋላ አካባቢ ቆይተን እንነጋገርበታለን። ዋናው ነገር እዚህ ላይ ግን ሁላችንም አሁን ትምህርት ሰዓት የለም በየትኛውም ባክዩዝ ክፍል በሌሎች በሙሉ የሥራ ቦታዎች ደሞ ነፍሶ ክፍል ሥራ ቦታዎችና ያደጋ መከላከያ መጠለያ ክፍል ያለበት ወይም በተሰጠነ ጊዜ ገደብ ውስጥ ሂደን መድረስ ስንችል ብቻ ወደ ሥራ ቦታ መሄድ ይቻላል።
2: ጥሩአቸው እናመሰግናለን። አዳዲስ ነገር ካለ በስርጭታችን መጨረሻ አካባቢ ወይም ደግሞ ቀን መመለከታ
4: መሃል ላይ ቢሆንም አውሽ እንደካከራለን። አመሰግናለሁ። መልካም ቀን። አስተዋውቹ እንዳትረሱ የደጀንዝ መርያ ህይወትን ያድናል ችላ እንዳንል። አመሰግናለሁ። መልካም ቀን ይሁንልን። ሰላም ለሀገራችን።
2: ቻው ቻው።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ላምባቢያን ይዘዋቸው ቀርባቸውን ዋና ዋና ዘገባዎች ቀጥለን ባጭሩ እናቀርባለን። ዛሬ ለዝግጅት ክፍላችን የደረሱት አራቱ እስራኤል ዋና ዋና ጋዜጦች ኢዲዮ ተሐሮኖት ማሪብ ሐሪጽና እስራኤል አይዮም ትኩረት አድርገው የዘገቧቸው ኢራን ትላንት ወደ እስራኤል 10 የሚሆኑ የረጅም ርቀት ተወንጫፊ ሚሳኤሎችን መተኮሷን ይህን ተከትሎም የተኩስ አቁም ስምምነቱ ሊፈርስ መቃረቡንና ትላንት በሻሮን ቀበሌ ኳብ ያኤር በተባለው አካባቢ የደረሰውን የሽብር ጥቃት በተመለከተ ነው። የኢዲዮ ተሐሮኖት ጋዜጣ የኢራን ጥቃት በሚል ርዕስ ባቀረበው ዘገባ ትላንት ምሽት በኢራን የሚሳኤል ተኩስ ምክንያት በሚሊዮን የሚቆጠሩ እስራኤላውያን በሚሳኤልና ሮኬት መከላከያ ቦታዎች አሳለፉ። እስራኤል መከላከያ ሰራዊትም ትላንት በሊባኖስ ዋና ከተማ ቤሩት ዳህያ በተባለው ሰፈር በሂዝቦላህ ዞታዎች ላይ ጥቃት ከፈጸመ በኋላ ኢራን ለሂዝቦላህ ድጋፍ ለማድረግ ስትል ትላንት ምሽት ወደ እስራኤል ሚሳኤሎችን ተኮሰች። ተኩሱም ትኩረት ያደረገው ወደ ሰሜን እስራኤል ነው። በዚህ ምክንያትም ዛሬ ትምህርት ቤቶች በመላው ሀገሪቱ ዝግ ይሆናሉ። ኢራን ተኩስ መክፈቷን ምክንያት በማድረግ በርካታ የከተማ መስተዳድሮች የአደጋ መጠለያ ቦታዎችን ክፍት አድርገዋል። ተኩሱ ከቀጠለና ሁኔታው ከተባባሰም የአየር በረራዎችን ለማቋረጥም ዝግጅት አለ። ምንም እንኳ ለጊዜው በረራዎች ባይቋረጡም የጸጥታው ሁኔታ የሚባባስ ከሆነ በረራዎች ሊቋረጡ ይችላሉ ብሏል የኢዲዮ ተሐሮኖት ጋዜጣ። አንድ የእስራኤል ከፍተኛ ባለስልጣን የእስራኤል ያጸፋ ምላሽ ከባድ ይሆናል የሚል ምላሽ ሰጥተው ነበር ትላንት። ዛሬ ጠዋት ይፋ የሆኑ ዘገባዎች እንደጠቆሙት እስራኤል በማዕከላዊና ምዕራባዊ ኢራን ያጸፋ መልስ ጥቃት በመፈጸሟ ወስዳለች ያጸፋ መልስ እንደወሰደች ተገልጿል። ምንም እንኳ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ያጸፋ መልስ እንድትሰጥ አይፈልጉም ነበር፣ ትራምፕ ለኢራናውያን ትላንት መልእክት አስተላልፈዋል። የሚበቃችሁን ያክል ሚሳኤል ወደ እስራኤል ተኩሳችኋል። ጉዳዩን ማካረር አያስፈልግም። ይበቃል። ወደ ድርድር ተመለሱ ብለዋል። ያም ሆኖ እስራኤል ያጸፋ ምላሽ መስጠቷ ሁኔታውን እንዳያባብሰው ስጋት አለ ብሏል ጋዜጣው። የማሪቭ ጋዜጣ በበኩሉ ፕሬዝዳንት ትራምፕ እስራኤል በኢራን ላይ ያጸፋ እርምጃ መውሰድ የለባትም ብለው ነበር። ትራምፕ ትላንት ምሽት እንዳስታወቁት ለጠቅላይ ሚኒስትር ናታንያሁ ስልክ እንደሚደውሉና እስራኤል በኢራን ላይ ያጸፋ መልስ እንዳትወስድ ጠይቃለሁ፣ ምክንያቱም ከኢራን ጋር ከሰላም ስምምነት ለመድረስ ተቃርበናል ብለው ነበር። ይሁን እንጂ እስራኤል ለኢራን የሚሳኤል ተኩስ ያጸፋ መልስ መስጠቷን መከላከያ ሰራዊቱ ዛሬ ጠዋት አስታውቋል። ኢራን ወደ እስራኤል 10 የሚሆኑ ሚሳኤሎችን የተኮሰችው ለሂዝቦላህ ድርጅት ድጋፍ ለመስጠት ስትል ነበር። እስራኤል አየር ኃይል ትላንት በሊባኖስ ዋና ከተማ ቤሩት በሚገኘው ዳህያ በተባለው ሰፈር የሂዝቦላህን ማዘዣ ጣቢያ ከመታ በኋላ ኢራን ወደ እስራኤል ሚሳኤሎችን ተኩሳለች። ኢራን ከአሁን በፊት እስራኤልን ስታስጠነቅቅ ነበር። በቤሩት ላይ ተኩስ ከከፈታችሁ እኔም ወደ ሰሜን እስራኤል ተኩሳለሁ ብላ ዝታ ነበር። ዛቻዋንም በተግባር አሳይታለች። ኢራን ትላንት የተኮሰቻቸው ሚሳኤሎች እስራኤል አየር መቃወሚያዎች ሁሉንም አክሽፏቸዋል። በሚሳኤሎች ተኩስ በሰውም ሆነ ንብረት ላይ ጉዳት አልደረሰም። አንድ የእስራኤል መንግስት ከፍተኛ ባለስልጣን እስራኤል ያጸፋ መልስ መስጠቱ አይቀርም ብለው ነበር። መከላከያ ሰራዊቱም ሌሊቱን በመካከለኛውና ምዕራብ ኢራን እርምጃ ወስዷል። ኢራን እንደገና ወደ እስራኤል ያጸፋ መልስ ሚሳኤሎችን ትተኩሳለች በሚል ግምት እስራኤል አስፈላጊውን ዝግጅት ማድረጓም ተጨምሮ ተገልጿል። ያለውን የደህንነት መደፍረስ ምክንያት በማድረግ የደጀን ህዝቡ ትምህርት ቤቶች ዛሬ በመላ ሀገሪቱ ዝግ እንዲሆኑ አድርጓል። የአየር በረራዎች በመደበኛ ሁኔታ አሉ። ዛሬ ሊሰጥ የነበረው የ12ኛ ክፍል መልቀቂያ ፈተናም ተሰርዟል። በዩኒቨርሲቲዎችና ኮሌጆች ትምህርት የለም። የደጀን ህዝቡም ለአደጋ ጊዜ የሚሆኑ መመሪያዎችን አውጥቷል። በክፍት ቦታ እስከ 200 ሰው መሰባሰብ ይችላል። የተኩስ መከላከያ ቦታ ባለው ህንፃ ደግሞ እስከ 500 ሰዎች መሰባሰብ ይችላሉ ብሏል። የስራ ቦታዎች የሚሳኤል መከላከያ ካለባቸው ሰራተኞችን ማሰራት ይችላሉ። የህዝብ መዋኛ ቦታዎች ዝግ ናቸው። የህዝብ ማጓጓዣ አውቶቡሶች 75% አገልግሎት ይሰጣሉ። የምድር ባቡርና የቀላል ባቡር አገልግሎቶች መደበኛ የማጓጓዝ ስራቸውን ይሰራሉ። ለውጥ አያደርጉም። የአደጋ መከላከያ ቦታዎች ወይም ሚቅላጦች በመላው ሀገሪቱ ክፍት እንዲሆኑ የደጀን ህዝቡ መመሪያዎችን አስተላልፏል ብሏል የማሪብ ጋዜጣ። የሐሪጽ ጋዜጣም ኢራን ወደ ሰሜን እስራኤልና ሻሮን አካባቢ ሚሳኤሎችን ተኩሳለች። 10 ሚሳኤሎች ቢተኮሱም በእስራኤል አየር መቃወሚያዎች ከሽፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን ወደ እስራኤል ጥቃት መሰንዘራቸውን አቁመው ወደ ድርድር እንዲመለሱ ጥሪ አቅርበው ነበር። እስራኤልን በኢራን ላይ ያጸፋ ምላሽ እንዳትሰጥ አሳስበው ነበር። ይሁን እንጂ እስራኤል ሌሊቱን በኢራን ጥቃት መፈጸሟ ተገልጿል።
እስራኤል አየም ጋዜጣም ዛሬ ትኩረት አድርጎ የዘገበው ኢራን ወደ ሰሜን እስራኤል ትላንት ሚሳኤሎችን በመተኮሷ ምክንያት የተኩስ አቁም ስምምነት ሊጣስ ተቃርቧል ብሏል። ትላንት ምሽት በሰሜን እስራኤልና ሻሮን በተባለው አካባቢ የሚሳኤል ተኩስ ማስጠንቀቂያ ደወል ተሰምቷል። ኢራን ትላንት ወደ እስራኤል ክልል ለተኮሰችው ሚሳኤልም እስራኤል ያጸፋ መልስ እንደምትሰጥ ስታስጠነቅቅ ነበር። ይህም ዛሬ ንጋቱ ላይ መፈጸሙን እስራኤል መገናኛ አውታሮች እየዘገቡ ይገኛሉ። የደጀን ዙም ባለው የጸጥታ መደፍረስ ምክንያት መመሪያዎችን አስተላልፏል። ሁኔታው በውጥረት እንደቀጠለ ነው ተብሏል። አራቱን ጋዜጦች ኢዲዮት አህሮኖት ማሪፍ ሀሬጽ እና እስራኤል አዮም የዘገቡት ትላንት በሻሮን ቀበሌ ኮሃቪያ ኤር ጹር ኢስሐቅ እና ጹር ናታን በተባሉት አካባቢዎች ትላንት የደረሰውን የሽብር ጥቃት ዘግቧል። በሽብር ጥቃቱ ምክንያት የአካባቢው ነዋሪዎች ለአራት ሰዓታት ያክል በቤታቸው ለመቀመጥ ተገደው ነበር ተብሏል። ትላንት ጠዋት 10 ሰዓት ተኩል አካባቢ የሽብር ጥቃት ያደረሰው አሸባሪ ኦማር ያሲን የሚባልና የታይቤ ከተማ ነዋሪ ነበር። ከአሁን በፊት በተለያዩ ወንጀል ድርጊቶች ምክንያት በፖሊስ ይታወቅ ነበር። አሸባሪው በተለያዩ ቦታዎች በጥይት ተኩስ በፈጸመው የሽብር ጥቃት አንድ እስራኤላዊ ተገድሏል። የሽብር ሰለባ የሆነው እስራኤላዊም በተጠባባቂው ጦር ሲያገለግል የነበረው ሻለቃ ሃይም ክሎሚቲ መሆኑ ይፋ ሆኗል። የ55 ዓመት ግለሰብ ነበር። ተጠባባቂው ጦር ሲያገለግል ነበር። በሽብር ጥቃቱ ሌሎች 5 ሰዎች መቁሰላቸው ይታወሳል። ጋዜጦች የትላንቱን የሽብር ጥቃት ከፍተኛ ቦታ ሰጥተው ዘግበዋል። የእስራኤል አየም ጋዜጣ በዛሬ ዘገበው መንግስት ስለ አረብ ማህበረሰብ ግጭት በተደጋጋሚ ጊዜ ማስጠንቀቂያ ተቀብሎ ነበር። የአረብ ማህበረሰብ የእርስ በርስ ግጭት ከዚያው አይቀርም፣ አለፍ ብሎም ለሌላው ማህበረሰብ ሊደርስ ይችላል። በአረብ ማህበረሰብ ያለው የጦር መሳሪያ ብዛት በይሁዳንም ላይ ጉዳት ሊያደርስ እንደሚችል ማስጠንቀቂያ ቀርቦ ነበር። ትላንት በሻሮን ቀበሌ የደረሰው የሽብር ጥቃትም አንድ ማሳያ ነው ብሏል ጋዜጣው። በሁሉም ጋዜጦች የቀረበው እውቁ ሙዚቀኛና የፈጠራ ሰው ይሻይ ሌቪ በ63 ዓመቱ ከዚህ ዓለም በሞት ተለይቷል። አርቲስት ይሻይ ሌቪ ህይወቱ ያለፈው በአጣዳፊ የሳንባ ምች ምክንያት ነው። ትላንት የቀብር ስነስርዓቱ ተፈጽሟል። በርካታ አፍቃሪዎቹና ቤተሰቦቹ በቀብር ስነስርዓቱ ተገኝተው ተሰናብተውታል። ቤተሰቦቹና ጓደኞቹ እንዳሉት ይሻይ ሌቪ ልዩ ድምፅ የነበረው ስለ እውነት እያዜመ እውቅ ባለሙያ ነበር በማለት አድናቆታቸውን ችለዋል። ሌላው በደቡብ ሊባኖስ ሂዝቦላን የሽብር እንቅስቃሴ ለማስቆም በትግል ላይ እንዳሉ የተሰዉት 2 ወታደሮች የቀብር ስነስርዓት ትላንት ተፈጽሟል። በረሆቦት ከተማ በሚገኘው ወታደራዊ መካነ መቃብር የአምሳ አለቃ ዋድ የአሪ የቀብር ስነስርዓት ተፈጽሟል። ወታደር ዋድ ህይወቱ ያለፈው በደቡብ ሊባኖስ ዘመቻ ላይ በነበረበት ወቅት በጓደኛው ጥይት መባረቅ ምክንያት ነው ተብሏል። ሌላኛው ጀግና ሰማዕት ሻምበል ሻሃር ጋምላ ሲሆን የቀብር ስነስርዓቱ ትላንት በሰሜን እስራኤል ተፈጽሟል። በደቡብ ሊባኖስ በከባድ ሁኔታ ቆስሎ በሕክምና ከቆየ በኋላ በሳምንቱ መጨረሻ ቀናት ህይወቱ ያለፈው። የሻር ቤተሰቦች ወታደር ልጃቸውን የሰውነት ክፍል በህመም ላይ ላሉና የቀዶ ጥገና ወይም የሰውነት አካል ቅያሬን የሚያስፈልጋቸው ዜጎች እንዲሆን ለግሰዋል ብለዋል ጋዜጦች። የተከበራችሁ አድማጮቻችን፣ የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: የተከበራችሁ አድማጮቻችን አውታይ ዘገባ የምናቀርብበት ሰዓት ነው። ሻያው እንደምናደርክ በድጋሚ
1: ደና እግዚአብሔር ተመሰገነ ይሁን። በግን ያለው መካከለኛው ምስራቅ የጸጥታ መደፍረስ ሁኔታ ለሶስተኛ ዙር ጦርነት እንግዲህ ትናንት ማምሻውን ኢራኖች ቢያንስ 10 የረጅም ርቀት ተምዘግዛጊ ሚሳኤሎች ወደ እስራኤል ወነጨፉ። ይህን ምንም በአየር ላይ እንዳሉ የጸረ ሚሳኤል አምክኗቸዋል። በሰውና በንብረት ላይ ጉዳት አልደረሰም። በትናንት ምሽቱ የሚሳኤል ጥቃት እዚያም ቀጥሎ እንግዲህ እንዲህ ማለዳ ላይ ያው መከላከያ ሰራዊት የአየር ኃይላችን የማጥቃት እርምጃ ወሰደና የወታደራዊ ቃል አቀባይ ባወጣው መግለጫ በአሁን ቅርብ ደቂቃ በፊት የደረሰን መረጃ እንደሚያመለክተው ቃል አቀባይ ወታደራዊ ቃል አቀባይ እንዳስታወቀው የመከላከያ ሰራዊት የአየር ኃይላችን ኢራን ውስጥ በምዕራባዊ እና መካከለኛ በዋና ከተማ ቴህራን አካባቢ ከባድ የማጥቃት እርምጃ ወስዷልና በከባድ መብረቅ የሆነ ከባድ ቦምብ ጩኸት በመላው ኢራን እንደተደመጠ ነው። እንግዲህ ለዛ
0: እንግዲህ ኢራናውያን ለምንድን ነው ወደ እስራኤል ወደ ሰሜን እስራኤል የተኮሱ ካልነ በዜናም በጋዜጦችም እንደተመለከት ነው ኢራናውያን ለምንድን ነው ወደ እስራኤል የተኮሱት ወደ ሰሜን እስራኤል ትላንትና 10 የሆኑ ሚሳኤሎችን። እንግዲህ ያው የነሱ አፈቀላጥ የሆነው ሂዝበላ ነው። ሂዝበላ ከተጠቃ በተለይ ደግሞ እስራኤል በዳህያ ሰፈር በቤሩት ተኩስ ከከፈተች እኛም ያጸፋ መልስ እንሰጣለን ብለው ካሁን በፊት አስጠንቅቀው ነበር። ለሂዝበላ ድርጅት ከጎንህ ነን ለማለት ነው። ሂዝበላም ያው የሚዋጋው ለኢራን ስለሆነ የዛን ድጋፋቸውን ለማሳየት መሆኑ ተገልጿል። እንግዲህ ወደ 10 የሆኑ ሚሳኤሎች ተተኩሰዋል እንደገለጽከው። 10ሩም ግን ጉዳት አላደረሰም። በአየር መቃወሚያዎች በጸረ ሚሳኤሎች ተመትተው ወድቀዋል። እንግዲህ እስራኤል ደግሞ ጥቃት እንዳትወስድ የአሜሪካው ፕሬዝዳንት ትዕዛዝ ያስተላለፉበት ሁኔታ ሁሉ ሰምተናል። እኔ ነኝ አለቃ አይነት ነገርና እንዴት ነው ይሄ ነገር? እንግዲህ ደህንነቷ ሲደፈርስ ትራምፕን ማቆላመጥ ትራምፕን መማጸን ያስፈልግ ነበረ ወይ?
1: ይሄ ነገር በእውነት የሀያሉ አሜሪካ መሪ ፕሬዚዳንት ትራምፕ የእሳቸው አካሄድ ዚግዛግ በቀጥታ በሆነ በተኩስ አቁም ስምምነት በሚል ከኢራን ጋር ያለው ሁኔታ እሳቸው ይህን ጥቃት የኢራን ወደ እስራኤል የተኮሰችው ሚሳኤል ተከትሎ እሳቸው የተናገሩት እኔ በሰላማዊ ድርድር ላይ መቀጠልና መፍትሄ የመጨረሻ ስምምነት ላይ መድረስ አለብን የሚል ፍላጎት እንዳላቸው ተናገሩና አያይዘው ደግሞ የመመራው በዋናነት መሪው እኔ ነኝ እንጂ ቢንያሚን ናታንያሁ አይደለም ብለው ተናገሩ። እንደ እኔ ፖለቲከኛ አይደለሁም ሰጠኝ ዘመነ፣ የፖለቲካ ጨዋታም ያለበት ይመስለኛል። በዚህ ዙሪያ እንግዲህ በጣም የሚያሰለች እና አድካሚ የሆነ ጦርነት ነው። የተኩስ አቁም ስምምነት እየተባለ ወጥ የሆነ በቀጥታ የሚሄድ ድርድሩ ጥሩ ውጤት እያስመዘገበ አይደለም እስካሁን ድረስ እና ከዚህ ጋር በተያያዘ እንግዲህ ተጠቃን። ለዛ ምላሽ እንግዲህ የአየር ኃይላችን ፈጽሟልና
0: በምዕራብና መካከለኛው ኢራን ያጸፋ መልስ ወስዷል። እንግዲህ እኔ ደግሞ የማየው ምንድን ነው የዲፕሎማሲ ያካሄድ ችግር አለበት ብዬ ነው ማስብ። እንደውም ትዝ ይል እንደሆነ ባለፉት ሁለት ሳምንታት ከሊባኖስ እና እስራኤል ከተኩስ አቁም ስምምነት ደረሱ ሲባል እንዴት ነው የተኩስ አቁም ስምምነት የሚተኩስብንን አካል ትተህ ሂዝበላን ትተህ በጎን ማግለላቸው እንደውም ለሂዝበላም መጠናከር ኢራንም ከሂዝበላ ጎን እንድትቆም ያደረገበት ሁኔታ አለ። እና አንዳንድ ጊዜ ዲፕሎማሲ ችግር ያለበት ነው መስሎ የሚታየኝ። እርግጥ የሚደራደሩ አካላት ከምን እንደሚያዩት እነሱ በትክክል ቢያውቁም በሊባኖስ እና በእስራኤል መካከል መልካም ግንኙነት ለመፍጠር መጣሩ ጥሩ ነው። ግን ሂዝበላን ዋናው የሚዋጋንን አካል ወደ ጎን ትተህ ከማይዋጋን አካል ጋር ተደራድረህ በወረቀት ላይ የሰፈረው የተኩስ አቁም ስምምነት አላየነውም፣ ውጤት አላመጣም። ወታደሮች ተገድለዋል። ወደ ሰሜን እስራኤል ተተኩሷል። ትላንት ሚሳኤል መተኮስ ቀላል አይደለም። ለ40 ቀን ያክል በተኩስ ቆይተን ነበር። ባለፈው አመትም ለ12 ቀናት ያክል መቼ ነው መቋረጫ? ባጭር ጊዜ ጦርነቱ ተካሄዶ ባጭር ጊዜ ደግሞ ሁልጊዜም 100% በጦርነት ምታሸንፍበት ሁኔታ የለም። የተወሰነ ትጎዳለህ፣ እዛ በኋላ አንጻራዊ መረጋጋት እንዲፈጠር መሆን አለበት። አለያ ህብረተሰቡን በውጥረትና አለ ዲፕሎማሲያዊ ግንኙነቱም ብዙ ያስገድ አይደለም። አሁን ከሊባኖስ ህዝበላ ከየመን ሁቲ ኢራናዊ አያቶላዎች በአንድነት ተጠናክረው እስራኤልን እያጠቁ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቋም መዋጀቅ ደግሞ እስራኤልን እያስጠቃ ነው እና እስራኤል በራሷ መንገድ መሄድ ያለባት ጊዜ አሁን ይመስለኛል።
1: ትክክል ነህ። አሁን በዚህ ላይ እንግዲህ የኢራንን የኒውክለር ከባድ ጦር መሳሪያ ጥያቄ ያው በእስራኤል ያላት ጠንካራ አቋም በምንም ታምር እስራኤልን የኢራን ህልማቸው እስራኤልን ከምድረ ገጽ ለማጥፋት በሚል የተነሱበት ሰይጣናዊ አመለካከታቸው በዚህ እንዳለ ደግሞ በሆርሙዝ የባህር ወሽመጥ በዛ ደግሞ የነዳጅ ዘይት የጫኑ መርከቦች የሚተላለፉበት እና በጣም ቁልፍ የሆነ መተላለፊያ እንደሆነ ይነገራል። እስካሁን ድረስ ታግዷል፣ እንቅስቃሴ እንደሌለ እና በዚህ ዙሪያ ምንድን ነው የኢኮኖሚ ክስረት የኢኮኖሚ ውድቀትን እያስከተለ ነው። በዋናነት በዚህ በነዳጅ ዘይት ሸማች ሀገሮችም ጥረት እንዳላች ይነገራል። ደግሞ የአሜሪካም ኢኮኖሚ ላይ ውድቀት እያደረሰ ነው። አሁን የዶላር ምንዛሬ እያሽቆለቆለ ነው እና ይህ ሁኔታ እስከ መቼ ነው? ስንት ጊዜ ነው ይህ ሁኔታ እንደ ትራምፕ አካሄድ ከሆነ የተንገዳገዱ በቀጥታ በሆነ በብዙ ከባድ ጦር መሳሪያ ወደ መካከለኛው ምስራቅ ወደ ባህረ ሰላጤ አካባቢ ከባድ ግዙፍ የጦር መርከቦችን ሁሉ እና ጦር ቦምብ ጣይ ጀቶች ሁሉ አሰልፎ በሚገኝበት ጊዜ በድርድሩ ሁኔታ ግን የማይጥም ነገር ነው። እንግዲህ በእስራኤል በኩል ደግሞ እስከ መቼ? ቅድም እንዳልከው አዎ፣ በሰሜኑ ክፍል ከሂዝቡላህ በሚወነጭፈው የተለያዩ መሳሪያዎችም ወታደሮች ህይወታቸውን እያጡ ነው። ነፍሳቸውን ይማርና እንግዲህ አሁን ያዝነው ለሶስተኛ ጊዜ እኮ ነው።
0: ለሶስተኛ ጊዜ ነው እንግዲህ መለየት አለበት። ጦርነትን ካልነ በጦርነት ውስጥ ነህ፣ የተወሰነ ጊዜ ወስደህ አጥቅተህ ሌላ ዓለም አቀፍ አካል መጥቶ ጦርነቱን ማስቆም አለበት። አሊያ አሜሪካ ከሩቁና የራሷን የህዝብ ደህንነት እያስከበረች ባለችበት ወቅት እስራኤል እንደው ዝም ብላ በጸጥታ እንድትቀመጥ መፈለጋቸው ዶናልድ ትራምፕ አንዳንድ ጊዜ ዶናልድ ትራምፕ ነጋዴ ናቸው ግን ዲፕሎማሲ አካሄድ አያውቁም የሚለው ነገር እያጠናከረ የመጣ ነገር አለ። በአንድ በኩል የሚወስዱት እርምጃ ጥሩ ነው፣ ለእስራኤል የሚያደርጉት ድጋፍ ጥሩ ነው። ግን እስከ መቼ ነው በዚህ ሁኔታ የምንቀጥለው? በሰሜን እስራኤልም የነበረውን ሁኔታ በአጭር ጊዜ ማድረግ ይቻል ነበረ። አንድ ጊዜ አቆሙ፣ አንድ ጊዜ ሄዱ ባይባል ኖሮ ተኩሱን ትገፋበታለህ፣ ከዛ ዓለም አቀፍ አካልም ጣልቃ ይገባል። ለምሳሌ እንደኔ አቋምና እንደኔ ሀሳብ የእስራኤል መንግስት መላ ሊባኖስን ማጥቃት አለበት፣ የሊባኖስን መንግስት ጨምሮ። ያኔ ሂዝቦላም የሊባኖስ መንግስትም ይጨናነቃሉ፣ ወደ ክብ ጠረጴዛ አብረው ይቀርቡ ነበር። ግን ለይተህ ጠላት እንዴት ነው የምታጠቀው? አየን እኮ ለይተ የምታጠቀው የሽብርተኛ ድርጅት ብቻ ሲሆን ነው አንዳንድ ጊዜ የምታጠቀው። ይሄ እኮ እንደ ሀገር መከላከያ የሚታገልህን አካል ሂዝቦላ ሽብርተኛም ቢሆን ራሱን አጠናክሮ የሚከላከልን አካል የተወሰኑ ሰዎችን አጥቅተህ የምታቆመው ነገር የለም። በፊት ሲባል የነበረው የባብ ራስ የምትባለው ኢራንን ነው መቀጥቀጥ ተባለ። የኢራንን የባብ ራስ ሆኖ የተቀጠቀጠችው በትክክል ውጤት አላመጣም። የአያቶላዎች አስተዳደር ይገረሰሳል ተብሎ ነበር እንዳሉ ነው በሞቱት ሌሎች ተተኩ። የባሊስቲክ ሚሳይል ስጋትም ይሄው ትላንትና ተተኮሰ፣ አልቆመም። የኒውክለር ጉዳይ በተንጠልጠል ነው ያለ። ኢራናውያን በትክክል ይፈራረሙ። እንዲያውም ትላንትና የወጣው ዘገባ ኢራናውያን ከሌላ አገርም ሊገዙ ይችላሉ፣ ከሰሜን ኮሪያም ሊገዙ ይችላሉ። ይህም ስጋት ነው። ሽብርተኞችን መደገፏ ይኸው በአካል እያየነው ነው። ትላንትና ለሂዝቦላ ስትደግፍና ብዙ ሊታሰብበት የሚገባ ነገር ነው። ድርድር ብለህ እዛ ጉዳት ሲደርስብህ የሚያሳዝን ነው። እና እንደ ማጠቃለያ ምትለው
1: ይሄ ደግሞ በዚህ በደቡብ በኩል የሁቲ የመን ውስጥ የሚገኙ አማጽያን ያው የኢራን ደጋፊዎች ናቸው። ሁሉም ጦር መሳሪያም ከኢራን የሚደርሳቸው ነው። ከዛ ሆነው በደቡባዊ የመን አካባቢ የሚቆጣጠሩ ናቸው። የመን በጣም ያስተዳደር በተለያየ የተከፋፈለች ሀገር ናት ነው የሚሆነው ሁቲ። እነዚህ ደግሞ የሚገኙበት ጊዜ በቀይ ባህር አካባቢ በመርከቦች መተላለፊያ ቁልፍ የሆነ ቦታ ስለሆነ እንዲህ አይነት የጥቃት እርምጃ ሲወስድ በቀደም ቀደም ሲል በህንድ ውቅያኖስም ሳይቀር በቀይ ባህር አካባቢ የአውሮፓና የአሜሪካ መርከቦችን የመዝረፍ የመቀማት ስትፈጽም ነበራለች ነበረ ሁቲዎች። አሁን ይህን በተመለከተም እስራኤልን ከአሁን ቀደም በተደጋጋሚ ወንጭፈዋል፣ ሚሳይሎችን ወደ እስራኤል ወንጭፈዋል። እና ከጊዜ የአሜሪካ አስተዳደር ሁቲ ማማጽያን ተወት ያደረገበት ምክንያትን ያልገባኝም። በዚህ ላይ እንግዲህ አሁን ከሰዓት ወንጭፏል ወደ እስራኤል። ለዚህ ደግሞ እስራኤል በተለያየ አቅጣጫዎች ነው የአጻፋውን ደግሞ መመለሻ።
0: እንግዲህ ምንድን ነው ዱላ ለሚገባው በዱላ ነው፣ ስምምነት ወይም ደግሞ ውይይት ለማይገባው እነሱ በዱላ አይደል ያመኑ፣ በጥይት ነው ያመኑ፣ በሚሳኤል ነው ያመኑ። ጥሩ አድርገህ ስታጠቃቸው ጉዳታቸው ነው ሲያማቸው ነው የሚተው። ከዛ ውጭ ብትለማመጣቸው ጠላት ጠላት ነው ለአንተ አዝኖ አይተውም። እና እስራኤል ቁርጥ ያለ እርምጃ መውሰድ አለባት። አሜሪካም ማወላወል የለባትም። የአሜሪካ አስተዳደር መለየት አለበት አቋሙ። ያ ካልሆነ በዚህ ሁኔታ ጉዳት ነው የሚደርስ። ሻየው አመሰግናለን። ካለን እንግዲህ አድማጮችንም እንቀበልናለን። ወቅታዊ ሁኔታ እንወያይበት።

0: ሻያውን ወደ ቃለ ምልልስ ነው ምናልፈው። እንግዲህ እስኪ አድማጮቻችንስ ላሉ ታይ ሁኔታ ምን ይላሉ? አቶ ሙሉ ቅጣው በስልክ መስመራችን ይገኛል። እንደምን አደርካቶ ሙሉ? ሃሎ
1: ሃሎ፣
0: እንደምን አደርክ?
2: ደህናን እግዚአብሔር ተመሰገነ ይሁን። ወቅቱ ሆነና አቶ ሙሉ ቅጣው እንዴት ነው? ጠላት ሊቀጡን ሞከሩ። አቶ ሙሉ
0: ሙሉ ቅጣት ነበር የሚያስፈልጋቸው።
2: ሙሉ ቅጣው ወቅታዊ ስመጣ ብለን ነው እንግዲህ ቅጣው የሚለው ሁኔታ ትናንት ማምሻውን እንዲያው ጫሩን ተኮሱን፣ ወነጨፉብን። ቢያንስ ወደ 10 የሚሆኑ ሚሳኤሎች ወነጨፉብን፣ ግን ኢላማ ሳይመቱ በአየር ላይ እንዳሉ መከኑ። በሰውና በንብረት ላይ ጉዳት አልደረሰም። በሀገራችን ላይ አሁን ምላሹን እየተቀጡ ናቸው ኢራኖች። እንዴት ታየዋለህ ይህን የጸጥታ መደፍረስ ሁኔታ?
1: እሺ፣ በጣም አመሰግናለሁ። እንግዲህ እነዚህ ኢራኖች ምንጊዜም ቢሆን አሁንም ድርድር እየተባለ ያው ባያባ መንግስት በትራምፕ አማካይነት ይወሰናል ተብሎ ያው በአደራዳሪዎች ምክንያት ነው እንጂ ምንጊዜም የነሱ ጸባይ ይታወቃል። ጠላትን ጠላት ብለህ በሚሰጠው ጉዳይ ካልመለስክለት ምንጊዜም ቢሆን ጠላት አይመለስም። አሁን ይሄ ድርድሩ ቢሰሙነ ወይም ደግሞ የሚባለውን ነገር ቢሰሙ እንደ ሰው ሆነው እንደ መንግስት ሆነው ቢሰሙ ጥሩ ነበር። ጦርነት ለማንም ነገር አያስፈልግም። ጦርነት ብዙ ጥፋት ያመጣል። ጦርነት የሰው እልቂት አለ፣ የኢኮኖሚ መውደም አለ። ምንጊዜም ለሀገር አይጠቅምም። ነገር ግን እነሱም ያስቡት ምንጊዜም ቢሆን ይህችን ሀገራችንን ለማጥፋት ብዙ ጊዜ እየዛቱ እንኳንስ አሁን ተደብድበው ተነክተው ብዙ ነገር ሆኖባቸው ድሮም ቢሆን እነሱ ለዚህ ለኛ እንቅልፍ ተኝተው አያውቁም። ያላቸውን ኃይል ተጠቅመው የሚሰሩት የመሳሪያ አቅርቦት ሁሉ የሚመለከተው ለዚች ሀገር ጥፋት ብቻ ነው። ህዝባቸው እየተራበ፣ ህዝባቸው ብዙ ችግር እያለበት ያን ነገር እስኪ ህዝባችን ተርበዋል፣ እስኪ ለህዝባችን እናድርገው አይሉም። ለመሳሪያ መከማቻ፣ ለሰው ማጥፊያ፣ በተለይ ለሀገራችን ደህንነት ሰላም መንሳት ይሄ ነው የእነሱ ጉዳይ ያለውና አሁን ድርድሩ አንድ ጊዜ ይፈርሳል፣ አንድ ጊዜ ደግሞ ትክክለኛ ሄደ ይባላል፣ መልሶ ደግሞ ይመለሳል ብሎ ይኸው እንደሚታየው በትናንትናው ዕለት ያሰቡትን ነገር አድርገው ነበር። ነገር ግን ጀግናው የአየር ኃይላችን አገሩን ህዝቡን ስለሚጠብቅ ያው ምንም ጉዳት ሳያደርስ በአየር ላይ አክሽፎታል እና ምንጊዜም ቢሆን እነሱ ተኝተውም አርፈውም አያውቁም። ሁልጊዜ ለጥፋት ያደላቸው ሰዎች በመሆናቸው አሁንም እነዚህን ሰዎች ትራምፕ ለእኛ ድጋፋችን እርዳታችን ቢሆንም ነገር ግን በድርድሩ ላይ ትንሽ ነገሩን እያዛጋለብን አቅጣጫውን እየሳተ በጣም አስቸጋሪ ሁኔታ ባለበት ሁኔታ ነው። አሁን ይኸው እንደገና ተደራጁ አየኸው።
0: ተደራጁ
1: ጊዜ አገኙ ተደራጁ። እንደገና እኛ አለናችሁ የሚል ብዙ አለ በጎናቸው።
0: አሁን እኮ ተቀናጁ። ከሊባኖስ ህዝበላ አለ፣ ከየመን ሁቲዎች አሉ፣ ኢራኖች አሉ። በኢራን ገንዘብም የጦር መሳሪያም በማገዝና ጊዜ አገኙ። አሁን ያለየለት ነገር እስራኤልና አሜሪካ ወይ ባንድ ግንባር ሆኖ እንግዲህ ጣላት ነው ብለው ስካልተዋጉ ድረስ የሚመጣው ነገር የከፋ ነው የሚሆን እንጂ ተሻለ ነው ብያላምንም እኔ በዚህ ሁኔታ።
1: ትክክል ነው የተሻለ ነገር አይመጣም። አሁንም ቢሆን የተሻለ ነገር አይመጣም። ለምን ትንሽ ጥሩ ነገር ሄዶ ነበረ። ጥሩ ነገር የሄደውን እንደገና ወደ ድርድር፣ እንደገና ወደ ሌላ ጉዳይ፣ እንደገና ሰላም ያስፈልጋል፣ እንደገና ምን እያሉ ይህን ያህል እንደገና መልሶ ደግሞ ለሀገራችን ችግር መፍጠሩ በጣም አስቸጋሪ ነው እና አሁንም ያው ትራምፕ ደናታን ያው ጦርነት አስፈልግም እኔ ነኝ ማዝ ምናምን እያሉ ይላሉ። ግን አሁን የእኛ የመከላከያ ሰራዊታችን ተጠናክሮ አየር ኃይሉ መከላከያ ሰራዊቱም ማንኛውም መንግስታዊ አካል ህዝቡም ተደራጅቶ ራሱን ደህንነት ካልጠበቀ በፍጹም ይሄ ድርድር የሚባለው ነገር ያስበላናል፣ በጣም ያስበላናል። እና በጥሩ መንገድ ስለማይሄድ አሁንም መደራጀትና አሁንም መጠናከር በሚመጣው ነገር ሁሉ አጣፋ መስጠት ያስፈልጋል።
2: እዚህ ላይ እኮ አቶ ሙሉ ቅጣው እዚህ ላይ ቅድም እንደገለጽከው አዎ ጦርነት ጎጂ ነው። ህይወት ያጠፋል፣ ንብረት ያጠፋል፣ ሰውን ከመኖሪያ ቤቱ ያፈናቅላል። አሁን በዚህ ጦርነት ላይ በአዛ ቀበሌ በብዙ ሺህ የሚቆጠሩ ፍልስጤማውያን ከመኖሪያ ቤታቸው ተፈናቅለው በድንኳን ህይወታቸው ኑሯቸው የሆነው፣ በደቡብ ሊባኖስ ደግሞ በብዙ ሺህ የሚቆጠሩ በድንበሩ በሊባኖስና እስራኤል ድንበር አዋሳኝ ድንበር አቅራቢያ የሚገኙ ብዙዎቹ ሊባኖሳውያን ተፈናቅለዋል። ይመሆን እንዳለ አሁን የተካሄደ ባለው ጦርነት እንግዲህ እስራኤል በህዝብ ቁጥር ወደ 10 ሚሊዮን ያነሰች ናት። ሌሎቹ የኢራን ህዝብ ከ93 ሚሊዮን ህዝብ ያለባት ሀገር ሆኖ ይህንን ጠንካራና ምንም በቁጥር ያነሰ የእስራኤል ህዝብ እንደዚህ ሲቋቋም እያዩ የራሳቸው ዜጎቻቸው እየተጎዱ ስለመሆናቸው ሰላም እባካችሁ ብሎ አይጠይቁም ወይ? እንዴት ታየዋለ?
1: ይሄማ ቢሆን ኑሮ እኮ ይሄ ሁሉ ችግር አይመጣም ነበረ። አቶ ሻየው፣ አሁን እኮ ትንሽ እኛ ነን የሚለው ነገር ነው። እኛ ነን ለህዝባቸው አላሰቡ። ለህዝቡማ ቢያስቡ ህዝባቸው ትክክል አሁን እንዳልኸው ብዙ መጠለያ ቦታ ሁሉ አጥቶ በየቦታው በየኬንዳ ነው ያለው። አሁን ይህም ሆኖ እንኳን አለማሰባቸው ምክንያት ዋናው እኮ ሰው ሲያስብ እኮ ነው። እንዴት ነው ህዝባችን እንዴት ሆነ? ቅድም የነበረበት ደረጃ ምን ነበር? አሁንስ ያለበት ደረጃ ምን ነበር? ለሚመጣው ነገርስ ምን ይሆናል? ህጻናቶች፣ ሽማግሌዎች፣ የተለያየ ደካሞች አሉ። ይሄ ምን መሆን አለበት? እስኪ ለዚህ ወገናችን ስንል ለዚህ ህዝባችን ስንል ጦርነቱን አቁመን በሰላሙ ገብተን የሚሰጠንን ህግና ደንብ ተቀብለን አብረን ከህዝቡ ጋር ተስማምተን እንኑር የሚለው አቅጣጫ በጭንቅላታቸው ቢያስቡ ይሄ ሁሉ አይደረግም ነበር። ይሄን ሁሉ ህዝብ ለመከራ ያዳረጉት መንግስት ነን የሚሉ የራሳቸውን ምቾት የተጎናጠፉ እነሱ ናቸው እንደዚህ ያደርጉት። አሁንም አያቆሙም። ለዚህ ህዝብ ደግሞ ከዚያ ያለው ህዝብ አልታግላቸው።
0: ሂዝበላና ሀማስ ለህዝባቸው ቢያስቡ ኑሮ ይህ ሁሉ ህዝባቸው በጦርነት ሲሰቃይ በቃን ይሉ ነበር፣ ይስማሙ ነበር። የመሪዎቹ ሁኔታ እንጂ እንደው የግለሰቦች ዜጎች ሁኔታ የሚያሳስባቸው ነገሮች አይደሉም። እኛም እኮ መቼም እንደው ጠንካራ ሀገር ስላለ እንጂ እንደነሱ ብንሆን እኮ እኛም ብዙ የምንፈናቀልበት ሁኔታ ነበረ። መርሳት የለብን የሚተኮሰው ሚሳኤል ባይከሽፍ ኖሮ ምን ያክል ጉዳት ሊያደርስ፣ ምን ያክል ችግር ሊፈጥር እንደነበር ቀላል አይደለም።
1: የእኛ መንግስታችን ለህዝቡ ነው፣ የህዝቡ ደህንነት የሚጠብቅ ነው፣ የህዝቡን ችግር ቅድሚያ የሚያውቅ ነው። አገራችን ጦርነት ቢነሳ ህዝባችን ምን ይሆናል ብሎ ቀድሞ ለህዝቡ ደህንነት መጠለያ ገብቶ እንኳ ህይወቱን ያድንበት ብዙ ነገር ተደራጅቶ መንግስት ይሄ ነው የነሱ እኮ ይሄ ሁሉ ሲሄድ መጥለያ ገብተው እንኳን ትምሉበት የለም መንግስት ላይ ባዮሽ ግን መሬት ከታች ምሰው የነሱ ራሳቸው መዳኛ

0: ሁኔታ ሳይሄዱ የራሳችንን መንግስት አለን የራሳችንን እንትን አለን አገራችንን መጠበቅ የምንችለው እኛ ስለሆነ አሁንም እርምጃችንን ቀጥለን ከልኩ ካላደረስ ነው ይሄ ነገር መቼም
1: ይከፋል
0: እየከፋ መምጣቱ አይቀርም።
1: ትክክል ነው አቶ ሙሉ፣ እናመሰግናለን። መልካም ቀን እንመኝላለን።
0: እሺ፣ ለሁላችሁ ለእናንተ ማመሰግናለሁ።
2: ሰላም ሁሉ ይወሰዱ። ሰላም ነው። እንግዲህ ወደ ቀጣይ ወደ ሻለቃይቸው ባየስ ናልፈ ፒቁዳ ሬፌደጀን እዝ ይህን ሁኔታ ያለውን ተጨባጭ ሁኔታ መመሪያዎችን ቀደም ሲል በመግለጫ ሰጥቶ ነበር። አሁን ለሁለተኛ ጊዜ ነው መስመን ላይ ሆኖ ሊያስረዳ ነውና፣ ሻለቃ በድጋሚ እንዴት አደርክ?
3: እናስተልን ሻየው፣ በድጋሚ እንደምን አደራችኋል? እንዲሁም ሰጠይ አድማጮቻችን
2: ደህና ነን? እንግዲህ ካቱና በተለይ በዋናነት በይገርማል በጣም ወጣቶች ሙሽራ ሙሽራይቱ ለመዳር ብለው እንትያሉ ነበር። በዚህ ቅርብ ቀናት በጣም ያሳስባሉ፣ ይጨነቃሉ። ምን ይሆን ሰርጋ ሰርጌ ይሆንን አይሆንም ብለውም ያስባሉና፣ በዚህ ላይ ፒቁዳ ወሬ ምን ይላል?
3: የረጀም ዙም ይለው እዚህ ላይ ሻያው በቅድሚያ ያለ ጥያቄ፣ በጣም ጥሩ ጥያቄ ነው የጠየቀው። እስከ ዛሬ ምሽት እስከ ምሽቱ 8 ሰዓት ድረስ ይወጣ መመሪያ የሚለው ማንኛውንም ስብሰባ ወይም ድግስ በውጭ ቦታ ላይ ማድረግ የሚቻለው እስከ 200 ሰው ድረስ ብቻ ነው። ያም ይህን ያህል ሰው ሊያስተናግድ የሚችል በቅርብ የአደጋ መከላከያ መጠለያ ክፍል መኖር ያለበት ቦታ ወይም በተሰጠን የጊዜ ገደብ ውስጥ ወደ ተባለው ቦታ ውስጥ መሄድ ስንችል ነው። ቤት ውስጥ ከሆነ ደግሞ እስከ 500 ሰው ድረስ የሚያስተናግድ ቦታ ይህን ክንዋኔ ማድረግ እንችላለን። ነገር ግን ይሄ ሁሉ አሁን የሚሆነው እስከ ምሽቱ 8 ሰዓት ድረስ ነው። ምሽት በኋላ ሌላ አዲስ መመሪያ ሊወጣ ይችላል፣ ወይም በዚሁ ልንቀጥል እንችል ይሆናል። ስለዚህ ዞሮ ዞሮ የአደጋ የደጀንስ የሚሰጠው መመሪያ ማዳመጡ መከታተሉ እጅግ በጣም አስፈላጊ ነው። ለአሁኑ ግን ክፍት ቦታ ላይ እስከ 200 ከውስጥ ቤት ውስጥ ከሆነ ግን ያው እስከ 500 ድረስ፣ ያም የአደጋ መከላከያ መጠለያ ክፍል በቂ የሆነ አስተማማኝ የሆነ ሊኖረው ይገባል። ይህን ያህል ሰው ሊያስተናግድ ይገባል። ዞሮ ስንቀጥል ሻያው፣ በተለይ በአሁኑ ሰዓት እንግዲህ አሁን ሀገራችን ወደ ጦርነት የታወጀበት ጊዜ የደረጃ አለው ራሱን የቻለ እና አሁን ይሄ ትንሽ እስካሁን ደስ ኖርማል ወይም ከነበረው የዕለት ዕለት ኑሯችን አንድ ደረጃ ከፍ በማድረግ በተለይ ደግሞ የተሰጡት መመሪያዎችን ተግባራዊ የምናደርግበት ነው። ያ ማለት ምንድን ነው? እንግዲህ በሶስት ደረጃዎች ነው ያሉ። ኖርማሉ አለ፣ ትንሽ አንድ ደረጃ ከፍ የሚልና መጨረሻ ላይ ደግሞ ሁሉም ሰው የሚሰጠው ሁሉም የጦርነት አዋጅ ታውጆበት የሚወጣ ማስጠንቀቂያ አለ። ስለዚህ አሁን ያለንበት መካከለኛ ነን። መካከለኛ ለማለት እንግዲህ በተቻለ መጠን ያህል ወደ ተለያዩ ቦታዎች የምንሄድ ከሆነ እንቅስቃሴያችን በተቻለ መጠን ያህል መቆጠብ የሚያስፈልግበት፣ ሁላችንም በአካባቢያችን ብያለንበት የአደጋ መከላከያ መጠለያ ክፍላችን የምንፈትሽበት የምናዘጋጅበት፣ የጎደሉ ነገሮች ካሉ የምናሟለበትና በተጠንቀቅ የሚሰጠው መመሪያ የምንጠብቅ የምንከታተልበት ነው። አላስፈላጊ ከሆኑ ጉዞዎች መቆጠብ አለብን። ለምሳሌ ወደ ሐኪም ቤት መሄድ የሚፈልጉ ሰዎች ሊኖሩ ይችላሉ። አስቸኳይ ካልሆነ ወይም ወደ ሌላ ጊዜ ማስተላለፍ የሚቻልበት ሁኔታ ነው ያለ እና ለሁሉም እንቅስቃሴያችን ግን የተወሰነ መሆን አለበት። ምንም ማለት አሁን በአስቸኳይ የምንሰራው ነገር ካልሆነ ከተለያዩ እንቅስቃሴዎች መቆጠብ እንዳለብን፣ ምክንያቱም ውጭ ላይ አደጋ አለ፣ ውጭ ላይ አስቸጋሪ ነው፣ ውጭ እንደ ቤት አይደለም። ስለዚህ ሁላችንም አሁን በአላስፈላጊ ጉዞዎችን አላስፈላጊ ውጭ መሆኑን መቆጠብ አለብን። ቀደም ሲል እንደተናገር ነው ትምህርት ቤት ሙሉ በሙሉ የለም በሀገሪቱ ውስጥ። የስራ ቦታ መሄድ የሚቻለው የአደጋ መከላከያ መጠለያ ክፍል ሲኖረውና ወይም በተሰጠን የጊዜ ገደብ ውስጥ ወደ አደጋ መከላከያ መጠለያ ክፍል መድረስ ስንችል ብቻ ነው።
1: ስለዚህ ባጭሩ መዘናጋት አይገባም። ምናልባት ደግሞ እንግዲህ ጠዋት ያው የሁቲ አማጽያን የተኮሱበት ሁኔታ አይተናል። በቀጣይ ቀን ምን እንደሚሆን ረፋዱ ላይ ምን እንደሚሆን አናውቀውምና አስፈላጊውን ጥንቃቄ እናድርግ።
3: አስፈላጊው ጥንቃቄ ያስፈልጋል። በዚህ ላይ ልጆች፣ ወጣቶች፣ በተለይ የዕብራይስጥ ቋንቋ የሚገባቸው እንደኛ እንግዲህ የኛ ማስጠንቀቂያ ስንሰጥ ሰዓት የተገደብነን ያው የስርጭታቸው ሁኔታ የሚታወቅ ነው። በብራይስ ቋንቋ የሚሰጠውን ስርጭት እኛ ስርጭት ከሚደርስ ድረስ ልጆች አይተው ለወላጆች

0: እንዲያስረዷቸውና እንዲጠቀሙ ወላጆችን ይሄን እንዲከታተሉ ጥሪን አቀርባለሁ። ሰላም ለሀገራችን። መደናገጥ ያስፈልግም፣ መረበሽ ያስፈልግም። የደጀንስ መመር ህይወትን ያድናል። በመመራው መሰረት እንቀጥል።
1: ጥሩ
2: እሺ። እናመሰግናለን ሻለቃይቸው ባይ።
0: እናመሰግናለን። መልካም ቀን።
1: መልካም ቀን።
2: እንግዲህ
1: እንግዲህ ስርጭታችን ይጠናቀቅ ነው። ሻየው ቀላል አይደለም ያለንበት ሁኔታ። ዙረን ዘው ጦርነት ገባን። ሰላም ያምጣልን ነው ምንለው።
2: ካልደፈረሰ
1: አይጠራም
2: የሚባል አባባል አለ። አድካሚ የሚሆን እንደዚህ አይነት ሁኔታ የሚቀጥል የሌለበት ሁኔታ ነው እና ይለይለታል።
1: ቆራጥነት ግን ያስፈልጋል። በአጭር ጊዜ ጦርነቱ እንዲጠናቀቅ፣ በአጭር ጊዜ ሁኔታው እንዲጠናቀቅ ዲፕሎማሲያዊ ጥረትም ከሆነ እንደዛ መሆን አለበት። አድማጮቻችን ከእኛ ጋር ለነበራችሁ ቆይታ እናመሰግናለን። የቴክኒክ ባለሙያችን ዳኒ ሩኪ እናመሰግናለን። ባልደረባችን አይቸው ባየንም እናመሰግናለን። አድማጮቻችን እንግዲህ አንድ ሰዓት ደግሞ እንገናኛለን። ሻየው
2: ሰጠኝ ዘመንና ሻየው ደግሞ አስተናገድን። መልካም ውሎ። አንድ ሰዓት ላይ በሰላም ያገናኘን።
1: አሜን።

0: ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤናስጥልን ክቡራትና ክቡራን አድማጮቻችን እንደምን አላችሁ? ለተሰኞ የከሰዓት በኋላ ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ ሰላም ጊዜ እንመኛለን። ለቱ እንደ እብራን ዘመን አቆጣጠር ዮምሸኒ ካፍ ጊሜል በሲቫን ታፍሽን ፔባብ ሲሆን አውሮፓን ዘመን አቆጣጠር ጁን 8 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ሰኔ 1 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዳኒ ሩኪ ሲሆን የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን የሰዓቱን ዜና እናሰማና ጦርነቱን በተመለከተ ወቅታዊ ዘገባዎችና ቃለ ምልልሶችን እንዲሁም የደጀንዙን መመሪያዎች እናቀርባለን። ዛሬ ሳምንታዊ ፕሮግራም አይኖረንም በወቅታዊ ጉዳዮች ምክንያት። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
1: ሰጠኝ ዘመን አመሰግናለሁ። አርስተ ዜና፣ በጸጥታ መደፍረስ ምክንያት ዛሬ በመላው እስራኤል ሀገር ትምህርት ቤቶች ተዘጉም። ትናንት ምሽት ኢራን ወደ እስራኤል ለተኮሰችው 10 ሚሳኤሎች አጸፋውን የአየር ኃይላችን ከጧት እስካሁን ድረስ ከቢያንስ 3 ጊዜ ኢራን እንደበደበ። የመን ውስጥ የሚገኘው ሁቲም ሽብር ፈጣሪ ድርጅት የቀይ ባህር ለመዝጋት እየዛተ ነው። የተወሰነ የጦርነት የካቢኔ ምክር ቤት በአሁኑ ሰዓት ስብሰባ በማካሄድ ላይ ነው። እስራኤልና ኢራን በአስቸኳይ የተኩስ ልውውጡን እንዲያቆሙ በፕሬዝ

0: ፕሬዚዳንት ትራምፕ ጥሪ ያቀረቡ የ30ዎቹም የእድሜ ክልል ውስጥ የሚገኝ የባቲያም ከተማ ነዋሪ ለኢራን በመሰለል ተጠርጥሮ በቁጥጥር ስር ዋለ። በአረብ እስራኤላውያን ማህበረሰብ ውስጥ በድጋሚ ግድያ ተፈጸመ። ሌሊቱን 2 ሰዎች ተገደሉ። የሚኒቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ዛሬ ጠዋት የሀገር መከላከያ የአየር ኃይል በኢራን ላይ ለ3ኛ ጊዜ ጥቃት ሰነዘረ። በደቡብ ምዕራብ ኢራን በሚገኘው የማሽሃር የፔትሮ ኬሚካል ፋብሪካ ውስጥ በርካታ ኢላማዎች ተደብድበዋል። ከማለዳ በፊት ትናንት ማታም ከኢራን ለተተኮሰው የሚሳይሎች ሩምታ ናዳም ምላሽ ለመስጠት የአየር ኃይል በምዕራብና በመካከለኛው ኢራን በሚገኙ የሀገሪቱ አገዛዝ ወታደራዊ ኢላማዎች ላይ ሰፊ ጥቃት ፈጽሟል። የኢራን የማስጠንቀቂያው አቅሙንና ወታደራዊ አቅሙን ለማዳከም እንዲሁም የአየር ኃይሉን በሀገሪቱ ሰማይ ላይ ያለውን የነጻነት እርምጃ ለማስፋፋት ከተደበደቡ መካከል የራዳር የአየር መቃወሚያ ተደብድበዋል። የእስራኤል መከላከያ ኃይል ረዥም ቀናት ለሚካሄድ ጦርነት ተዘጋጅቷል። የተወሰኑ የጦርነት ካቢኔ ምክር ቤት በአሁኑ ሰዓት ስብሰባ በማካሄድ ላይ ናቸው። የሀገር መከላከያ ሰራዊትን በኢራን ውስጥ ሊያከናውናቸው ባቀዳቸው የአሰራር እቅዶች ላይ የተወያየ ነው። ሰራዊቱ የአሁኑ የጦርነት ዙሪያ ለጥቂት ቀናት ሊቀጥል እንደሚችል ቢገመትም ለረጅም ጊዜ ውጊያም ጦርነቱም ቢሆን ዝግጁ መሆኑን አበክሮ ገልጿል። የሰራዊቱ ባለስልጣናት ለቃል አቀባያችን ካርሜላ ምናሽ እንደገለጹት ከሆነ በአሁኑ ወቅት የአንበሳው አገሳ በተሰኘው የጦር ዘመቻ ነው ዛሬ 42ኛ ቀናት አስቆጥሯል። ቃል አቀባያችን በተጨማሪ እንደዘገበችው ከጸጥታ መባባስ ጋር ተያይዞ የሀገር መከላከያ ሰራዊት በድንበር አካባቢዎች በግጭቶች መስመር ቀጠናዎች ላይ ያሉትን ወታደራዊ ኃይሎች ለማጠናከር ተጠባባቂ ሚሊዮን ወታደሮችን ለማዝመት አቅዷል። የመከላከያ ኃይል የደጀን እዝ አስቸኳይ መመሪያዎችን ይፋ አደረገ። በመላው እስራኤል ሀገር የትምህርት ተቋማት ዛሬ ተዘግተዋል። የስብሰባ ገደቦችና የሰላማዊ ሕዝብ መከላከያ መመሪያዎችም ተጥለዋል። ዛሬ በመላ ሀገሪቱ የሚገኙ የትምህርት ተቋማት ዝግ ናቸው። የማትሪክ የባግሮት ፈተናዎች አይሰጡም። እንዲሁም የርቀት ትምህርት በኢንተርኔት አማካኝነት ትምህርት አይሰጥም። በዩኒቨርሲቲዎችና በኮሌጆችም ዛሬ ትምህርት ተዘግቷል። የሀገር ውስጥ መከላከያ እዝ ፒቁዳ ኦሬፍ ባወጣው መመሪያ መሰረትም በክፍት ቦታዎች ላይ እስከ 200 ሰዎች ብቻ መሰብሰብ ይፈቀዳል። በህንፃዎች ወይም በቤት ውስጥ ደግሞ እስከ 500 ሰዎች መሰብሰብ የሚፈቀድ ሲሆን ይህም የሆነው በተገቢው የመከላከያ ጊዜ ውስጥ ወደ የደረጃ ባለበት ክፍል ሁደው ነው በስርዓት እንቅስቃሴ ማድረግ የሚችሉት ብሏል። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ ኢስማኤል ባካኢ እንደገለጸው ለቅርብ ጊዜያት የተኩስ አቁም ጥሰቶች ቀጥተኛውን ተጠያቂነት የምትወስደው አሜሪካ ናትን። በተጨማሪም የእስራኤልን ድርጊቶችን ከአሜሪካ ፖሊሲ ነጥሎ ማየት አይቻልም ሲል ተናግሯል። በተያያዘ ዜና አንድ የኢራን ባለስልጣን እንደገለጸው ሀገሩ ከዚህ ቀደም በነበረም የበለጠ ከባድ የአጸፋ ምላሽ ለመስጠት ዝግጁ ናት ይላል። የኢራን ፓርላማ የብሔራዊ ደህንነት ኮሚቴ ቃል አቀባይ ኢብራሂም ራዚኢ ሲያስጠነቅቅ ኃይሎቻችን የደረሱትና ጉዳቶችን ጠግነው አቅማቸው ወታደራዊ አቅማቸውን አጠናክረው ይጠባበቃሉ ብሏል። የ30ዎቹ የእድሜ ክልል ውስጥ የሚገኝ የባቲያም ከተማ ነዋሪ ለኢራን በመሰለል ተጠርጥሮ በቁጥጥር ስር ዋለ። ግለሰቡ ባለፈው ወር የተያዘ ሲሆን ከተደረገበት ምርመራ መረዳት እንደቻለው ከመታሰሩ በፊት በነበረበት ወራትም ከኢራን የስለላ አካላት ጋር ግንኙነት ነበረው። እንዲሁም ለነሱ ሲል በገንዘብ ክፍያ የጸጥታ ደህንነትን የሚነኩ ተልኮዎችን አከናውኗል። በአሁኑ ወቅት የክስ ማቅረብ የአቃቢ ሕግ ለፍርድ ቤት ያቀርባል ተብሏል። በአረብ እስራኤላውያን ማህበረሰብ ውስጥ በድጋሚ ግድያ ተፈጸመ። ሌሊቱን ሁለት ሰዎች በተለያዩ ቦታዎች በጥይት ተገደሉ። በአረብ ማህበረሰብ ውስጥ በድጋሚ ግድያ ወንጀል ተፈጽሟል። በማሌ ኦሬን የአካባቢ አስተዳደር ሸንጎ ስር በሚገኝ ሙሽራፋ መንደር ውስጥ የአንድ የሰላሳ ዓመት ሰው በተኮሰበት ጥይት ተገሏል። ከዛም ቀደም ሲል ደግሞ ሌሊቱን በሰላሳ ዓመት ዕድሜ ክልል የሚገኝ ግለሰብ በጥይት ተገሏል። ፖሊስ የወንጀል ምርመራ ጀምሯል። የእስራኤል ንግድ ባንኮች ዛሬ እያካሄዱ ባሉት ዓለም አቀፋዊ የገንዘብ ልውውጥ አንድ የአሜሪካን ዶላር በሁለት ሸቄል ከ95 አጉሮት ተለወጠ። አንድ ዩሮ በ3 ሸቄል ከ39 አጉሮት ተለውጧል። የኢትዮጵያ ብሔራዊ ባንክ ደግሞ አንድ የአሜሪካን ዶላር በ 157 ከ97 ሳንቲም ተለውጧል። የአየር ጸባይ ሁኔታ ደግሞ ዛሬ ከትናንት ዛሬ ሙቀቱ በመጠኑ ይጨምራል፣ ነገም የሙቀቱ መጠን ይጨምራል ይላሉ የአየር ጸባይ ተመራማሪዎቹም። የሰዓቱ ዜና ሰጠኝ ዘመነ ይህን ይመስላል።
1: ሻያው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን፣ እንግዲህ ስርጭታችን ይቀጥላል። ትኩረት የምናደርገው በጦርነቱ ዙሪያ ነው። አሁን የደጀን እዙ ባልደረባችን አይቸው ባየ እዛ መስመር ላይ ይገኛል። በስልክ መስመራችን ሻለቃ አይቸው ባየ እንዴት አለ? አይቸው
2: ሄሎ፣
1: ይሰማል?
2: አዎ ይሰማል።
1: እንዴት ነው ያለው ወቅታዊ ሁኔታ?
2: ያው ወቅቱ ሁኔታ እንግዲህ ቀደም ሲል እንደተናገርነው ወይም በጠዋት ፕሮግራማችን ላይ ካሳወቅነው ምንም የተለየ ነገር የለም። ሁላችንም በተጠንቀቅ ላይ ነው ያለ ነው። የአደጋ ማስጠንቀቂያ ስንሰማላችሁ ወደ አደጋ መከላከያ መጠለያ እንድንገባ የቅድመ ማስጠንቀቂያም አለ። ስንሰማም እንግዲህ ወደ አደጋ መከላከያ መጠለያ አካባቢ እንድንሆን ወደሆኑ የአደጋ ማስጠንቀቂያ ዶር ስንሰማ ወደ አደጋ መከላከያ መጠለያ እንድንገባ እንግዲህ ይህ አሁን ያለው ለጊዜው የተሰጠው መመሪያ ነው። የተለያዩ ድግሶችን ወይም ሌሎች ጉዳዮችን ማከናወን የሚቻለው ቤት ውስጥ ከሆነ እስከ 500 ሰው ድረስ፣ ከቤት ውጭ ከሆነ ደግሞ እስከ 200 ሰው ድረስ ማድረግ ይቻላል። ነገር ግን በሰዓቱ ወይም በተሰጠው የጊዜ ገደብ ወደ አደጋ መከላከያ መጠለያ ክፍል መግባት ስንችል እና የአደጋ መከላከያ መጠለያ ክፍል ሲኖር ነው ይህን ማድረግ የምንችለው። ሌላው ሰጠኝ እንዲሁም አድማጮቻችን፣ ሌላም አዳዲስ መመሪያዎች አሉ። በተለይ የቅድመ አደጋ ማስጠንቀቂያን ሁኔታ በተለያዩ በሶስት የቀለም አይነቶች የተሰየማለ። እሱን ወደኋላ አካባቢ በደንብ በዝርዝር ይዘነው እንቀርባለን። ለአሁኑ ግን ያለው ይሄ ነው። የአደጋ ማስጠንቀቂያ ዶስን ተማኝ ሁላችንም በተጠንቀቅ ወደ አደጋ መከላከያ መጠለያ እንድንገባ ና ውጦ እስከምንባት እንድንቆይ፣ አላስፈላጊ ጉዞዎች፣ አላስፈላጊ ወደ ውጭ በሚሆኑ ነገሮች እንድንቆጠብ፣ ይህም ተጨማሪ ደጀን እዙ እዝ ነው። እንግዲህ ወደኋላ አካባቢ ብትመለሱ እንመለስና የበለጠ ማብራሪያዎችም ምክንያቱም አሁንም ያው ብዙ መናገር ማንችላቸው በአሁኑ ሰዓት ሌሎ አዳዲስ ነገሮች አሉ። እነሱ እናጠናቅቅና ወደኋላ አካባቢ
1: እንዲሁም ደግሞ ምሽትም ይኖራል። በኋላ በቃ እንደላለ
2: በኋላ በድጋሜ እንትነግሩኝ ና ቀደም ያልኩ የጠቀስኳቸውም ጭማሪ እንናገራለን። እሺ፣
1: ሰላም
2: ሰግናለሁ። ሰላም ሀገራችን።
1: ሻየው፣ ከዚህ እንግዲህ ወደ ወቅታዊ ዘገባ እንለፍና ጦርነቱ እንደቀጠለ ነው። ትላንት ማታ 10 የሚሆኑ ሚሳኤሎችን ኢራን ከተኮሰች በኋላ ያለውን ጥረት እንደቀጠለ ነው። ዛሬም እንግዲህ እስራኤል መከላከያ ሰራዊት ንጋቱ ላይ ጀምሮ ያጸፋ መልስ እንደወሰደ ነው። እንግዲህ ያለው የጦርነት ሁኔታ ቀናት ይወስዳል የሚሉ አሉ፣ አንዳንዶች ደግሞ ቶሎ ሊጠናቀቅ ይችላል የሚሉ አሉ። እና እንዴት ነው
0: የሁኔታ እንግዲህ ወደ አሁኑ ጦርነቱን በዋናነት በመምራት ላይ የሚገኙት የአሜሪካ ፕሬዚዳንት ዶናልድ ትራምፕ እንደሆኑና ቀደም ሲል በጭሩ የደረሰን መረጃ በአስቸኳይ ሁለቱ ወገኖች እስራኤልና ኢራን የተኩስ ልውውጡን ማስቆም እንዳለባቸው ግዴታ አለባቸው የሚል መልእክት አስተላልፈዋልና እንግዲህ ይህ በእውነትም የተኩስ አቁም ከተደረሰበት ጊዜ ጀምሮ መጀመሪያ የጦርነቱ በኢራን በኩል አንበሳው አገሳ የሰኘው የጦር ዘመቻ እነሆ ዛሬ 42 ቀናትን አስቆጠረ። የተኩስ አቁሙ ማለቴ ነው እንግዲህ በቀጣይነትም ዋናው ትኩረት ያደረሰው ተባባሰበት ሁኔታ እንደገና የተኩስ ልውውጥ የሆነበት በሊባኖስን በተመለከተ እስራኤል በሊባኖስ ዋና ከተማ ቤይሩት ለምን አጠቃች በሚል የተበሳጩት የኢራን አብዮታዊ ዘብ ሰራዊት ነው ለዚህ ምላሽ ትናንት ማታ ወደ እስራኤል ግዛት ቢያንስ 10 የረጅም ቀተም ዘግዛግ ሚሳኤሎችን ተኮሱ። ግን ያለን የአየር የጸረ ሚሳኤል መከላከያ በአየር ላይ እንዳሉ አምክነዋል። በትናንት ማታው ጥቃትም በሰውና በንብረት ላይ ምንም ጉዳት አልደረሰም። በእርግጥ ዛሬም ቢሆን በተደጋጋሚ ወንጭፈዋል ከኢራን። ይህንን የመከላከያ በአየር ላይ እንዳሉ አምክኗል። ግን በሰማሪያ ቀበሌ አካባቢ የዚህ የሚሳኤል ፍርስራሽ ፍንጣሪው በአንድ ሰፈር በመኖሪያ ቤት ላይ ጎድቶ በንብረት ላይ በሰው ላይ ሳይሆን በንብረት ላይ ጉዳት እንዳስከተለን የደረሰን መረጃ እያመለከቱ ያሉት ሰጠ።
1: እንግዲህ ያው ጦርነቱ እንደገና ታድሷል ይላሉ። በሌላ በኩል ደግሞ ፕሬዝዳንት ትራምፕ አቁሙ ብያለሁ ብለው ለሁለቱ ሀገራት አሁን እንደገለጽከው መልእክት አስተላልፈዋል። ትዕዛዝ ነው ማለት ይቻላል። ነገር ግን አሁን ማን ነው የሚሰማ ነው። ለምሳሌ ትላንትና ትራምፕ ሲሉ የነበረው እስራኤል በኢራን ላይ ያጸፋ እርምጃ መውሰድ የለባትም፣ ኢራን ተኮሳችሁት ሚሳኤል ያክል ተኮሳችኋል፣ አቁሙ፣ ወደ ድርድር ተመለሱ ሲባል ሌሊቱን ንጋቱ አካባቢ ደግሞ ኢራን በኢራን ላይ እስራኤል ያጸፋ መልስ የሰጠችበት ሁኔታ አለና አሁን ሁሉን ነገር እኔ ያደርገዋለሁ የሚሉት ፕሬዝዳንት ትራምፕ የተናገሩትን ቃል ኢራንም እስራኤልም ይጠብቃሉ ወይ? በዚህ በእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና በአሜሪካው ፕሬዝዳንት መካከልም እንግዲህ ባለፈው ጊዜ እንደምንሰማው በሊባኖስ ጉዳይም ጭቅጭቅ እንደነበረ ተገቢ ያልሆኑ ቃላትን እንደተናገሩ ትራምፕ ራሳቸው ያመኑበት ሁኔታ አለና አሁንስ ተደማጭነት ይኖራቸዋል ወይ? ትራምፕ በፈለጉት መንገድ የሚያሾሩበት ሁኔታ ምን ያክል ውጤታማ ይሆናል የሚለው ብዙዎቻችን ጥያቄ ነው። ሻየው
0: አው በእውነትም ይህ የሁኔታ ብዙ ልዩነት ያለ ነገር በተለይ በፖለቲካ አመራሩ በመንግስት ባለስልጣናትና በመከላከያ ሰራዊት በአሜሪካ መከላከያ ሰራዊት በዚህ በመካከለኛው ምስራቅ የሚገኘው ጦር እና የእስራኤል መከላከያ ሰራዊት የማጥቃት እርምጃ በትብብር እየሰሩ ነው። በአትላንት በዚህ የሚሳኤል ጥቃትን ለማክሸፍ አየር ላይ እንዳሉ ለማምከን በተደረገው ስራ ደግሞ የአሜሪካ ጦር ደግሞ ከእስራኤል የመከላከያ ስራ እንደሰራ ነው መረጃዎችን እያመለከቱ ያሉትና አሁን እንግዲህ በድርድሩ እስካሁን የተኩስ አቁም ስምምነት የተካሄዱ ያሉ ድርድሮች ስኬታማ ያልሆነ ነው። በጣም ከበድ ያለ ጥያቄ እያቀረበች ነው ኢራን። በዚህ ምክንያት ነው እንደዚህ የተራዘመ መበት ምክንያት
1: ነው። በዚህ በድርድሩ ዙሪያ በዲፕሎማሲ አካሄድ ላይ ትልቅ ችግር አለ ብዬ ነው ማስበው። ኢራን አሁን የፈለግኩትን ካልሆነልኝ በሚል ነው ጊዜ የተራዘመ። ፓኪስታንም ብዙ ሞክራለች፣ እንዲሁም ሌሎች የአረብ ሀገራት ሞክረዋል። ነገር ግን ፕሬዝዳንት ትራምፕ ብቻ በሚሰጡት መግለጫ ነው አሁን በቅርብ ቀናት ልንፈራረም ተቃርበናል፣ አሁንም ጥሩ ደረጃ ነው ያለ ድርድሩ፣ ኢራናውያን የኒውክሌር ጦር መሳሪያ ለመስራትም ሆነ ለመግዛት እናቆማለን ብለው ቃል ገብተዋል። በተለያዩ ነገሮች ይናገራሉ። ግን በትክክል መሬት ላይ ወርዶ ማየት የምንፈልጋቸው ነገሮች አሉ። የተኩስ አቁም ስምምነት ከተባለ የተኩስ አቁም ስምምነት በሊባኖስና እስራኤል መካከል የተኩስ አቁም ስምምነት ተደረገ ተብሎ ወታደሮች ሲሰዉ፣ ሰዎች ሲጎዱ፣ ንብረት ሲፈርስ ያየንበት ሁኔታ መቆም አለበት። ኢራንና አሜሪካ ደግሞ የተኩስ አቁም ስምምነት አደረጉት ከተባለ በጎረቤት ሀገራት ሁሉ ሳውዲ አረቢያ ድረስ ተኩሳለች ተብሏል ኢራን። ይህ ሁሉ መቆም አለበትና ሁኔታው መካከለኛው ምስራቅ አሁንም በውጥረት ነው። ነገ ምን ይሆናል የሚለውን በትራምፕ ቃል ብቻ ማመን የማይቻልበት ሁኔታ ነው ያለ የሻየው።
0: አዎ እንዳልከው በጦርነት እንደዚህ በሚሆንበት ጊዜ በጣም የሚያመታታ ወጥ የሆነ መረጃ አይደለም ይደርስ። አንዱ ይህን ተናገረ ያኛው ይህን አለ፣ ጦርነቱ ይቀጥላል፣ ጦርነቱ ይቆማል፣ ስምምነት ይደረሳል፣ የተለያየ በቃ ግልጽ ያልሆነ መግለጫ ነው ከፍተኛ ባለስልጣናትም ከተለያዩ ወገኖች እየወጣ ያለው። እና ይህን በተመለከተ ያሞኔህ የመከላከያ እስራኤል መከላከያ ሰራዊት እንዲያው በጣም ባልተጠበቀ ሁኔታ ለዛ ምላሽ ለማታው ምላሽ የወሰደው በኢራን ምዕራባዊ ኢራን አካባቢ ወታደራዊ ኢላማዎችን ደምስሷል። ያ በመሆኑ በቀጣይነቱ ምንድን ነው የሚሆነው? ተባብሶ ይቀጥላል ወይስ ኢራን እጇን አንስታ ሰላም ወደ ጠረጴዛ ዙሪያ እንመለስ ብላ መጠየቅ ያለባት እሷ ትሆናለች? ለምን ሂዝቡላ ለእስራኤል በሊባኖስ የእስራኤል ጎረቤት ሀገር ነች አይደለም እንዴ? በሂዝቡላ ሽብር ፈጣሪ አማካኝነት እስራኤልን ኢራን እያጠቃች በምትገኝበት ጊዜ ይህን ደግሞ እስራኤል ዝም ብላ አትመለከተውም፣ ትደመሳለች። መከላከያ ሰራዊታችን በተለያዩ አቅጣጫዎች እየተዋጋ ነው ማለት እንችላለን። በደቡብ የመን ውስጥ የሚገኘው የሁቲ አማጽያን ደግሞ ሞከሩን ወነጨፉ ሚሳኤል፣ አልተሳካላቸውም፣ ከሽፏል። አሁንም ቢሆን በቀይ ባህር
1: ማየት ያለብን ኢራን ሂዝቦላና ሁቲዎች በአንድነት በጥምረት ሆነው እስራኤልን እያጠቁ ያለበትን ሁኔታ ነው ማየት ያለብን። አንድ ሚሳኤል ሁለት ሚሳኤል የወነጨፉ ሁቲዎች ከአሁን በፊትም ብዙ ጉዳት ያደረሱበት ነገር አልነበረም፣ አልፎ አልፎ ካልሆነ። አሁንም ማየት ያለብነኛ ሶስቱ አካላት ጸረ እስራኤል አቋማቸውን ይዘው አንድ ላይ የተጣመሩ መሆኑን ነው። ስለዚህ የአሜሪካ አቋም ለየት ቢል ጥሩ ነው፣ ከእስራኤል ጎን ነው። ጥቃት እስራኤል ሲፈጸምባት ያጸፋ መልስ እንወስዳለን፣ አብረን በፊት እንደተባበር ነው ተባብረን እንሄዳለን ማለት አለባቸው አሜሪካውያንም ቢሆኑ። ስለዚህ እስራኤል ስትጠቃ በጸጥታ ማየት የለባትም። የወሰደችው እርምጃ ትክክለኛ መስሎ ይታየኛል በኔ ሁኔታ፣ በኔ እይታ። ነገ ከነገ ወዲያ ግን በአጭር ጊዜ ይቆማል፣ ሊቀጥል ይችላል። እንግዲህ ለሁሉም ነገር የመከላከያ ሰራዊቱ ዝግጁ መሆኑን ተነግሯል። ግን ነገ ከነገ የጦርነት ሁኔታ ዛሬ ባለፈውም አንድ ቀን ጀመረ፣ 12 ቀን በ12ኛ ቀኑ አለቀ፣ አንድ ቀን ጀመረ፣ በ40ኛ ቀኑ ቆመ። አሁንም መቼ ይቆማል የሚለውን እንግዲህ እግዚአብሔር ነው የሚያውቀው።
0: ሰጣይ በዙ ጋር በተያዘ ጥያቄ መነሳት ያለበት የቆየው የእስራኤልና የሊባኖስ የተኩስ አቁም ስምምነቱን በቀጣይ የሚኖረው ሁኔታ እንዴት ይታያል ብለን ስንል ዋሽንግተን ላይ በአሜሪካ አሸማጋይነት ሁለቱ ወገኖች የእስራኤልና የሊባኖስ መንግስት ዲፕሎማቶች ተገናኝተው ለተኩስ አቁም ስምምነት ላይ ፈረሙ ከተባለ ሳምንት በላይ ይሆንና አሁን የሚነሳው ጥያቄ ምንድን ነው ለሚለው ምላሽ ምን ይመስላል?
1: የተኩስ አቁም ስምምነቱ በወረቀት ነው የቀረብ ብዬ ነው የማስበው። እኔ ካሁን በፊትም ተናግር ያለሁ የተኩስ አቁም ተኩስ እስካላቆሙ ድረስ ተኩስ አቁም ስምምነት ተደርጓል ማለት አይቻልም። አሜሪካ ላይ ዋሽንግተን ላይ ተፈራረሙ። ኦኬ፣ ፊርማው ሳይደርቅ ሂዝቦላ ይተኩሳል። ስለዚህ ወይ ሂዝቦላን ድርጅት የሊባኖስ መንግስት እኔ በአንተ ስም እየተደራደርኩ ነው ብሎ መያዝ አለበት፣ አሊያም ደግሞ ሂዝቦላ አብሮ መደራደር አለበት። ካልሆነ ሁለቱ አካላት ተደራደሩ፣ የመጣውን ውጤት እያየን ነው። እስራኤልም እርምጃ ስትወስድ ኢራንም ጥቃት የፈጸመችበት ሁኔታ አለ። ስለዚህ ውስብስብ ወዳለ ሁኔታ ነው ያለ። ምናልባት እንግዲህ ቀናት የሚፈርዱት ይሆናል።
0: ጦርነቱ በደቡብ ሊባኖስ ከእስራኤል ድንበር የእስራኤል መከላከያ ሰራዊት የምድር ጦር ሰራዊት ሰርጎ በመግባት ለደህንነት ጥበቃ ለሰሜኑ ክፍለ ሀገር ለሚኖሩ ማህበረ እስራኤላውያን ደህንነታቸውን ለመጠበቅ በሚል መከላከያ ሰራዊቱ ሊባኖስ ውስጥ ገብቷል። አሁን ጥያቄው ለተኩስ አቁሙ መከላከያ ሰራዊቱ ደህንነትን ለመጠበቅ እና ቁልፍ ቁልፍ የሆኑ ቦታዎችን ለመቆጣጠር ሲል የመከላከያ ቀጠና አዘጋጅቷል መከላከያ እና ያ ከዛን ለቆ ይውጣ ይመለስ። ደግሞ እስራኤል ደግሞ ይህን ጥያቄ አትቀበለውም አይደል?
1: አትቀበለውም። ግን ደግሞ እንግዲህ ወደፊት ምናልባት ተደራድረው ስምምነት ተደረሰ አካባቢው ከተረጋጋ ያ ሊሆን ይችላል። አሁን ባለው ሁኔታ ግን እንዳልኩት ቅድምም አንተም እንደገለጽከው ቀላል አይደለም ያለንበት ሁኔታ። ከሩቁ ነው ለህዝበላ ለማገዝ የጣሩ አካላት አሉ። ስለዚህ ትንሽ ቆፍጠን ብሎ ኢራን ላይ በደንብ ጥቃት መፈጸም ያስፈልግ ነው እንዲያቆም።
0: አዎ በቀጣይነት ሰጠ ዘመነ የመከላከያ ሰራዊታችን ቃል አቀባይ ስለ ጦርነት መግለጫ ይሰጣል ተብሎ ይጠበቃልና በቀጣይ እንመለከተዋለን አይደል?
1: እስከ ስርጭታችን መጨረሻ ካቀረበው እንመለከተዋለን። ልክ ነህ። ጥሩ ሻየው።

0: እንግዲህ ስርጭታችን እንደቀጠለ ነው። አሁን ከተለያዩ አካላት ጋር ስለ ወቅታዊ ሁኔታው ቃለ ምልልስ እናካሄዳለን። ቀድሞ ክነሴት አባልና በአሁኑ ሰዓት ደግሞ በትምህርት ዘርፍ የሚሰራው አቶ ፍንታውን ስዩም በስልክ መስመራችን ይገኛል። ጤና ይስጥልን።
1: ሰላም ጤና ይስጥልኝ። ሰጠ የሻያው እንደምን አድመጾች?
2: እግዚአብሔር ይመስገን ደህና ነን። የቀድሞው የህግ መደንገጊያ ምክር ቤት የክነሴት አባል የፓርላማ አባል አቶ ፈንታውን ስዩም እንግዲህ ያለንበት ጦርነቱን በተመለከተ እንዴት ታየዋለህ? አሁን በመዛዛሬ በእርግጥ ቢቆዳ ወሬፍ ባወጣው መግለጫ ደግሞ በጸጥታ መደፍረስ ምክንያት መላ የሀገራችን ትምህርት ቤቶች ተዘግተዋልና እንዴት ታየዋለህ ይህን ጦርነት ሁኔታ?
1: እንግዲህ ጦርነቱ የማያበቃ ጦርነት ነው። እንግዲህ በጦርነት ከሆነ 3 ዓመት እያስቆጠረ ነው ማለት ይቻላል። የአሁኑ ጦርነት የተነሳበት ዋናው መንስኤው ምንድን ነው? ባለፈው ሁላችን የምናስታውሰው አሜሪካን የጦር ኃይልና የእስራኤል የጦር ኃይል ተደምረው በአሜሪካን መንግስትና በእስራኤል መንግስት ውሳኔ መሰረት በኢራን ላይ እርምጃ ተወስዶ ነበር። ሁላችንም እናስታውሳለን። በኢራን የደረሰባቸው ጉዳት በጣም ከፍተኛ ነበር። ጠላት እየደከመ እየመነመነ እያለ ከመሀሉ ላይ አቋርጠው እንደገና ወደ መደራደር፣ የጦር ማቆም መደራደር አለብን ብለው የተሳሳተ ሀሳብ በማንሳት ያው ጦርነቱን ለማቆም ስምምነት ለመፍጠር ከተጀመረ ብዙ ጊዜው ነው። ግን ኢራኖች እቅዳቸው፣ አላማቸው፣ እምነታቸው የነበራቸውን ኃይል መመለስ ነው። የነበራቸውን ኃይል መመለስ ማለት እንግዲህ ሂዝባላ የነበረውን ኃይል እንደገና እንዲያደራጅ ነው። በሂዝባላ እንግዲህ የእነሱ ጦር ግንባራቸው ነው፣ የኢራን ጦር ግንባር እንደ
0: ሄሎ አቶ ፈንታውን ስልካችን ተቋረጠ። እንግዲህ እንቀጥላለን። ያለው ሁኔታ ለምን እንደሆነ መልሰን ለምን
2: አንዳንዴ ሊያጋጥም ይችላል እና እናድሰዋለን። እንደገና እንግዲህ ያው ያለውን ሁኔታ በስልክ እንደገና ከፈንታውን ስዩም ጋር ያው ይታደሳል። እንግዲህ አቶ ፈንታውን ስዩም
1: የቀርታ ስልኩ ተቋረጠ መሰለኝ።
2: አዎ።
1: እና ኢራኖች በሰሜን በኩል ያው የጦር ግንባራቸው ሂዝባላ የደረሰበትን ጉዳት ለነሱ ጉዳት እንደደረሰባቸው አድርገው በመተርጎም ከኢራን ጋር የሚያደርጉት ድርድር፣ የጦር ማቆም ድርድር ሊባኖስንም ማካተት አለበት፣ ሂዝባላንም ማካተት አለበት ብለው በዚያ መሰረት እስራኤል በሊባኖስ ላይ በደቡብ ሊባኖስ ላይ በሂዝባላ ላይ እርምጃ ከወሰደች እኛም በእስራኤል ላይ እርምጃ እንወስዳለን ማለት እንግዲህ ሂዝባላ ማለት ኢራንን፣ ኢራን ማለት ሂዝባላ ነው ብለው ነው እንግዲህ የወሰኑት ውሳኔ። በዚያ መሰረት ትላንት እርምጃ በእስራኤል ወስደዋል። የእስራኤል የጦር ኃይልም አጸፋ መልሱን እንደመለሰ እናውቃለን። ከዚህ በኋላ አቅጣጫው ወዴት እንደሆነ አሁን ግልጽ የሆነ ነገር የለም። ሁላችንም ግን አንድ ነገር ማስታወስ አለብን። ኢራኖች አንድ የሚፈልጉት ነገር አለ። በተለይ አሁን የጦር ማቆም መደራደር ላይ ስላሉ ከአሜሪካን መንግስት ጋር ከዚያ ጋር ከአሁኑ አሁን በቅርቡ የሞንዲያል የዓለም አቀፍ ቻምፒዮን የእግር ኳስ አለ የሚካሄደው ደግሞ አሜሪካን ነው። ያንን ማደናቀፍ ይፈልጋሉ። ያንን እናደናቀፍለን፣ ያ ካልሆነ ደግሞ የምንፈልገውን በመደራደር ላይ የምንፈልገውን ማግኘት አለብን፣ ጥቅም ማግኘት አለብን በማለት ሁለተኛ እንግዲህ ሰኔ 4 ደግሞ የአሜሪካን የነጻነት ቀን ነው። ያንም ይመለከታሉ። የአሜሪካን የነጻነት ቀንዋን እንዳታከብር ደግሞ ለዚያ እንቅፋት እንሆናለን። በቀር እኛ ያሰብነው መሟላት አለበት። በመደራደር ላይ የአቀድናቸው እቅዶች፣ የጠየቅናቸው ጥያቄዎች መመለስ አለባቸው። በዚህን መሰረት አድርገው ተጽዕኖ አድርገው የተሻለ ውጤት ለማምጣት ራሳቸውን እንደገና ለማደራጀት፣ ኃይላቸውን እንደገና ለማደራጀት፣ ሂዝቦላን እንደገና ለማደራጀት፣ በሰሜን በኩል የጋዛን ሽብር ፈጣሪዎች ለማዘጋጀት እና ድሮ ጀምረው ያቀዱት ያለሙት እስራኤል ላይ እርምጃ መስራት፣ እስራኤል እናሸንፋለን፣ እስራኤል እንደመሰሳለን፣ እስራኤል በመካከለኛው ምስራቅ የለችም የሚለው እቅዳቸው አሁንም እንዳለ ነው።
0: ግን እዚህ ላይ አሁን የተኩስ አቁም ስምምነት ድርድር አድርገው የተኩስ አቁም ስምምነት ደረሱ ተባለ። በተኩስ አቁም ስምምነቱ ኢራንና አሜሪካም ከደረሱ በኋላ ኢራን በተለያዩ ቦታዎች ተኩሳለች፣ ወደ እስራኤል አትተኩስ እንጂ አሁን ከትላንትና ውጭ። እንደገናም ደግሞ በሂዝቦላና በሊባኖስና በእስራኤል መካከል ድርድር ተካሂዶ የተኩስ አቁም ስምምነት ከተባለ በኋላ እዛ ተኩስ ቀጠለ እና ይሄ ጉዳይ እንዴት ነው?
1: እንግዲህ
0: ይቅርታ ስልክህን ለማቋረጥ እንገደዳለን እንደውልሃለን
2: ወይም መስመር ላይ
3: בגל התקיפה הראשון, עשרות מטוסי קרב תקפו מערכות הגנה המהוות את שכבת ההגנה של המשטר. בגל התקיפה השני,
2: מקלקי הסרט, ימסתו מגלצ'ה באון, מקלקי הסרט השני, כמרדה ג'מרו באיראן, מדר יאיר, מקועמיה, תקועמת דבד דבא.
3: בחודשיים האחרונים, מאז הפסקת האש, צהל החזיק בכוננות C, ובמוכנות מלאה ומוחלטת לחזרה ללחימה באיראן.
2: የተኩስ አቁም ስምምነት ከተደረሰበት ከባለፉት 42 ቀናት ጀምሮ የመከላከያ ሰራዊታችን ለምላሽ ለሚታደሰው ጦርነት መከላከያ ሰራዊት ቅድመ ዝግጅት አድርጓል።
3: ወተከፍ በኡצמה ዘይ יכולת מבצעית חסרת תקדים.
0: እንግዲህ ያው የመከላከያ ሰራዊቱ ያው ድርምጃ መውሰዱን ነው የዚህ የጦር ቃላቀባይ የገለጹ ያሉት።
3: ለአሚክ ተብያ ሙካ በሚሽታ ወላخليሽ אותו.
0: ያው የኢራንን አስተዳደር ለማዳከምና ያው አስፈላጊውን እርምጃ እየወሰደ ያለበት ሁኔታ ነው የገለጸው።
3: ከትጉባ ለትክፋ שביצאנו בדחיה אתמול.
2: ትናንት በኢራን በደህና በዋና ከተማ ቤይሩት ለወሰደው ማጥቃት ዘመቻ ለዛ ምላሽ አጻፋውን ኢራኖች ሚሳኤሎች ወነጨፉብን ለዛ ምላሽ
3: ישראל ישראל אני רוצה להודות לכם על התמיכה והגיבוי שאתם נותנים לנו לצהל פעם אחר פעם. זה גוד
0: שינו ימסד גני עלות נגידיך יאו
2: למקלקי הסלאות השיל למתדר גוד דיגה פולו כלפה מסגנה לא עלו
0: דג'נם מונו נגידיך ממראות של מטבחת
3: ועד סיס תוכניות מבצעיות סדורות. הרמטכ"ל מפקד על המערכה יחד עם מפקדי צהל, מקיים מערכות מצב ונמצא בקשר רציף עם מקבילו בצבא ארצות הברית.
2: עם קלקי הסרעיות כמג'ור שמנה, עם קלקי הסרעיות כפתניה מכוננו שם דמו למימטאו, לממקטנה, למגפת, בתאם כלמזגצ'ית לי נן.
3: בלבנון, ברצועת עזה, ביהודה ושומרון ובכל הכבולות והזירות. גם בהתקפה וגם בהגנה.
0: נערכנו למערכה הזאת. ויש לנו תחליט ברורה.
2: אבל יהודנה סמריה קבלות של
3: צ'אברו. אני אהיה כאן ואמשיך לעלות ולהתקן אתכם בכל התפתחות.
2: בספולה גנטו מרג'ה למסתתן יזיה הלו. יאללו נדדיס מרג'ה עצ'ון כולו מגלג'ה סטעצ'ו הלו. יאללו יהיה מקלקי הסרוית עצ'ן קלקה ביי. በቀጣይ ስርጭት በቴሌቪዥን
0: ጥሩ ወደ አቶ ፈንታውን እንመለስና እንደው እየሰማን ነው ከይቅርታ
1: ጋር እኔ እየሰማው ነው
0: ስለሆነ ያው ትንሽ አሁን በድርድሩ እንደዚህ አገራት ተደራደሩ ተባለ ተኩስ ከመጣ በኋላ ተኩስ ከተከፈተ እንደው በዲፕሎማሲያዊ አካሄድ ትክክል ነገር ነበር ወይ ስተታል ነበር ወይ ወይም ደግሞ እንደው ተኩስ አቁም ከተባለ ተኩስ ሙሉ በሙሉ እንዲቆም ማድረግ ለምን አልተቻለም?
1: እንግዲህ በመጀመሪያ ሁላችንም ማወቅ ያለብን ይሄ የጦር የተኩስ ማቆም ድርድር ነው እንጂ የሰላም ድርድር አይደለም። ጠላቶቻችን ሰላም እንደማይፈልጉ እናስም በይፋ እየተናገሩ ነው። ይሄን ሁለተኛ ጠላት ወደ ለዚህ ዝግጁ የሆነበት ወደራደር የገቡበት ዋና ምክንያታቸው ራሳቸው ኃይራቸው ስለደከመባቸው ለአሁኑ ጦር እናቆምና ራሳችን እንደገና ገንብተን ተደራጅተን ለሚመጣው ደግሞ እርምጃ እንወስዳለን ብለው ነው እንጂ ከዚህ በኋላ ጦርነት ያቆም ፊታችን ወደ ሰላም ብለው አስቡ አይደለም። እንደዚያ ያለ ሐሳብም የለም። ግን መራው ያመለካከተና ይሄ አረብ ሀገር አመለካከቱ የሰሜናዊ መድረክ ልዩነት አለው። አረብ ሀገር የሚያምኑት በኃይል በጉልበት ብቻ ነው። ኃይል ካለ ጉልበት ካለ ያከብራሉ፣ ይሰጋሉ፣ ይፈራሉ፣ ከዛ ወደ ሰላም ይሄዱ ይችላሉ። ግን እነሱ በኃይል ስለሚያምኑ ደካማነት ካሳዩአቸው ወደ ሰላም ለምሳሌ ትራምፕ ሰላም ነው የምፈልግ ቢተኩስም ሰላም ነው የምፈልግ ንዋጋለን ቢሉም ሰላም ነው የምፈልግ ከነሱ ጋር ጦር ማቆም ነው የምፈልግ ብለው በተናገሩ ቁጥር በነሱ ቋንቋ በአረቦች ቋንቋ በኢራኖች ቋንቋ በኢራኖች ትርጉም ቀጥታ የደካማነት የሽንፈት እርምጃ ነው ብለው ነው የሚያስቡት። ሽንፈት ከተነሳ በአሜሪካን እንግዲህ ይሄ ደግሞ እነሱ ስልጣናቸው መቀጠል ስለሚፈልጉ ለህዝባቸው የሚያስተላልፉት መልእክት አለ። እኛኮ ኢራኖች ስንባል አሜሪካን ባለም አንደኛ የተባለችና እስራኤል በመካከለኛው ምስራቅ የጦር ኃይሉ አንደኛ የተባለችው ነገር ሁለቱን ቀጥ አድርገን አቁመ ደባካችሁ እየተለመን ነው ጦርና አቁም እየተደረገ እኛን የምንደረረ እኛ እንዲያውም እኛ የጠየቅነው ምላሽ ካልተመለሰ በጦርነት እንቀጥላለን እያልን በተግባር እያሳየን ነው እያሉ የህዝቡን ድጋፍ እንድገኝና ማግኘት ይፈልጋሉ። ምክንያቱም ከስልጣን መውረድ አይፈልጉም። ህዝቡ ወደ እነሱ ዙሮ ከስልጣን የሚወርዱበትን ትግል እንዲያደርግ አይፈልጉም። እና ህዝቡ እነሱ እንዴ የኛ መሪዎች እኮ አሜሪካንን የሚያንበረክኩ ናቸው ብሎ እንዲያስብ ነው። እና የፖለቲካ እቅድም አላቸው፣ የፖለቲካ ሀሳብ፣ ውስጣዊ ፖለቲካ ማለት ነው። እና ትልቁ ስህተት እስራኤልና አሜሪካ ጥሩ እርምጃ እየወሰዱ ሳለ ባለደ ስልጣኖቹ ያቸው ደብደበው ብዙ ኃይላቸው ብዙ ፋብሪካቸው ሁላችንም ያየነው የሰማነው ነው፣ የአደባባይ ሚስጥር ነው። በዚያን ሰዓት መቀጠል ሲገባ ጠላት ተንበርክኳል እና እናቁም እንደገና እንደራደረው ማለቱ የተሳሳተ አመለካከት ነው።
0: ብረትን መቀጥቀጥ እንደጋለ ነው ይባል በአማርኛ።
1: ብረትን መቀጥቀጥ እንደጋለ ነው። ጠላትን ደግሞ ተንበረከከ ብሎ መተው የለም፣ መውደቅ አለበት ደግሞ እንዳይነሳ ሆኖ። ምክንያቱም አሁን እነሱ እኮ እባክህ ጦርነቱን እናቁም እንደገና እስከምንደራጅ ድረስ የሚባል ነገር የለም ከጠላት ጋር። እና ይሄ መለየ ቋንቋ መቀየር አለበት። አረብን በአረበኛ እንጂ አረብን በእንግሊዘኛ በሌላ ቋንቋ ቢያናግሩት አይገባቸው።
0: ጥሩ፣ እሺ፣ ግልጽ ነው። እናመሰግናለን።
1: አመሰግናለን።
0: መልካም ቀን።
2: ጠም ያለ ጠበቅ ያለ እርምጃ ያስፈልጋል ነው ያልከው፣ ለዚህ መካከለኛው ምስራቅ የሚኖረው የአረብ ህዝብ እንዳልከው እንደገባ
1: ሌላ ቋንቋ አይገባቸውም።
2: አይገባቸውም። ትክክል ነው።
0: እናመሰግናለን። መልካም ቀን እንመኝላለን። ወደ ቀጣይ እንለፍ። ሻየው ሚካኤል ብራኔ የተለያዩ ዘገባዎችን በራሱ ዩቲዩብ ያቀርባል። እሱ መስመር ላይ ያለ ጤና ይስጥልን።
4: ተናስተልኝ እንደምን አላችሁ?
0: እኛ ደህና ነን። እናንተ እንዴት ነህ? እንዴት አየኸው ያሁኑ ወቅታዊውን ግጭት?
4: እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ያው ግጭቱ እንደምታውቀው አሁን አልተጀመረም። እንግዲህ ሁለት ወደ ሶስት አመታችን ነው እንግዲህ ምን እኛ ያለንበት ጦርነት። ሆኖም ግን አሁን ያለው ሁኔታ ስትመለከት በሁለት መንገድ ብናየው የተሻለ ነው። ምክንያቱም የአሜሪካና የኢራን ስምምነት እንግዲህ ጦርነቱ ካበቃ ማለት የመጀመሪያ የባለፈው ጦርነት ካበቃ ጀምሮ ወደ ትራምፕ ወደ ስምምነት እገባለሁ በሚል እርምጃ በድርድር ላይ ነው ያሉ። አሁን ድርድሩም አልተቋጨም። እንግዲህ የእነሱና የአሜሪካና የኢራን ድርድር ከዚያም ደግሞ የእስራኤልና የሊባኖስ ድርድር በሁለት ብናየው ደስ ይለኛል። የመጀመሪያው እንግዲህ ስምምነቱ እስካሁን ግቡን አልመጣም። ግቡን ያልመጣበት ምክንያት ሶስት አንኳር ነጥቦች አሉ። እንግዲህ አንደኛው የኢራን የኒኩሌር መርሃ ግብር ነው። ሌላው ደግሞ የባሊስቲክ ሚሳይሎች፣ ሶስተኛው ደግሞ ያው የታጣቂ ድርጅቶችን የምታደርገው ድጋፍ ነው ኢራን። እና በዚህ የተነሳ እስካሁን ድርድሩ ላይ ምንም አጥጋቢ ውጤት አልተገኘም። ሁለቶችም ያው ምንም ያህል የረባ ስምምነትም አልተደረሰም። እንግዲህ ያልተደረሰበት ምክንያት እንደምታውቀው አሜሪካ ከኢራን የምትፈልገው ነገር የዩራኒየምን የማበልጸግ ስራዋን በከፍተኛ ደረጃ እንድታቆም ነው። ከዚያም አልፎ ደግሞ ሰፊ ዓለም አቀፍ ቁጥጥር ፍተሻ እንዲደረግባት ትፈልጋለች። ከዚያም አልፎ ደግሞ የኒውክሌር መሳሪያ ማዘጋጃ እድልን በሙሉ እንድታስወግድ ነው የምትፈልገው። እና ይሄ ነው ዋናው ነጥቡ፣ ይሄ ነው። እና የኢራን መከራከሪያ ነጥብ ደግሞ ሌላው እንግዲህ መርሃ ግብሯ የሰላማዊ የኒውክሌር መርሃ ግብሯ ሰላማዊ በሰላማዊ ጉዳይ አገልግሎት ብቻ ነው እንደሚ የሚል ነው። የዩራኒየም መበልጸግም ህጋዊ መብት አለኝ፣ በዓለም አቀፍ ደረጃ ህጋዊ መብት አለኝ የሚል ነገር አለ። እና የአሜሪካ ቀደም ሲል ስምምነቶች ያፈረሰችበት በመሆኑ እሷ ላይ እምነት መጣል ከባድ እንደሆነ ጥርጣሬ አላት ኢራን። በዚህ ምክንያት በእነዚህ ነጥቦች ምክንያት እስካሁን ያለው ድርድር ግቡን አልመጣም። ከዚህ ባለፈም ደግሞ የኢራን ባሊስቲክ ሚሳይሎች ጉዳይ አለ። እንደምታውቀው ይሄ ባሊስቲክ ሚሳይሎች ዓለም አቀፋዊ ችግር ናቸው። የእስራኤል ብቻ ሳይሆን ዓለም አቀፋዊ ችግር ናቸው። እነሱንም የማስወገድ እነሱም ደግሞ የማምረት እንደ ተቀነሱ የሚል እንትንም አለ እና የረጅም ርቀት ምሳዎች አሉ እዚያም ደግሞ ድሮኖች አሉ እዚያም ደግሞ የአካባቢውን ቀጠና የሚቋጠሩ እንደምታውቀው የገልፍ ሀገራትን ሁሉ ያው በእነዚህ ምሳሎች ነው የምደበድብ ኢራን ይህን ሁሉ እንድትቀንስ እና እንድትገታ የሚል አቋምም አለ በአሜሪካ በኩል ኢራን ደግሞ አትስማባበትም ከዚያም ደግሞ ያው የኢራን ታጣቂ ድርጅቶችን ነው እንደ ሂዝቦላ ያለው ሂዝቦላ በሊባኖስ እንደምታውቀው ሐማስም በጋዛ የሻ ሚሊሾችን በኢራቅ ከዚያም አልፎ ሁቲዎችን በየመን የኢራን ረጅም እጆች ተብለው የሚጠሩት እና የእሷን ፖሊሲ የሚያሳኩ እነሱን የመደገፍ ሁኔታ እንድታቆም የሚል ነው እና በዚህ ምክንያት እስካሁን ድርድሩ ግቡን አልመጣም።
2: ግሩም ሚካኤል ብርሃኔ፣ በእውነትም ለጦርነቱ ለዚህ በእስራኤል ጦር ዘመቻ የአንበሳው አገሳ ጦርነቱ የተነሳበትን ጦርነት ከአሜሪካ ጦር ጋር በመተባበር ኢራንን ለመደምሰስ ሲነሱ አንተ የጦርነቱ አላማዎች ምን እንደሆኑ ዘርዝርሃል። ደግሞ የተጠበቀለት ደግሞ የአምባክንናዊ የኢራን አምባክንናዊ ስርዓተ መንግስት ለመጣል ነውና ለዘመናት ያህል የኢራን ህዝብ በጭቆና በአምባክንናዊ ስርዓተ መንግስት ላይ በችግር እየማቀቅ ላለው ለኢራን ህዝብ ድጋፍ ለማድረግ ተባለና ጦርነት ከጀመረበት ጊዜ ግፍን የሚጋፈጥ የኢራን ህዝብ ደግሞ ዝም ጸጥ አለ። ምን ይመስላል?
4: አዎ እንግዲህ እዚህ ላይ ያቋም ለውጥም ነበረ በተለይ በአሜሪካና በእስራኤል መካከል እንደምታውቀው ባለፈው ዳልባት የዚህ ቻናል 12ን አንድ የሞሳድ የስለላ ድርጅት አባል ያደረገው ቃለመጠይቅ አይተህ ከሆነ በእስራኤል በኩል ብዙ ነገር ተሰርቷል። የኢራንን ይሄን መንግስት ይሄን መጥፎ መንግስት ለማባረር እና እንዲወርቅ ለማድረግ ብዙ ነገሮች ተሰርተዋል። እና እነዛ የነበሩ ቅዶች ሁሉ ግባቸውን አልመጡም። ምክንያቱም የትረምፕ ተጽዕኖ ስለነበረ ያ ነገር እንዴት ነው ስራ ላይ እንዳይውል ከሽፏል። በዚህ የተነሳ የመጀመሪያ ከታቀደው የጦርነት እቅድ ውጪ ነገሮቹ እየተበላሹ መጡ። እና ዋናውም ቢሆን ያው ምንም አሁንም በአሜሪካ ደረጃ በአሜሪካ ፖለቲከኞችም ሆነ በአሜሪካ አንዳንድ ተጽዕኖ አድራጊዎች በኩል እስራኤልን እንደ ጦር አጫኝነት በማየት ይሄ ጦርነት የኛ አይደለም የእስራኤል ጦርነት ነው የሚለው ጉዳይ ከዚህ የተነሳ ነው። ምክንያቱም ታውቀ እንደሆነ ታስታውስ እንደሆነ ጦርነቱ ከመጀመሩ በፊት ጠቅላይ ሚኒስትር ነታንያሁም የተማሪዎቹም የሞሳድ ዋና ሊቀመንበር እዚያ ሄደው የአሜሪካን ከፍተኛ ባለስልጣናት ለማሳመን ሞክረዋል። ምክንያቱም ሁኔታው ይሄ መንግስትን ለመጣል ምንም አይነት የወደቀ ነው የመውደቁ እንትን የጊዜ ጉዳይ ነው እና እቅዳቸውን ሁሉ ለማስረዳት ሞክረዋል። እና ሆኖም ግን ነገሩ ከተጀመረ በኋላ ሁኔታው በትረምፕ ነገር ያው እንደምታውቀው ትረምፕ አቋማቸው የዚህ ያህል አንድ ወጥ አይደለም በየጊዜው
0: ይቀያየራል
4: እንደ ስቴክ ነው የሚገላበጡት። እንግዲህ የእሳቸው ጉዳይ ነው አሁን ትንሽ ነገሩ ሁሉ ያበላሸው የመጣ የእሳቸው ጉዳይ ነው።
0: በጣም አስቸጋሪ ነው። አሁን እንደው ሚካኤል ካለን ጊዜ አንጻር ጠቅለል ለማድረግ አሁን ወቅታዊ ሁኔታው ትላንትና የተጀመረው ግጭት እንደው ባጭር ጊዜ ሊጠናቀቅ ይችላል። አሁን ትራምፕ ራሱ እስራኤልና ኢራን እየተደራደሩ ነው የተኩስ አቁም ስምምነት ለማድረግ ብለዋል። ከአንድ ሰዓት አካባቢ ደግሞ አቆሙ ብያቸዋለሁ ብለዋል። እንደው ምን እንጠብቅ ይህን ሁለት ሶስት ቀናት?
4: ያው ጥሩ ጥያቄ ነው። ምንክ አንዳንዴ በጣም ያሳዝናል ሁኔታው የሁለት ሀያላን ሀገሮች የጋራ አላማ ሳይሆን እስራኤል በአሜሪካ ስር ሁና እንዴት ነው የእስራኤልን የውጭ ፖሊሲ የሚመራው ራሱ ትረምፕ እንደሆነ ነው የሚታየው። አሁን ስናይ በጣም የሳዝ ሁኔታ ያለ ነው። አታድርግ አድርግም ብለው እኔ ነኝ የሚል አለ አይደለ? የዚህ የልጆች ጨዋታ ነገር ነው ትረምፕ እያደረገ ያለው። ሁኔታው እንዴት ነው ለእስራኤልም ቢሆን በጣም የውጭ ፖሊሲ ከፍተኛ ጉዳት አለው። በማንኛውም ዘመን በማንኛውም የእስራኤል ታሪክ ውስጥ አንድም ጠቅላይ ሚኒስትር ለአሜሪካ ፕሬዝዳንት የወደደበት ጊዜ አይታወቅም። አሁን ግን እንዴት ነው ተጽኖ በጣም ፈሮ ለቆ የሁለት አንድ አጋሮች ሳይሆን የበላይና የበታች ሆኖ ታዛዥና አዛዥና ታዛዥ የሆነበት ሁኔታ ነው ያለው። ሁኔታው አሁን እንግዲህ ያለው ሁኔታ ቀደም እንደጠቀስኩት ሁለተኛው የሊባኖስና የእስራኤል ድርድር ነው። እንግዲህ የሄዝቦላ ጉዳይ አለ እንደምታውቀው ሰሜን ክፍል እንዲሁ የጦራቁም ስምምነትም ቢደረግም የጦራቁም ስምምነት ይባል ነገር የለም። ሰሜኑ በኩል በጣም ከፍተኛ ደረጃ እየተጎዱ ነው ያሉት። ምንም የተረጋጋ ሁኔታ የለም። እኛም የወታደሮቹም ቢሆን ስንት ዘልቀው ገብተው ብዙ ነገር እየሰሩ ነው ያሉት እዚያ ሊባኖስ ውስጥ። እና አሁን ዋናው አሁን ነገሩን ሊያባብስም ነገሩን ሊያረግብም የሚችለው የሊባኖስ እና የሄዝቦላ ጉዳይ ነው። እና የሄዝቦላን ጉዳይ መግታት ካልተቻለ የሊባኖስ መንግስት እንደምታውቀው ሰላም ይፈልጋል። በጠቅላይ በፕሬዝደንቱ ጀነራል አውን ባለፈው ከሁለት ቀን በፊት የሲኤንኤን ጋዜጠኛ ከነበረችው ከአማን ፖወር ጋር በራሷ ድረገጽ ላይ ቃለ መጠይቅ አድርግላት ነበር። እና ምንድን ነው የሚለው እኛ ሰላም እንፈልጋለን፣ በጦርነት የሚሆን ነገር የለም፣ 40-50 ዓመት ሙሉ ተዋግተን አይተነዋል፣ እኛ የምንፈልገው ሰላም ነው፣ ሊባኖስ ሰላም ትፈልጋለች። ነገር ግን እኛም ደግሞ በሌላ በኩል ደግሞ እኛ ደግሞ የኢራን እንትኖች መሆን አንፈልግም፣ ኢራን በእኛ ውስጥ ገብታ እያመሰችን ያለችው እና ከፍተኛ ቃላት ነው የተናገሩ። እና ይሄ በአንድ በኩል እንግዲህ ተመከት እንግዲህ በመንግስት በአንድ ሀገር ለዋላዊ መንግስት ሁለት መንግስት ያለበት የሆነበት ሁኔታ ነው ያለው። አንድ ህጋዊ መንግስት አለ፣ ሌላ ደግሞ በውጭ የሚረዳ የታጠቀ ቡድን አለ። እዚህ ላይ ነው እንግዲህ ችግሩ ያለው እዚህ ላይ ነው። እና ይሄን ነገር ለማብረድ በአሁን የተጀመረው ስምምነት ድርድሩ ሁኔታው እንግዲህ እዚህ ላይም ደግሞ አሁን አሜሪካኖች ያልተረዱት ነገር የኢራን ጉዳይ በለሰለሰ ሁኔታ አይተው ድርድር በሚል ብቻ ነገሩን ለመፍታትና ለመሮጥ የሚፈልገው ግን እንደዚሁ አይሳካም።
0: ቆመ ብሎ ማሰብ የሚያስፈልግበት ሁኔታ አለ ይመስልናል። ሚካኤል በጣም እናመሰግናለን። ያው ትንሽ ጊዜ መጣበብ ነው። ሰላም ቀን።
4: ሰላም
0: ቀን። ቀጣይ አድማጭ ከማለፋችን በፊት
2: ወንድም ለአድማጮች ማሳሰቢያ ነው። ከትልቅ አክብሮት ጋር በሮቦት ሮሻይር ከንቲባ ማታን ዲል ለክቡር ሊቀ ካህን ቄስ ብርቁ ተገኘ በዛሬ ሰኞ ሰኔ 8 ቀን ምሽት ላይ ሊደረግ የነበረው ምሽት በተፈጠረው ጦርነት ምክንያት ለጊዜው የተሰረዘ መሆኑን እናስታውቃለን ሲል ከቤተሰቦቻቸውና ከርሆቦት ማዘጋጃ ቤት ጥሪው መሰረዙን ያስታውቃሉ። የዚህ ማሳሰቢያ ነው። አድማጮች
0: ወደ ቀጣይ አድማጭ ነን።
2: አዎ፣ ስናልፍ ደግሞ በሰሜኑ ክፍለ ሀገር መምህር ሮቤን መሸሻ ጋር በሚሆነው በግልግት የሰሜኑ ክፍለ ሀገር በሊባኖስን በቅርብ ርቀት የሚገኙ ናቸው ማለት ይቻላልና እንዲያው ያለውን የጦርነት ሁኔታ በተመለከተ መምህር ሮቤን እንዴት ታየዋለህ? እንዴት ነህ?
5: እንዴት ናችሁ? በአሁኑ ሰዓት ያለው ሁኔታ ሀገራችን በሊባኖስ ከሚገርመው ነገር በአሁኑ በሊባኖስ በኩል ምንም አይነት መሳሪያ ሲተኮስ አላየንም። ነገር ግን በኢራን የሚወረወሩ ረዥም ተንዘዛጊ መሳሪያዎች ወደ አካባቢያችን ተተኩሰው ወደ 4-5 የሚሆኑ የማስጠንቀቂያ ደወል ነበሩ። ሁላችንም በመጠንቀቅ ላይ ያለን ልጆች፣ ትምህርት ቤትም ሆነ መዋለ ህጻናት ጠቅላላ በዛሬው ዕለት ትምህርት ቤት አልተገኙም። ይሄ ነው ያለው ሁኔታ ባለንበት አካባቢ።
2: እና መምር መሸሻ ምትብናል ባት በጉዞ ላይ ከሆንክ የሆነ ድምፅ አጅቦ ከአንተ ከምታደርገው መግለጫ በጉዞ ላይ እንዳለህ መጀመሪያ ለህይወትህ ብትጠብቅ እንዲያው ባለሳሳት ከይቅርታ ጋር እንደዚህ ጥሩ የሆነ መግለጫ ነው እየሰጠዋል። በተለይ የትምህርት ዓለም በተመለከተው የፒቁዳውሪህ የተዘጋ መሆኑን አሳውቋልና ያለውን የደህንነቱም የማስጠንቀቂያ አዛቃ ሁሉም በሃይፋ ከተማና አካባቢዋ ጮኋል። እንዴት እየተቋቋማችሁት ነው መምር?
1: አሁን ያለው ሁኔታ ምንድን ነው? አዎ ቀደም ሲል እንዳልከው በጉዞ ላይ ነበር። ካሁን ጸጣለ ቦታ ነው አቆሜ ያለው። እኔ አሁን ያለው ሁኔታ ምንድን ነው? በሀገራችን በዚህ በሰሜኑ አካባቢ በተለይ በሃይፋና በክራዮት ደወሎች የማስጠንቀቂያ ደወል ተደውሏል። ልክ ቀደም ብዬ ለመግለጽ እንደሞከርኩት በየትምህርት ቤት መዋለ ህጻናትና አካባቢው በሙሉ ከትምህርት ቤት ልጆች አልሄዱም። በሚደወለው ደወል እና በሚፈነዳው ፍንዳታ በእኛ አካባቢ ጠንከር ያለ መስሎ ይታያል። ምክንያቱም ከኢራን የሚወነጨፍ ረዥም መሳሪያ ወደ እኛ በሚላክበት ጊዜ ከአካባቢያችን ያሉ የጦር ማምረቻ ርፋኤል የሚባል ቦታ እዛም ይህንን የሚቃወም በሚወጣ ጊዜ የሁለቱ ጩኸት በአካባቢያችን ከፍተኛ የሆነ ፍራቻና ከፍተኛ የሆነ ድንጋጤ እያሰማ ነው የሚገኘው በአሁኑ ወቅት።
0: ራሳችሁን ጠብቁ። እንግዲህ መምህር ሩቤል በጣም ነው የምናመሰግን፣ ካለን ጊዜ አንጻር ነው እንደውላለን። ሰሞኑን ደግሞ ራሳችሁን ጠብቁ፣ አዲስ ነገር ካለም ያው የተለመደው ትብብር ይቀጥል እንላለን።
1: አመሰግናለሁ። በደህና ሁሉን ሰላም ለሀገራችን።
0: ሰላም።
2: እሺ፣ እናመሰግናለን። እንግዲህ በመቀጠል ደግሞ የፒቁዳውሪህ የመመሪያዎችን በተመለከተ በሻለቃ አይቸው ባዬ በአሁኑ ሰዓት በሚሉይም ተጠባባቂ ውትድርና አገልግሎት ላይ ነው የሚገኘውና መመሪያዎቹን የደጀን እዝ ነፍስ አድን መመሪያዎቹ ይላሉ። እውነት ይህን በተመለከተ አንድ አዲስ መረጃዎች አሉ ወይ ሻለቃ?
6: ተራስን ይሻያው እንደምን ቆይታል? በድጋሜ እንዲሁም ፈጣይ አድማጮቻችን እንደምናችሁ። መመሪያዎቹ እስካሁን ድረስ እንዳሉ ናቸው። ከዛሬ ቀን ጠዋት ጀምረን ያስተላለፍናቸው መመሪያዎች ከምሽቱ 8 ሰዓት ድረስ ነው ያሉት የሚያገለግሉት። ከምሽቱ 8 ሰዓት በኋላ አዳዲስ መመሪያዎች ይወጣሉ። እዚህ ላይ ቅድምም እንደተናገርኩ ትንሽ ቀልቀም አድርጌ መናገር እንፈልጉም ያሉ መመሪያዎች፣ ለምሳሌ ቅድመ አደጋ ማስጠንቀቂያ መልእክቶች በምንቀበልበት ሰዓት በስልካችን ላይ በመልእክት የምንቀበለው በሶስት ከለሮች ተመስሏል። ይሄም ቢጫ፣ ቀይ፣ አረንጓዴ በሚል ነው። እንግዲህ በቢጫ መልክ መመሪያ በሚጻፍ ተጽፎ በምትቀበሉበት ሰዓት ያ ማለት በተለይ አብዛኛውን ጊዜ ከሊባኖስ አካባቢ የሚወነጨፉ የተላኩ አደጋ አለ የሚል መልእክት የሚያሰጠው ነው። በዛን ሰዓት በአካባቢያችሁ ወደሚገኝ በጣም ቅርብ ወደሆነ ወደ አደጋ መከላከያ መጠለያ ክፍል ተጠጉ ማለት ነው። ቀይ ከሆነ ደግሞ በቀይ ከተቀበላችሁ ደግሞ ወዲያውኑ ወደ አደጋ መከላከያ መጠለያ ክፍል ግቡ የሚል ነው። ምክንያቱም ይሄን አንዳንድ ጊዜ የቴክኖሎጂ ሁኔታ ሆነና በአማርኛ ሳይሆን ያ መልእክት በኢብራይስ ቋንቋ ሊደርሳችሁ ይችላል፣ ግን በከለሮቹ በቀለሞቹ እኛ እንድንጠቀም ለማለት ያህል ነው። ቀይ ከሆነ ወዲያውን ግቡ የሚል ነው። አረንጓዴ ከሆነ ደግሞ ክስተቱ አብቅቷል፣ ወደ ኖርማል ወይም ከአደጋ መከላከያ መጠለያ ክፍል መውጣት ትችላላችሁ የሚል መልእክት ነው። እና እነኚህን አሁን አዲስ ስለሆነ ለማዳመጥ ያህል ነው። አንዳንድ ጊዜ አሁን እኔ ለምሳሌ የደጀን እዙ መተግበሪያ ከሁላችንም ሊኖር ይገባል። ሁላችንም አሁን ማጥናት ያለብን አንደኛ የደጀን እዙ መተግበሪያ በስልኬ ላይ ጭኛለሁ፣ ሁለተኛ ደግሞ የአደጋ መከላከያ መጠለያ ክፍሌ ዝግጁ ነው፣ እኔ ዝግጁ ነኝ። የአደጋ ማስጠንቀቂያ ደወል ስሰማ መድበት ቦታ፣ በተለይ ደግሞ በጋራ የአደጋ መከላከያ መጠለያ ክፍል የምንጠቀም ሰዎች ይህን አስቀድመን ልናውቀውና ልንዘጋጅበት የሚገባ ነገር ነው። ውጭ ላይ ብንሄድ ሳይሆን ምን እያደረግን ነው? እንደ አጋጣሚ ነው አሁን መንገድ ላይ እያለን የአደጋ ማስጠንቀቂያ ደወል ቢሰማ ምንድን ነው ማድረግ ያለብኝ የሚለውን ነገር እያንዳንዳችን በጭንቅላታችን ማሽከርከርና ማሰብ ያለብን ወዲያውን በአካባቢው የአደጋ መከላከያ መጠለያ ክፍል ካለ መፈለግ፣ አልዛ ደግሞ ራሳችን ከአደጋ የሚከላከል ቦታ ፈልገን ራሳችን ከአደጋ ማዳን ነው። ይሻያው የባህር ዳርቻዎች ዝግ ነው። አንዳንድ ሰዎች ግን አሁን ወደዛ አካባቢ ሄዱ አሁን እየተጠቀሙ ነው ያለ። ይህን ለማስታወስ ያህል የባህር ዳርቻዎች ሂዶ መዝናናት መጎብኘት አይቻልም አይፈቀድም ክልክል ናቸው እንደ ገበያ አዳራሽ ኬኒዮን ይያልን ምንጣራዎች ቦታዎች በሙሉ ክፍት ናቸው ነገር ግን ወደዛ በመንሄድበት ሰዓትም ልጆቻችን ዝል እንደልን ይችላል ለንዝናና እንችል ይሆናልኝ በቅድሚያ ዛስን ገባ ያደጋ መከላከያ መጠላክ ፍልየት ነው ያለ ብለን አስቀድመን ብናውቅ ለኛ ይጠቅመናል ምክንያቱም በእያንዳንዱ ትልቅ የገበያ አዳራሽ ውስጥ ያደጋ መከላከያ መጠላክ ፍላለ የት ነው ያለ ብለን እንጠይቅ የተሰጠው ጊዜ ገደብስ ምን ያህል ጊዜ ነው ያለ እዚህ አካባቢ ብለን ያለውን እንጠይቅ እነኚህ ነገሮች በመሟላት እንሂድ ውጭ ላይ በተቻለ መጠን ያህል ባንወጣ መልካም ነው ላተው
2: ሻለቃ
6: አደጋለው
2: ይገርማል ሻለቃ በከዛሬ አመት ሰኔ ወር ላይ በ12 ቀናት በእስራኤልና በኢራን መካከል በነበረው ባለፈው አመት ነው አመት ሆነ በዛን ጊዜ ለሰርግ ትንሽ ቀለ የማቃለያ መመሪያ ወጣና በሄደራ ከተማ ላይ በሽዎች የሚቆጠሩ ሰዎች በሰርግ በተገኙበት ሄድኩና ከኢራን ወነጨፈ ሚሳኤል በዛን ሰዓት የት ንግባ የና አስቀድመናል እሄ አረሳው ሰርክ ላይ ሁኜ
6: አውነት ነው ይታየው በጣም ትልቅ ትምርታዊ የሆነ መመሪያን የተናገርከው
2: ይሄ ነው
6: ባው ይሆናል አንዳንድ ጊዜ ከኛ አይደርስም እኛ ቦታ አይወድቅም የምንለው ሐሳብ አለ አይደለም ትክክል አይደለም አሁንም ቢሆን ትግስ ሆነ ማህበራዊ ስብሰባዎችን ማከናወን ይቻላል ነገር ግን መመሪያ አለው መመሪያው ምን ይላል አንደኛ ውጭ ከሆነ የምናደርገው ይሄን እስከ 200 ሰው ድረስ ለዛም በተሰጠን ጊዜ ገደብ ውስጥ ወደ አደጋ መከላከያ መጠለያ ክፍል መግባት የምንችልበት ሲሆን ሁለተኛ ቤት ውስጥ ከሆነ እስከ 500 ሰው ድረስ ማከናወን ይቻላል ቤት ውስጥ ማለት እንግዲህ የሰርግ አዳራሽ ሊሆን ይችላል የስብሰባ አዳራሽ ሊሆን ይችላል ምንም ነው የግድ የአደጋ መከላከያ መጠለያ ክፍል ውስጥ መሆን የለበትም ነገር ግን ያን 500 ሰው የሚያስተናግድ ያደጋ መከላከያ መጠለያ ክፍል አለ ወይ አንድ ሁለተኛ ወደ አደጋ መከላከያ መጠለያ ክፍሉ በሚነድበት የጊዜ ገደብ ውስጥ ይበቃናል ወይ የሚለውን ሂሳብ ውስጥ ማስገባት ያስፈልጋልና አሁን አንተ ያልከው በጣም ትልቅ ትምህርት ነው አንበለውና በዛን ሰዓት አሁን ቢወርቁን ሮዛ ቦታ ምንድነው የምናደርገው ለዚህ ነው ምንድነው የሚባል አባቶቻችን ሲሉ በሽታውን ያልተናገረ መድኃኒት አይገኝለትም ይባላል። እዚህ ላይ ግን እኛ እየተናገር ነው መፍትሄውን።
0: አዎ አይቻውን እንግዲህ ሻዩ ያነሳው ጥሩ ትምህርት ሚሆን ነው። ጥንቃቄ እናድርግ ሁላችንም የሚያጋጥመን ነገር ነው ችላ ያልነ ራሳችንን ጠብቅ አሁን ለምሳሌ እስከ 8 ሰዓት ነው የሚሰራ ብላል የደጀነዙ መመሪያ። አሁን ምሽት አካባቢ እንደው ዛሬ የተለያዩ ዝግጅቶች አሏቸው ሰዎች ይኖራሉ ከስምንት ሰዓት በኋላ ምን ችግር የለም ብለው ቢወጡስ እንዴት ነው ያለው ሁኔታ
6: አንደኛ በጣም ጥሩ ጥያቄ ነው የጠየቀው ሰጠኝ አንደኛ ምንም ችግር የለም ማለት አንችልም ያለንበት አሁን የጦርነት ወቅት ነው መመሪያ አለ በመመሪያው መሰረት
0: ይላል አንተ ጋር ያወራን የትምህርት ሚኒስተሩ ነገም ትምህርት
2: ዝግ ነው የሚሆነው
0: ብለዋል
2: ይላል
6: ኦኬ አለ ትክክል አሁን እናንተ እንዳያችሁት ሌሎችን መከታተል አስፈልጋል ምን ይላል መመሪያው የደጀንዝ ያወጣው መመሪያ ምን አለ ቀደም ሲል እንደተናገርኩት እንግዲህ አደጋ መከላከያ መጠለያ ክፍል ወይም የተለያዩ ድግሶችን ማድረግ ምን ይችላል እንዴት በሆነ ሁኔታ ተናግሬ ያለውኝ ነኝን መናገር ያስፈልጋል ማሳወቅ ያስፈልጋል አሁን ከስምንት ሰዓት በኋላ ለሚሆኑ መመሪያዎች በርግጥ ሬዲዮ ስርጭታችን ባለው ጊዜ ውስጥ ያው ማታም እንገባለን አዳዲስ ነገር ካለ እስከዛ እናስተነቅቃለን እናገራለን ከሌለ ግን ስርጭቱ ካበቃ በኋላ አዲስ መመሪያ ከወጣ በዋትስአፕ እያሰራጨን እንገናኛለን እኔም ከኔ ጋር አብሮ የሚያገለግሉ ባልደረቦች ጓደኞች አሉኝ አብረን እናሰራጫለን ይሄን መልእክት ለተቀበላችሁ ሰዎች ደግሞ በየግሩፓችሁ እንድታሰራጩልን
2: ሻለቃ ደግሞ መሪውን የጦር መሪ በበላይነት መሪ ነኝ የሚሉት ፕሬዝዳንት ትራምፕ ባስቸኳይ ሁለቱ ወገኖች እስራኤልና ኢራን ጦርነቱን እንዲያቆሙ የተኩስ ልውውጥን የሚል መልእክት አስተላለፉና እሳቸው ተጽዕኖ አሳዳሪ መሪ ስለሆኑ ምናልባት እንዳያታልሏቸው እንደው ምናልባት እንደ አይነት መልእክት አስተላልፈዋል
6: ብለን አሁን ልንገር እናንተ ባላችሁበት ቦታ በጣም ቀናውባችሁ ምክንያቱም እኔ አሁን በወታደር ተጠባቂ ወታደር ስለሆንኩኝ በፖለቲካው ዘንድ የፈለኩትን መናገር አልችልም እንጂ ብዙ መናገር የምችለው ነገር ነበረኝ ዞሮ ግን በአሁኑ ሰዓት በጦርነት ሰዓት መመሪያ የሚሰጠው
7: የደጀን ዙ የሚሰጠው መመሪያ መተግበርም ያለበት ትራምፕ አለ ቢንያሚን ሚናታኑ አለ ያለ መሰል የደጀን ዙ ብቻ

ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ ለቱ እንደ አብርሃም ዘመን አቆጣጥር ዮም ሸኒ ካፍ ጊሜል በሲባን ታፍሽን ፔባፍ ሲሆን እንደ አውሮፓ ዘመን አቆጣጥር ጁን 8 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ ሰኔ 1 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን አሳፍ ሞስኮቪች ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ወቅታዊ ዘገባ እናቀርባለን። የደጀን ዞን መመሪያም እናቀርባለን። የሻለቃ አይቾባዬ ተጠባባቂ ሻለቃ አይቾባዬ ያሳውቀናል ያለውን ተጨባጭ ወቅታዊ ሁኔታ በደጀን ዞን በኩል ከተለያዩ አድማጮች ጋር በወቅታዊ ጉዳዮች እንወያያለን። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱ ዜና እነሆ። በቅድሚያም አርዕስተ ዜና። የእስራኤል መከላከያ ሚኒስትር እስራኤል ካዝ በቤሩት ያለው ጥበቃ ጸጥታ የሚቆመው በይቅርታ የእስራኤል መከላከያ ሚኒስትር እስራኤል ካዝ በቤሩት ያለው ጥቃት የሚደርሰው ጥቃት የሚቆመው በሰሜን እስራኤል ጸጥታ ሲሰፍን ብቻ መሆኑን ገለጹ። ኢራን በእስራኤል ላይ የምታደርሰውን ጥቃት ማቆሟን አስታወቀች ተባለ። ትናንት በሰማሪያ አካባቢ በደረሰው የሽብር ጥቃት የተገደለው ተጠባባቂ መጋቢ 50 አለቃ ሃይም ክሎሚቲ በጾር ናታን በሚገኘው መካነ መቃብር የቀብር ስነ ስርዓቱ ተፈጸመ። የእስራኤል መከላከያ ሰራዊት ባሳለፍነው ሳምንት መጨረሻ ላይ በጋዛ ሰርጥ 3 ታዋቂ እስላም ጂሃድ አሸባሪዎችን መደምሰሱን አስታወቀ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የእስራኤል መከላከያ ሚኒስትር እስራኤል ካዝ በቤሩት ያለው ጥቃት የሚቆመው በሰሜን እስራኤል ጸጥታ ሲሰፍን ብቻ መሆኑን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ኢራን የተኩስ አቁም ላይ እንዲደርሱ ያቀረቡትን ጥያቄ ተከትሎ የመከላከያ ሚኒስትር እስራኤል ካዝ በቤሩት የዳህዬ በተባለው አካባቢ ጥቃቱ የሚያቆመው በሰሜን እስራኤል በሚገኙ ሰፈሮች ሰላም ሲሰፍን ነው ማለታቸው ታውቋል። ወደ ሰሜን እስራኤል ሲተኮስ በዳህዬ ላይም ጥቃት ይደርሳል ብለዋል። ካዝ መከላከያ ሰራዊቱ በሊባኖስ የሂዝቦላን አሸባሪ ድርጅት ማጥቃቱን እንደሚቀጥልም የኢራንን ዛቻም እንደማይቀበሉ ገልጸዋል። ካዝ በተጨማሪ እንዳሉትም ኢራን ራሷን ከሊባኖስ ጋር በማገናኘት በእስራኤል ላይ ልታደርሰው የምትሞክረው ማንኛውም ጥቃት ሁሉ ትናንት እንደነበረው ከባድ ምላሽ ይሰጠዋል ብለዋል። ከዚህ ጋር ተያይዞ ከ24 ሰዓታት በላይ ከሊባኖስ ወደ ሰሜን እስራኤል ተኩስ አቋርጦ ከቆየ በኋላ ዛሬ ከሰዓት በኋላ ወደ ገሊላ አካባቢ በተወነጨፉ ሮኬቶች እና ሚሳኤሎች ምክንያት በተለያዩ ቦታዎች የማስጠንቀቂያ ደወል ድምፅ ተሰምቷል። የሂዝቦላ ድርጅት በደቡብ ሊባኖስ ወደሚንቀሳቀሰው የእስራኤል መከላከያ ሰራዊት 3 ጊዜ መተኮሱ ታውቋል። የሂዝቦላ ወደ መከላከያ ሰራዊቱ ካስወነጨፋቸው ሮኬቶች መካከል በከፊል በሊባኖስ ሰማይ ላይ እንዳሉ የከሸፉ ሲሆን አንድ ሮኬት ወታደሮች አቅራቢያ መውደቁ ታውቋል። በሰውና በንብረት ላይ ጉዳት አልደረሰም። ኢራን በእስራኤል ላይ የምታደርሰውን ጥቃት ማቆማን አስታወቀች። ኢራን በአሁኑ ሁኔታ እስራኤልን ማጥቃቷን ብታስታውቅም በኢራን መከላከያ ሰራዊትና አብዮታዊ ዘብ መካከል መግባባትን የሚፈጥረው ሀአቴም አል አንቢያ የተባለው እዝ በሊባኖስ ደቡባዊም ሆነ ማንኛውም ቦታ ለሚደርሰው ጥቃት ከባድ ምላሽ የሚሰጥ መሆኑን ግን አስታውቋል። ኢራን ለጠላት ሀገር መርከቦች የሆርሙዝን ባህር እንደምትዘጋ ያስታወቀች ሲሆን በመርከቦች ላይ ጥቃት የምትከፍትባቸው መሆኑንም ገልጻለች። የእስራኤል ባለስልጣናት በኢራን ላይ የሚካሄደውን ጥቃት እንደሚያቆሙ ገልጸው በደቡብ ሊባኖስ ግን እንደሚቀጥል ተናግረዋል። ዛሬ ምሽት 9 ሰዓት ላይ የደህንነት ካቢኔ ሚኒስትሮች አስቸኳይ ጉባኤ ያካሂዳሉ ተብሎም ይጠበቃል። በኢራን ላይ የሚደርሰውን ጥቃት መቋረጡን ተከትሎ በእስራኤል ነገ ትምህርት ቤቶች እንዲከፈቱና ተማሪዎችም እንዲመለሱ ለማድረግ እየታሰበበት መሆኑን ከደረሰን ዘገባ መረዳት ችለናል። ትናንት በሰማሪያ አካባቢ በደረሰ የሽብር ጥቃት የተገደለው ተጠባባቂ መጋቢ 50 አለቃ ሃይም ክሎሚቲ በጾር ናታን በሚገኘው መካነ መቃብር የቀብር ስነስርዓቱ ዛሬ ምሽት ተፈጸመ። ተጠባባቂ ሃይም ክሎሚቲ ኤፍራይም በተባለው ክፍለ ጦር ተዋ

የነበረ ሲሆን ትናንት በመኖሪያ ሰፈሩ በተኩስ በተከፈተ የሽብር ጥቃት ሰፈሩን ለመከላከል ወጥቶ የህይወት መስዋዕትነት መክፈሉ ታውቋል። ነፍስ ይማር። የእስራኤል መከላከያ ሰራዊት ባሳለፍነው ሳምንት መጨረሻ ላይ በጋዛ ሰርጥ 3 ታዋቂ የእስላም ጂሃድ አሸባሪዎችን መደምሰሱን አስታወቀ። የድርጅቱ የምህንድስና ክፍል ኃላፊ በዘርፉ ስልጠና የሚያደርግና በጋዛ ሰርጥ ሰሜናዊ ክፍል ጸረ ታንክ ክፍል ኃላፊ የነበሩ አሸባሪዎች መደምሰሳቸውን አስታውቋል። በመጨረሻዎቹ ወራት በጋዛ ሰርጥ የሚገኙ አሸባሪዎች የተኩስ አቁም ስምምነቱን በመተው በእስራኤል ሀገርና በመከላከያ ሰራዊቷ ላይ ጥቃት ለማድረስ ሽብርተኛነታቸውን እየቀጠሉና ለማገገም እየሞከሩ መሆኑ ተገልጿል። ባለፈው ረቡዕ በሊባኖስና በእስራኤል መካከል በዋሽንግተን የተደረሰው የተኩስ አቁም ስምምነት ሙሉና አስተማማኝ መሆኑን የአሜሪካ ምንጭ ኤልቢሲአይ ለተባለው የሊባኖስ ቴሌቪዥን ገለጸ። የተኩስ አቁሙ ሙሉ በሙሉ ተግባራዊ የሚሆነው ግን የሂዝቦላ ድርጅት ስምምነቱን ተቀብሎ ኃይሉን ከሊታኒ ወንዝ ሰሜናዊ አቅጣጫ ካስወጣ ነው ተብሏል። ምንጩ ጨምሮ እንደገለጸው ለሙከራ የተወሰነው ክልል የእስራኤል መከላከያ ሰራዊት አካባቢውን ለቆ እንዲወጣና የሊባኖስ ኃይል በቦታው መሰማራት እንዲጀምር ነው ማለቱንም ከደረሰን ዘገባ መረዳት ችለናል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ነገ ሙቀቱ በመጠኑ ይጨምራል። ረቡዕና ሐሙስ ተመሳሳይ ሆኖ የሚቀጥል ሲሆን አርብ ሙቀቱ ይቀንሳል ተብሎ እንደሚጠበቅ የዘርፉ ባለሙያዎች ካደረሱን ዘገባ መረዳት ችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭ 28፣ በሃይፋ 27፣ በጽፋት 30፣ በቤት ሻአን 36፣ በብኤርሸባ 34፣ በኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን፣ ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ እረፍት እናድርግ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ እንግዲህ ያለውን ተጨባጭ ወቅታዊ ሁኔታ ከተጠባባቂ ሸለቃ አይቾ ባይ ጋር እንወያያለን። ዛሬ እንግዲህ አይቾ እንደ ወቅት በሚሊዮን ተጠባባቂ ላይ ያገለገለን ያለው ስልክ መስመራችን ላይ ነው ያለው። አይቾ ጤና ይስጥልን፣ እንደምናመሸ
1: እናስልኝ ወርቅነሽ፣ እንደምናመሻችሁ እንዲሁም አድማጮቻችን እንደምናመሻችሁ።
0: እናመሰግናለን። እንዴት ነው? ምን ይመስላል ያለንበት ተጨባጭ ሁኔታ? የደጀን ዙ መመሪያ እንዴት ነው ያለው ሁኔታ?
1: አመሰግናለሁ ወርቅነሽ። ያው ትናንትን ዛሬ ጠዋት ጀምረን እንደተነጋገር ነው እንዳወራ ነው እስከ ዛሬ እስከ ምሽቱ ስምንት አድረስ የነበረው የአደጋ ማስጠንቀቂያ መመሪያዎች አሁንም እንዳሉ ናቸው። ነገር ግን ምናልባት ወደኋላ አካባቢ በድጋሚ ስንገባ አዳዲስ መመሪያዎች አሉ። ከነገ ጠዋት ስድስት ሰዓት ጀምሮ የሚቀየሩ የሚሻሻሉ መመሪያዎች አሉ። እነሱን ተመልክተን እንመለከታቸዋለን። ከኛ በደጀንዝ መመሪያ እስካልተሰጠን ድረስ እኔ ወይም እንዲሁ በሬዲዮችን ወይም በዋትሳፕ የደጀን እዙ ወይም የመከላከያ ሰራዊታችን ቃል አቀባይ ወጥተው እስካልተናገሩ ድረስ አንዳንድ የሚሰሙ ወሬዎች አሉ። ለምሳሌ በሌሎች ቦታ በአንዳንድ ባለስልጣናት በኩልም የሚነገር ነገሮች አሉ። ይሄን እንደ ደጀን እዝ መመሪያ አድርገው እንዳይወስዱት አድማጮቻችን። ምክንያቱም በትክክለኛው የደጀን እዝ የሚሰጠው መመሪያ ስርጭታችን እስከ ስምንት ሰዓት ነው ያለ ዛሬ። በስምንት ሰዓት በዚህ ባለው ጊዜ ውስጥ ያን አዲስ መመሪያ ያው የመጨረሻ ፈቃድ እየተጠየቀ እየተጠበቀ ነው። ያ እስከሚጸድቅ ድረስ የምንጠብቀው በጸደቀበት ሰዓት ይዘን እንቀርባለን። እስከዛ ድረስ ግን ምንም አይነት የተለወጠ ነገር የለም። ሁላችንም ቅድመ አደጋ ማስጠንቀቂያ ስንቀበል ወደ አደጋ መከላከያ መጠለያ ክፍል መጠጋት፣ ግቡ የሚል አደጋ ማስጠንቀቂያ ደወል ስንሰማ ደግሞ ወደ አደጋ መከላከያ መጠለያ ክፍል መግባትና ውጡ እስከሚባል ድረስ መውጣት ወይም መጠበቅ ነው ያለብን እዛው። ስለዚህ ማህበረሰባችን ትኩረት ሊያደርግበት የሚገባው መመሪያው በደጀንዝ የሚሰጠው መመሪያ ብቻ እንጂ በዚህ በቲክቶክ ወይም ሌሎች ባለስልጣናት የሚሰጡትኝ አዋጅ
0: ባለስልጣናት ለምሳሌ የደጀንዙ አሁን በኤብራይስት ቋንቋም እንደኛ በአማርኛ አንተ እንደምታስተላልፈው በሌሎች ቋንቋዎችም አለ የመስማት ችሎታ ላይ ይችላል እንጂ
1: በኤብራይስት ቋንቋ የሚወጣው የደጀንዙ የሚመጣው ቋንቋ ከሆነ በኤብራይስት ቋንቋ የሚነገር በየቴሌቪዥኑ እንደኔ አይነት ወታደሮች ቁጭ ላይ የሚናገሩት አለ። አዎ እነሱም አንድ ነው። ምንም እነሱ
0: ምክንያቱም በቴሌቪዥንም በሬዲዮም ስለሚሰጥ ነው።
1: ማንኛ ተርጉመን ነው እየተናገርኩት ያለውን የደጀንዝ ስል እንግዲህ ይህንም ብቻ ሳይሆን እንደኔ አይነት የኔ አይነት ወታደሮች አድማጮቻችን ያውቋቸዋል። በቴሌቪዥን ጣቢያ ቁጭ ብሎ መመሪያ የሚሰጡ አሉ። እነሱ አዎ የደጀንዝ መልእክተኛ ናቸው። እነሱ የሚሰጡትን መመሪያ መስማት አለብን። ነገር ግን ባለስልጣናት ልጅ ለምሳሌ አሁን እንደ ምሳሌ ምሳሌ ትምህርት ሚኒስቴር የሚኒስተሩ ተናግረው ነገ ሙሉ ትምህርቱ የአካሄድ ሁኔታ ነገ ሙሉ በሙሉ ይቀጥላል እንደ ዛሬው አይደለም ብለው የተናገሩበት ሁኔታ አለ። ይሄ ግን የደጀንዙ መመሪያ አይደለም። ይህን ማለቴ ነው እንጂ እኔ ከኔ ውጭ ሌላ ሰው አትስሙ ማለቴ ነው። አዎ
0: እንደሱ አይደለም፣ ግልጽ ለማድረግ
1: የደጀን እዝ መመሪያ እስካልሆነ ድረስ ሌላ ባለስልጣናት የሚሰጠው መመሪያ የደጀን እዝ መመሪያ ተደርጎ እንዳይሰጥ። እንደሚታወቀው የደጀን እዝ ህይወት አድን ነፍስ አድን መልእክቶችን ነው መመሪያዎችን ነው የሚያወጣ ያለውና ይህን ለማለት ፈልጌ ነው። ያው ወደኋላ አካባቢ ደግሞ በድጋሜ እንገናኝና ወይ እስከዛ ድረስ ያሉት አሁን አዳዲስ የገቡት መመሪያዎች እኛ እናውቃቸዋለን። እነሱን እንግዲህ ፍቃድ ስንቀበል ይዘናቸው ብቅ እንላለን። ወደ መጨረሻ አካባቢ ወርቅነሽ ተመልሰሽ ደውይልኝና መመሪያውን እናሰራጫለን ማለት ነው።
0: ጥሩ እንግዲህ
1: መመሪያው እንዳለ ነው። በትኩረት ነው ሁሉንም መከታተል ያለብን።
0: መከታተል አሁን እንዳልከው ኢብራይስት ለሚሰሙን በኢብራይስት ቋንቋ በቴሌቪዥን በሬዲዮ ይነገራል። በዜና መልክም የደጀንዙ መመሪያ ከሆነ ትክክለኛው ምንጭ መስማት ወሳኝ ነው። እናመሰግናለን። ጥሩ አይቼው በኋላ እንገናኛለን።
1: እሺ ወርቅነሽ አመሰግናለሁ።
0: መልካም ቆይታ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ነው። ወደ እሱ እናልፋለን። ጤና ይስጥልን ጥላሁን፣ እንደምናመሸ።
2: ጤና ይስጥልን ወርቅነሽ። ሰላም ላንቺም ለአድማጮችም። ሰላም አይቼው።
0: ሰላም እናመሰግናለን። አይቼው ቸኮለ መሰል ሳይሄድ አልቀረም።
2: ስርጭቱን ይከታተላል ብዬ አስባለሁ።
0: ይከታተላል። እውነት ግን ነው።
2: እዚህ ላይ ግን ወርቅነሽ ነገሩ ከአይቼው ጋር ቆየት ብላችሁን በዚህ ዙሪያ እውነት ነው ከሙያ አንጻር ጉዳዩ የሚመለከታቸው መልእክቱን ማስተላለፍ ግን የደጀኑ እዝም ቢሆን ነገ ዜጎት ወደ መደበኛ ህይወት መመለስ ይችላል የማለት ሁኔታ መረጃ ሰጥቷል። ነገር እሱን ሰታድርጎ እንግዲህ መለከቷል ብዬ አስባለሁ። አይቸው
0: የደጀንዙ አው ለከነ በዜናም ባጭሩ ለማየት ሞክረናል። ተማሪዎችን ወደ ትምህርት ቤት ለመመለስ እየታሰበበት እንደሆነ እንግዲህ
2: እሱ ላይ ሙሳኔ ያለ
0: የተረጋገጠ መረጃ እንግዲህ ምሽት ላይም ነገም ጧትም ይሰጣል። ያው ህዝቡ እየተከታተለ ነው። በኋላ በሰፊው መለከተዋለን።
2: ለኔ ትምህርት ቤትንም በተመለከተ ተማሪዎች ትምህርት ቤት ከሀገራችን የሰሜን ክፍል ማለት ከሊባኖስ ደቡብ ሊባኖስ ድንበር አካባቢ የሚኖሩት ይሁዳውያንና ነዋሪዎቹ በስተቀር ሌሎቹ ወደ መደበኛ ትምህርታቸው እንዳይመለሱ ከወዲሁ ይህም ያው እና እንዳልኩት ይህን ላይቸውን ተውና መጨረሻ ላይ በሰፊው ይህንን ይዞ ይቀርባል።
0: ያው የደጀንሱ አይ ልክ ነህ፣ በዜና መልክ ማወቅ አለ እኮ ደርሶናል። እውነትህ ነው። እንግዲህ ነገ ጧትም አዲስ ነገር ይኖራል። አሁን ባለው ሁኔታ ግን የደጀንሱ እንግዲህ ሁኔታው እየተረጋጋ መሆኑን ነው የምናየው። በጣም ጥሩ። ያው በአጠቃላይ እንዴት አየኸው እንግዲህ ትናንት ጀምሮ የነበረውን? ኢራን ድንገት ሳናስበው ጥቃት ከፈተች። እስራኤል መከላከያ ሰራዊት ደግሞ እንግዲህ ከተወሰኑ ሰዓታት ውይይት በኋላ አጸፋውን መልሷል። እንዴት አየኸው? እንዴት ነው ያለው ሁኔታ?
2: የአንድ ቀን ጦርነት እየተባለ ነው እንግዲህ ማለት በሁለቱ መካከል ሲጀምር ወርቅነሽ፣ ኢራን ጣልቃ የገባችበት ያው ኢራን አለሁ አሁንም አልተጎዳሁም የማለት ሁኔታ እያሳየች ነው። እንዲያውም በድርድሩ እሷ ምለው ነገር ተቀባይነት ከልጅ የማለት ሁኔታ ማለት እንደዚህ ተጎዳች ተንኮታኮተች ሲባል የነበረው ኢራን ያው ኃይል እያሳየች ያን ማሳየት የፈለገችበት ሁኔታ ነው። ጣልቃ የገባችበት ሁኔታ አለ ማለት ምንም እንኳ ራጅ ፈጣሪውና አዛዡ እሷ ብትሆንም ግን በሊባኖስ የሚገርብሽ ወርቅነሽ ከአሁን በፊት ኢራንን ከእንደዚህ አይነት ሁኔታ ለመከላከል የተዘጋጁት እንደ ህዝቡላ እንደ ሁቲ አማጽያን በኢራቅ የሚገኙትኝ የኢራን ደጋፊ እነሱ ነበሩ። እንግዲህ ኢራን ከተደፈረች አስቀድመው ጦርነት ውስጥ መግባት፣ አሁን ግን ግልባጭ ሆኖ እነሱ ሲደፈሩ እነሱን ለመከላከል አሁን በጣም እየጮኸች ያለችው ማነች? ኢራን ነች። ነገሩ ተገልብጦ ማለት ነው። ያን ደግሞ ደካማነቷ መድከሟን የሚያሳየው። ለማንኛውም የኢራን ጥያቄ ምንድን ነው? የምናደርገው ስምምነት ከአሜሪካ ጋር የተኩስ አቁም ስምምነቱ ሊባኖስን ወይም የህዝብላን ድርጅትን ይጨምራል ነው ጥያቄው። በእስራኤል በኩል ደግሞ ፍጹም መሆን የለበትም ማለት ህዝቡላ ወይም ሊባኖስ ራሱን የቻለ ነው፣ ከኢራን ስምምነት ጋር ግንኙነት የለውም የሚል ጥያቄ አለ። አሁን ይህን ያለችው ኢራን እንግዲህ እንዴት ነው ደቡብ ሊባኖስ ምንም ችግር በሌለው ጥቃት ይሰነዝራል በእስራኤል በኩል። ኢራን ምንም እንኳ ቢጸጥታትን ቢያማትም ግን ይህን በተመለከተ ምንም የምታሰማው ድምፅ አልነበረም። አሁን ግን አልፋ ወደ ዳፊያን ወደ ቤሩት አካባቢ የምትወስደውን የእስራኤል እርምጃ ግን ይባስ ብሎ ደግሞ ከተወሰኑ በያዝነው ሳምንት የተወሰደው እርምጃ የኢራንን የጦር መኮንኖች ለመጉዳት የደረገ ሙከራም ነበር። የእሷን ያንን ስታይ እንደገና የህዝብላ ድርጅት ቁልፍ የሆኑ ቦታዎችን ለመጉዳት እስራኤል የምታደርገውን እዚህ ላይ ድምፄን ማሰማት አለብኝ የሚል ሁኔታ ነው በኢራን። ምን ማለት ነው? ወደዛ እርምጃ ከወሰዳችሁ እኛም ወደ እናንተ ወይም ወደ ሀገሪቱ የሰሜን ክፍል ከዛም አልፎ በእስራኤል ጥቃት እናደርሳለን ብለው የዛቱትን ቃል የገቡትን ተግባር ያዋሉበት ሁኔታ አለ ማለት እስራኤል ምንም እንኳ ይህን ሁኔታ የትራምፕ መንግስትን ቢቃወም ትራምፕም አይፈልጉም። እስራኤል በደቡብ ሊባኖስ እንጂ ወደ ዳኺያና ቤይሩትና ሌሎች አካባቢዎች እስራኤል ጥቃት እንድትፈጽም ጭራሽ ትራምፕ አይፈልጉም። ምክንያቱም የጀመርኩትን የተኩስ አቁምና ከዛም አልፎ የሰላም ጉዞ ያከሽፏል ከሚል አሁን ይህንን ኢራን ይህን በመጠቀም ማለት ነው ወደዛ እርምጃ ከወሰዳችሁ እኔ የማጠፋው እርምጃ አለ ብላ እንዳለችው እስራኤልም ደግሞ ምንም የኢራንን ጥያቄ ሂሳብ ውስጥ ባለማስገባት ቤሩት አካባቢ ማለት ተወሰደች ወደ ዳኺያ ከተወሰደች እርምጃ ነበረ። ወደ ሁለት ህንፃዎች ተጎድተዋል እዛ አካባቢ ሊጎዱ የተነበሩት እንግዲህ በእነሱ እንደውም እነሱ ተረድተዋል ማለት ይቻላል። አሁን ግን ይህን ቃል የገባችሁንን በተግባር ለመዋል ትናንት ማለት ነው እንግዲህ ኢራን ወደ እስራኤል ያው ቃል የገባችሁንን ተግባር ለአውላለች። ከዛም እስራኤል ይህን የምትፈልገውን እንዲያውም አንዳንዶች የጦር ጀነራሎች እንዳሉ ኢራን ይህን ማድረጓ ስህተት ነው፣ ለራሷ የሚጠቅማት ነገር አይደለም በሚል እስራኤል
0: እዚህ ላይ እኮ ነው። አሁን ለኢራን አሁን ምንድን ነው የምታተርፈው እዚህ ላይ? እንዲያውም ኪሳራ አይደለም ወይ?
2: ያውልሽ እንደ ኢራን አመለካከት አይደለም። እንደኛውን የከዝስለን ኦኬ ተዳክመዋል ብዙ ነገር እንላለን ነው። ኢራን እኮ እኛ እንደምናስበው አይደለም የሚያስቡት። ወርቅነሽ በኢራን በኩል ያለው እኮ እነሱ እኮ ጦርነቱን እንዳሸነፉ ጭራሽ ምንም ችግር እንዳልደረሰባቸው ዜጎችን የሚያሳምኑትና ለዜጎች የሚናገሩትኝ እና የሚያሰራጩትኝ ይህን ነው። አሁን ደግሞ አለው ባይነቱና ይህን ያህል ሁለት ሀያል ሀገራት ማለት ነው አሜሪካና እስራኤል ባደረሱባቸው ጥቃት አሁንም ምንም አይነት መንበርከክ ሳናሳይም አለን ኃይል በርግጥ ኃይላቸውን አጠናክረዋል አዎ ግን ይሄን ለዜጎቹ እነሱ የሚፈሩት ከውስጥ ያለውን የዜጎችን ቁጣ ለመቆጣጥና ሌሎችን ደጋፊዎቻቸውን ሞራላቸውን ለማነሳሳት የሚቃወሙትን ደግሞ ይሄው ኢራን የተጎዳችን የተዳከመች ደካማነት ካሳዩማ የደካማ ጎን በቃ ከፍራቻ አንጻር ምንም አይነት እንደዚህ አይነት ካላረጉማ ነገ ከነገ በኋላ ዜጋው አንድ ላይ አደባባይ በመውጣት ስልጣን ላይ ያለው መንግስት ለመውረድም ራሱ ያን ይሄንን ለማሳመንና እነሱንም ለማፍራራት ሲባል የሚያደርጉት ሁኔታ ነው ገብቶሻል እና ይሄን ደግሞ እየተካላቸው ነው ማለትም ይቻላል ወርቅነሽ እነሱ የሚያስቡት እንዴት ነው አሁንም አለው በፍጹም ጉዳት አልደረሰብኝ አትንኩኝ የማለት ሁኔታ ነው አሁን ተጨባጭ ሁኔታ ራሱ ወርቅነሽ ኢራን ምትለው ምንድን ነው እስራኤል አሁንም ቢሆን ወደ የሊባኖስ ማዕከላዊና ወደ ዋና ከተማ ወደ ቤሩትና ሌሎች አካባቢ እርምጃ መትወስድ ከሆነ አሁንም እኛ አጠፋው እርምጃ እንወስዳለን የማለት ሁኔታ አለ ይህንም እያስፈራሩ ነው እስራኤል ይህን ነገር ተቀበለዋለች አይመስለኝም ታስበው ምክንያቱም አስፈላጊ ከሆነና በጣም ቆንጆና ትኩስ የሆነ መረጃ ከደረሳት መጎዳት ቢገባቸው የጦር መኮሮኖችና ሽብር ፈጣሪዎች ካሉ እስራኤል እርምጃ ትወስዳለች ምን ማለት ነው አሁንም ተመለሰን ወደ ቶክሱ ወደ ጦርነቱ ገባል ማለት ነው ግን ከመሃል ላይ ማን አሉ የአሜሪካው ፕሬዝዳንት እሳቸው ይህን ጦርነት አይፈል በርግጥ ትናንት እስራኤል የወሰደችውን እርምጃ ከአሜሪካ መንግስት ጋር በይበልጥ ደግሞ ከአሜሪካ መከላከያ ኃይል ጋር ተነጋግረው እጅና ጓንት በጣም ይናበባሉ የመናበብ ሁኔታ አለ ወርቅነሽ እንዲሁ እስራኤል በራሷ ጊዜ የምታደርጉ አይደለም በሌላ በኩል ደግሞ በዜና አውታሮች የዶናልድ ትራምፕ መንግስት የሚያሰማው ዶናልድ ትራምፕ ጦርነቱን አልፈልግም ተረጋጉ እስራኤል እርምጃ መውሰድ የለባትም ብዙ ነገር ይነገራል
0: አዎ ትናንት ምሽት በጣም ጥሩ እንደው በዜጎች ደረጃም ሲታይ በቃ እስራኤል በቂ ከበቂ በላይ ስትጎዳ ስታጠቃቆይታለች በኢራን ላይ ጉዳት ስታደርስ በቃ አይነት ነገር ከ3000 አመታት በኋላ ምናልባት ለስምምነት መድረስ አለብን ብሎ እስራኤልን ያገዱ አይነት መልእክት ሰምተን ነበር ግን ደግሞ ያው እስራኤል ወደው ሌሊቱን እርምጃ እንደወሰደች እናውቃለንና እንዳልከው እንግዲህ ያው በመገናኛው ታሮች የሚወጣው መረጃ ነው ስንሰማ አንዳንዴ ሆን ብሎ በቃ ለይስሙላ ነው ይባላል አንዳንዴ ደግሞ አይ ዶናልድ ትራምፕ አሁንም እስራኤልን ይጫናሉ ይባላልና ግልጽ ያልሆነ ነገር ነው ጥላሁን ያለው
2: እውነት ሲነ ጥሩ ጥያቄ ነው ወርቅነሽ በአንድ በኩል ሁለቱ መሪዎች ጠቅላይ ሚኒስትሩና ትራምፕ ያው ለትራምፕ እኮ በግልጽ የሚናገሩት አቋምም አላቸው የእሳቸው ፍላጎት ከኛ ፍላጎት ጋር 100% አይሄድም ወርቅነሽ ማለት ትራምፕ የሚፈልጉት አሁን የቤት በጣም የቤታቸው ብዙ ተጽዕኖና ብዙ ተቃውሞ አለባቸው ከዛ ጀርባ የዋጋ ንረት አለ በይበልጥ የነዳጅ ዋጋና የኑሮ ውድነት አለባቸው ያ ብቻ አይደለም አሁን የፊታችን ከሁለት ቀን በኋላ የፊታችን ሐሙስ ይሄን በጣም የሚጠበቀው የስፖርት ውድድር ሞንዲያል ምንለዋል እግር ኳስ ጨዋታ አዎ ደግሞ በዚያ አጋጣሚ ወርቅነሽ በብዙ እንዴት ነው ቢሊዮን ሳይሆን በትሪሊዮን ዶላር ወጪ ተደርጎበት ይህንን የዓለም ሀገራት መጡ አሜሪካን በማየት ዓለም አሜሪካንን ማስበርግጥ የዓለም ሀገራት የአሜሪካን ማንነት ማለት ሊያውቁ ይችላሉ ግን ይበልጥ ደግሞ ዜጎች ስፖርቱን ምክንያት በማድረግ ወደ አሜሪካ በመምጣት የአሜሪካንን ሀያልነት ለማሳየት በስልጣን ዘመናቸው ከፍተኛ ጉጉት አላቸው ታሪክም ነው ድጋሜ ደግሙት ይችላሉ ትራፕ ስለዚህ ይህ ነገር አሁን በጦርነት እንዲበላሽ አይፈልጉም እንዲረጋጋ እንጂ ሌላው ከተወሰኑ በሚቀጥለው ሳምንት ባልሳሳት ልደታቸው 80 ዓመት ልደታቸው አንድ በከፍተኛ ሁኔታ ይከበራል ብዙ የስፖርት ኤግዚቢሽን ብዙ ዝግጅት አለ እንደገና አሜሪካ ነጻነቷን አገኘች 250ኛ ዓመት ይከበራል እነዚህን ስነ ስርዓቶች አሜሪካ አሁን ትራምፕ በስልጣን ዘመናቸው ጦርነት ውስጥ ከተገባ እነዚህ ነገሮች ተሰረዙ ባይሰረዙም እንኳን እንደተፈለገው ላይሄድ ይችላል ስለዚህ ይህን ነገር እንዲኮላ ስለማይፈልጉ ጦርነቱን አይፈልጉም አልፎ አልፎ ግን ወዳጅ ሀገራቸው እስራኤል ደግሞ አስፈላጊ ሲሆንና እስራኤልም ደግሞ ደህንነቷን ለመከላከል በምታደርገው እርምጃ ኦኬ መስቀይ መስመር ሳታልፉ እርምጃ መውሰድ ትችላላችሁ የሚል የውስጥ ንግግር አለ ምንም እንኳን ዶናልድ ትራምፕ አንዳንዴ ያላሉ ሲበሳጩ መሳደብ ጠቅላይ ሚኒስትሩ ተሳደቡ ምናምን በእርግጥ አዎ ይሳደባሉ ይዘልፋሉ ምክንያቱም ሀይል አላቸው
0: ይሰማለን እውነት ይሁን አይሆን
2: ነገሩ
0: መረጃዎች ይወጣሉ
2: ግልጽም ነው ምክንያቱም ራሳቸው ፕሬዚዳንቱን ተናግረዋል አዎ ተናግሬያለሁ ዘልፌያለሁ ተሳድቤያለሁ ብለው ነገሩ የተናገሩበት ሁኔታ ያም ሆነ ይህ ግን እስራኤል ደግሞ ከጥቅሟ ጋር በተያያዘ አሜሪካም ከጥቅሟ ስንሄድ ልዩነት አለ እስራኤል የምፈልገው ምንድን ነው ጦርነቱ በተጀመረ የአሜሪካ የነጻነት ቀን እና የዶናልድ ትራምፕ ልደት እስራኤልም እኛ ምን ትዛ አይለንም ደስ ይለናል ግን ግን ከደህንነት ጋር
0: ተወዳደሩ እዚህ ወታደሮች የሞቱ ያው ይሄ መስዋዕትነት እየተከፈለ እንዲህ አይነት ነገር ለእስራኤል መቼም ትርፍ የግንጦት ነገር ነው የሚሆነው ለእስራኤል
2: እውነት ነው ከዚህ አንፃር እስራኤል ምትለው ምንድነው ጥቅም የተነካብኝ አሜሪካ ደግሞ ነው ነው የኔ ጥቅም ማለ ተረጋጉ ለምሳሌ አሁን በኢራን በተወሰደው እርምጃ ልብ ብለሽ ከሆነ ወርቀነሽ እስራኤል ወሰደችው እርምጃ የኢኮኖሚ ተቋሞችን የነዳጅ ማምረቻ ቦታ አልጎዳችም የጎዳችው የጦር መሳሪያዎችን ይሄንን ባልስቲክ ሚሳይል ማምረቻዎችን የተለያዩ እነዚህን እንጂ ምክንያቱም ዶናልድ ትራምፕ እዛ ላይ እንዳታደርጉ የሚል የውስጥ ንግግር አለ ምክንያቱም በዛ ከመጣችሁ ያው አጠቃላይ ጦርነት ውስጥ ተደባ ማለት ነው ኢራንን ባጠፋው የጎረቤት ሀገሮችን መጉዳት ይመጣል ከዛም አልፎ የነዳጅ ዋጋ ንረት ሊመጣ ስለሚችል ራሱ አሜሪካም ሳታስበው ጦርነት ውስጥ ገባች ስለዚህ ሌሎችን የጦር ስትራቴጂ የጦር ቦታዎችን መምታት እንጂ ከኢኮኖሚ ጋር በተያያዘ የኢራን ኢኮኖሚ ነካው እሱን አትንኩ ተብሏል በሊባኖስም እኮ እንደዛ ነው ትራምፕ የሚለው ማለት ደቡብ ሊባኖስና አካባቢው የህዝቡላ ድርጅት ለማዳከም ኦኬ ምንም ችግር የለም ፍቃድ አለ ወደ ሌላ ቦታ አልፋችሁ ግን ወደ ቤይሩት ወይም ደግሞ በሊባኖስ ኢኮኖሚ ግን ጉዳት እንዳታደርሱ ይሄን አልፈልግም ስለ በግልጽ ተናግረዋልኝ እና የሁለቱ መሪዎች ያለም እንደባበዱ ይበልጥ ግን ሁለቱ መሪዎች ወይ ሁለቱ ሀገራት ትንሽ እንዴት ነው የመቃረንና የሐሳባቸው አንድ አለ መሆኑ ወርቀነሽ የጊዜ ጉዳይ ነው ላለው ቀድም የተቀስኳቸው የልደት ቀን ምን በለው የነጻነት ቀን በለበን በለው ሞንዲያሉ ተደምረው ለአሜሪካ ጥሩ አይመጣም ብዙ ዜጎች በሽዎች የሚቆጠሩት ወደ አሜሪካ ሄዱ አሁን መዝናናት ይፈልጋሉ ጦርነት ውስጥ አሜሪካ ከገባች የነገር ኪሳራ እንጂ ምንም ጥቅም ስለዚህ ከዛ አንፃር ይሄንን ባንዴ በህይወት ዘመናቸው ያገኙትን አሜሪካን የማስተዋወቅ ሁኔታ ማጣት አይፈልጉ ለዛ ነው ታገሱ የሚሉትኝ ከወዲሁ እንግዲህ ኢራንም ተነግሯቸው አቁመናል ያሉበት ሁኔታ አለ ጦርነቱን ግን ይላሉ በኢራን በኩል እስራኤል በቤይሩት እና አካባቢዋ ጥቃት ከወሰደች እኛም እርምጃ ወስዳን ይላሉ በእስራኤል በኩል ደግሞ ያው የህዝቡላ ድርጅት አሁንም ወደኛ ጉዳት እንዳደረስ ከሆነ ምንም ችግር በለለው ሊባኖስን በተመለከተ ከኢራኑ ጋር ምንም ግንኙነት የለውም በሚል እስራኤልም እርምጃ ወስዳለች ትላለች እንዲያውም የመከላከያ ሚኒስትሩ ከተወሰኑ ደቂቃዎች በፊት ያሉትኝ የሀገራችን የሰሜን ክፍል ነዋሪዎች እጣ ፋንታ የቤይሩት እጣ ፋንታ ማለት ምንም ልዩነት በለለው እኛ ወደኛ ጥቃት ካደረሳችሁ አልፈን ደቡብ ሊባኖስ ብቻ ሳይሆን ከዛ ማለፈን ከፈለግነው ቦታ ሊባኖስ ውስጥ ጥቃት እንፈጽማለን ማለት ያን የስላን ቦና ጦርነትን ተጨምሮበት ማለት ይህ ሁኔታ አለ ምን ይሆናል ወደፊት ሳስበው ነገሩ አሁን ይተረጋጋና ትራምፕ እንደሚፈልጉት መስመር ይሄዳል ብዬ አስባለሁ ወርቅነሽ
0: ጥሩ ነው እንግዲህ ትራምፕ ኃይል አለ ስልጣን አለ ተሰሚነት ካለ በሚፈልጉት መስመር ሊሄድ ይችላል እንደውና አንዳንዴ እስራኤል የደህንነት ሁኔታ ስታየው በሚገርም ሁኔታ ኢራን ቅድም አስተናዋል እስራኤል ላይ ጥቃት መክፈቱ አሁን የሂዝቦላ ድርጅት ተጎዳ ያው ሊባኖስ ነው የምትለው ሊባኖስ ላይ ጥቃት ደረሰ ብላ ወደዚህ መግባቷ እስራኤል ትፈልገው እንደነበረ በተደጋጋሚ ይነገራል እስራኤል ያልጨረሰችው የቤት ስራ አለ ኢራን ምድር ላይ መመለስ ጦርነቱ እንዲታደስ ትፈልጋለች ይባል ነበርና ኢራን እንዲህ አይነት ነገሮችን ስታመቻች ለእስራኤል ጥሩ አጋጣሚ ነው ሌላው ደግሞ የሂዝቦላ ድርጅት እንደፈለገ ያጠቃ መከላከያ ሰራዊቱ ስምምነት ላይ ከተደረሰ በኋላ ነው እንግዲህ ተኩስ አቁም ተብሎ 17 ወታደሮች ነው ይሁት መስዋዕትነት የከፈሉትና ይሄን ሁኔታ አሁን እስራኤል እንዴት ነው ለዶናልድ ትራምፕ ተብሎ ይሳቸውን መመሪያ ላለመጣስ የተኩስ አቁም የሚባለውን ነገር ያው በይፋ ተጥሷል ላለማለት የሚከፈለው መስዋዕትነት ከባድ ነው ሰሜን እስራኤል ምንም ሰላም የለም በማንኛውም ደቂቃ ተማሪዎች ላይ ጉዳት ሊደርስ ይችላል ዜጎች ላይ ሌላምና እንዴት ነው ተቻችሎ የሚሄዱት ነው እንግዲህ ሁሉ ነገር
2: ወራጥሩ ጥያቄ ነው ወርቅነሽ ይኸውልሽ አሁንም ቀደም ብዬ መጥቀስ እንደሞከርኩት አሁንም ከጥቅም ጋር በተያዘ ሁኔታ ነው እንዲያውም አንዳንድ በዚህ በደህንነት ጥበቃው ማለት ነው በጀነራል ማዕረግም ሆነ የተለያዩ ከፍተኛ ስልጣን ማዕረግ ያላቸው የደህንነት ክፍል አጠቃላይ ያለው ተጠባቂ የሚገነዘቡት ሚላሉ እስራኤል ሊባኖስ ላይ የምትወስደው ወይም በህዝብላ ድርጅት የምትወስደውን እርምጃ ወደ ጎን በማድረግ ታቁም ሳይሆን አስፈላጊ ሲሆን ተወስዳለች ግን ያለ ኃይሏን እዛ ላይ ከማድረግ ኢራን ላይ ያለ ኃይሏን ማለት እዛ ላይ ትኩረት ማድረግ ይገባታል ማለት አንዳንድ ድምጾች የሚሰማሉ ምን ማለት ነው እንግዲህ እስራኤል ባሁን ያው የኢራንን ሁኔታ ያው ተጽዕኖ ስላለብን ነው ትልቁ ቁልፉ ለጥያቄ ሻውን ትልቁ መልስ አሁን የአሜሪካ ተጽዕኖ ነው አሜሪካ የእስራኤልን መንግስት እጁን ይዘዋለች ማለት ይቻላል እንደኛ ፍላጎትማ ኮ ቢሆን ወርቅነሽ ካሁን በፊት የጀመረው የ40 ቀን ጦርነት በአቆምም ኮ ነበር መቀጠልና እንደውም የጀመረው ነገር በጣም ተዳክመው ይያሉ ህዝበላም ሆነ ኢራን አጠቃላይ ጥላቶቻችን ያን እስከመጨረሻው የመድ ሁኔታ ኮ በእስራኤል ፍላጎት እኮ አለ አሁን ፍላጎቷ ለእስራኤል ማድረግ ግን ያው ወደድን ጠላንም እኛ ያለ አሜሪካ ድጋፍ ጠላቶቻችን ማሸነፍ አንችልም። ይህን ግልጹን ሀቁን መቀበል አለብን። ያለ እነሱ ማለት እነዚህ በተለይ አክተ ለምሳሌ የሁቲ ማማጽያን አሁን ትናንት በነበረው ከኢራን እስራኤል ጋር የሁቲ ማማጽያንም አለሁበት ብሎ ተደምሮ ያው
0: ሲሞክሯል
2: ምን ማለት? አዎ ትንሽ ቆይተው ደግሞ ኢራቅ ውስጥ ያሉት ደጋፊዎች ደግሞ እነሱም አፈሙዝ ወደኛ ሊያዞሩ ይችላሉ። ከዛም አልፎ እዚህ ሶሪያ ውስጥ ያሉትም ደግሞ ሌሎች እነሱም እንዲሁ። ስለዚህ አሁን ያንን በተለያዩ አቅጣጫዎች የሚመጡትን በእርግጥ መጨረሻ ላይ የማሸነፉ ሁኔታ ጠላቶቻችን እናሸንፋል። አዎ እስራኤል ሀያል ታሸንፋል። ለጊዜው ግን ከፍተኛ የሆነ ጉዳት ይደርስብናል የአሜሪካ ድጋፍ። ስለዚህ አሜሪካ የምትለውን ነገር እኛ አንሰማም አንቀበልም ካልነ በአንድ በኩል ታሪክን ወደኋላ ዞር ብለን ካሰብን አንዳንዴ ቀይ መስመር ሲሆንና አስፈላጊ እርብጃ መወሰድ እየተገባው የአሜሪካን መንግስት ቃል ተቀብሎ እሺ ብሎ ማህዱ ስህተት ከመሆኑ የተነሳ አንዳንድ ከፍተኛ ባልካውን በስ የነበሩት እንደ ቤጊ ለምሳሌ በኢራቅ የንብር ኦምሳረ ግንባር በተ የወሰዱት እርብጃ ከዛም አልፎ ሶሪያ ውስጥ በኦልመር ስልጣን መንግስት የተወሰዱ ያን ያንሰናይ የአሜሪካን መንግስት አታድርጉ ሲባል ነው የእስራኤልን ህልውና የእስራኤልን ጥቅም እኛን እንጂ ማንም በእኛ ህል።
0: በእርግጥ ጊዜው ይለያያል። የወቅቱ ተጨባጭ ሁኔታዎችን እንግዲህ ውሳኔዎችን ለመወሰን ያስገድድ ይሆናል። እንደ ትራምፕ ደግሞ እስራኤልን ጦርነት የተዋጋ መሪ የአሜሪካ መሪ ምናልባት ላይኖር ይችላል።
2: እውነት ነው። ከዚህ ጋር ተደምሮ አሁን ካለን በተጨባጭ ሁኔታ የአሜሪካን ድጋፍና የአሜሪካንን እርዳታ መፈለጋችን ስለማይቀር ያለውን የአሜሪካን መንግስት ትዕዛዝ ሙሉ በሙሉ ባንቀበለውም እንኳን ኦኬ ብሎ ተመሳስሎ መሄዱ ብስለት ነው እየተደረገም ነው ብዬ አስባለሁ። እንዲሁም አንዳንዴ በጣም በጥቅም ሲነካኩ ማለት ነው ያው የአሜሪካን መንግስት ቃል እንደፈለጉት ዘራፍ ናቸው፣ ይሳደባሉ፣ ይናገራሉ፣ ሲሳደብ ሲዘልፉ ይታያል። ቆይተው ደግሞ ማለት የፈለጉት ራሳቸውን የማስተባበሉ ለማንኛውም ከጥቅም አንጻር አሜሪካ ከምፈልገውን ነገር ተከትሎ ያው እነሱ ከኛ ጎን ባይሆኑ ያሳለፍነውንም ከአርባ ቀን የወሰደውን ጦርነት በተመለከተ የተሰነዘሩትንን በእርግጥ የእስራኤል አየር ኃይል መሆኑ የእስራኤል መከላከያ የሚወስደውን ጀብድ አሜሪካ መስክራለታለች። በጣም ያልጠበቅነውና በጣም ያን እንዳለ ሆኖ ግን አሜሪካ ከጎናችን መሆኗ ወሳኝ ነው። ስለዚህ ጥቅማችን ይነካል። ያም ሆነ ይህ አሜሪካ ጋር አብሮ መሄዱ ደግሞ ወሳኝ ከመሆኑ የተነሳ በትዕግስት ማለት ነው። አንዳንዶቹ ደግሞ እኒህም ሁለት መሪዎች አውቀው ጠላትን ለማዘናጋት የሚያደርጉት ነገር እንጂ ውስጥ ለውስጥ ይመሳሰሉ የሚባል ደግሞ ምን
0: እንደሱም ይባላል። አዎ በተለይ ትራምፕ በማህበራዊ መገናኛ ገጻቸው ላይ በሳቸው ስም በሚጠራው ትሩዝ በተሰኘው ሁለታችሁም እንድታቆሙ እስራኤል ጥቃት እንዳታደርሽ ሲሉ ከቆዩ በኋላ ከጥቃቱ በኋላ ግን ሁለቱም ወገን እንድታቆሙ ጠይቃለሁ ብሎ ምላሽ ሲሰጡ
2: እውነት ነው። አሁን ትናንት በተወሰደው ራሱ አንዳንዶች እንደ ተንታኞች ይላሉ በቀደም አዘናጋት ብሎ ትራምፕ የተናገሩ ከዛም እስራኤል
0: እንደማይቃወሙ ደግሞ ይታወቃል።
2: ያን ስታይ አሁን እንደ እነዚህ መሪዎች ውስጥ ለውስጥ የሚነጋገሩትና እንደ ያን ነገር ግን እዚህ ላይ መጠቆም ያለብን ወርቅነሽ፣ ጠላት ግን በይበልጥ ኢራን ይህን ነገር ግጥም ማድረግ ታውቃለች። እስራኤልና አሜሪካ እጅና ጓንቱ ነው። እነዚህ ተጣሉ፣ ተቀያየሙ፣ አለመግባባት የሚባለውን ነገር አትቀበለውም። ሁለቱ ጠላቶች ናቸው ለማዘናጋት የሚያደርጉት የሚል ሁኔታ በእነሱ ዘንድ በከፍተኛ ታስቦበት የሚወስዱት እርምጃም እንደዛ ነው።
0: እንግዲህ ለማንኛውም ያለንበት ተጨባጭ ሁኔታ አሁንም ጦርነት ጥላ ስር ላይ መሆናችን ይታወቃል። የሆነ ነገር ምላሽ የሚሰጠው ጥቃት ከተከፈተ ዞሮ ዞሮ ወደ ጦርነት ነው። ያለንበት ሁኔታ የተረጋጋ ሰላም የለም፣ አስቸጋሪ ነው። ጥላሁን አጠር አድርገህ ለማጠቃለል
2: ያህል የኢራን እስራኤል አሜሪካ ጦርነት እንደማስበው ከሆነ ጦርነቱ በእንደዚህ አይነት ሁኔታ ኢራን ሀያልነቷን ሀይሏን እያደራጀች አሜሪካም አትቀበለውም እስራኤልም ደግሞ የወጣችበትን የጦርነት አላማ ግቡ እስካላደረሰች ድረስ የቤት ስራ ነው። ግን አሁን ከጊዜው ጋር የተለያዩ ስነ ስርዓቶች በአሜሪካ ያሉት ሁኔታውን ስለሚያከሽ ጥሩ ነገር ስላልሆነ አሜሪካ ጦርነቱ የማትፈልግበት ሁኔታ አለ። ምናልባት የጊዜ ጉዳይ ነው ብዬ አስባለሁ። ሁኔታው ከተረጋጋ አይታወቅም። ይህንን የስፖርት ውድድር ምህበሩ የተለያዩ ዝግጅቶችን ወደ ጎን አድርገው ወይም ከተጀመረ በኋላ የሚሆነው ነገር አይታወቅም። እንዲሁም የምናስባለው መሰለሽ ወርቅነሽ፣ ኢራን በእውነትም ሀይል ካላቸው አሁን ሁኔታውን ለማንደፍ ጠላቶች እንደሆኑ አሜሪካና እስራኤል ጠላቶቿ እንደሆኑ በግልጽ ይናገራሉ አይደል እንዴ? ሁኔታውን ለማፍረስ ለማንደፋረስ ሲባል ምናልባት በራሳቸው ጊዜ ጦርነት ጀምረው ሁኔታውን ያው ይህን አስባሉ ካላደረጉት ደካማነታቸውንና ይፈራሉ ማለት ነው። ግን በእውነት ኃይል ካላቸው ይህንን አሜሪካ የማትፈልገውም እስራኤል ደግሞ ብትፈልግም በአሜሪካ ተጽዕኖ ሆኖባት የማይሆነው የማይከፍተው ጦርነት ኢራን በራሷ ጊዜ እኮ ቀጠናውን በማበላሸት አካባቢ ሆነ ወደ ኢራን ወደዚ አካባቢ ወደ ማቆም ነገሩን እኔ ማንኮላሸቱ ሁኔታ ምናልባት ደግሞ አያቅም ሊሞከር ይሆን እኔ እንጃ ግን መሰንበትም ስለሚፈልጉ እነሱ የኢኮኖሚ ችግርም ስላለባቸው ምናልባት የዲፕሎማሲውን ዘርፍ ስለሚመርጡ ኢራኖችም የመታገስ ሁኔታ ይታያል። ስፖርት ውድድርም ሆነ ንግግር ካለፉ በኋላ ግን እንዴት ወዴት የሚሄደው ሁኔታ ትራምፕም ትግስቱ ላይ ኖራቸው ይችላል የመጠየም ጣይነት ሁኔታ ምናልባት እስከዛ ድረስ ደግሞ ጠላቶቻችን ምን ያደርጋሉ ይህም ራሱን የቻለ እንግዲህ ይደራጃሉ እያየን ነው የራሱን የቻለ ቤት ስራ ነው እና አስቸጋሪ ነው መካከለኛው ምስራቅ አሁንም
0: እውነት ነው መካከለኛው ምስራቅ እንግዲህ ሰላም እየራቀው ይመስላል ይሄ በሁኔታው እንግዲህ በሂደት እናያለን ጥላሁን በጣም እናመሰግናለን መልካም ምሽት ይሁንልህ
2: አመሰግናለሁ ወርቅነሽ መልካም ምሽት
0: መልካም ምሽት የተከበራችሁ አድማጮቻችን እንግዲህ ስርጭታችን እንደቀጠለ ነው ጠቅላይ ሚኒስትር ቢናሚን ናታንያው ከተወሰኑ ደቂቃዎች ከግማሽ ሰዓት በፊት 7 ሰዓት አካባቢ መግለጫ ሰጥቷል እንግዲህ በአጠቃላይ ያለውን ወቅታዊ ተጨባጭ ሁኔታ ኢራን ትናንት ድንገት ያው በሊባኖስ ላይ እስራኤል ጥቃት እያደረሰች ነው በማለት በእስራኤል ላይ ጥቃት ከፍታለች ምላሽ ሰጣለው ብላ ስለዛተች ያው የገባችሁን ቃል እንደፈጸመች ለማሳየት እስራኤልን ለማጥቃት ሞክራለች ሚሳኤሎች ተኮሰች ጠላቶቻችን ይሄ ደግሞ እንግዲህ ሂዝቦላና ኢራን ያመጡት አዲስ የማጥቃት ዘዴ ነው በዚህ መንገድ ጥቃት ከፍተዋል ጠላቶቻችን ከኢራንና ከሂዝቦላ በሊባኖስ ምድር ከሚገኙ ሂዝቦላ አሸባሪ ድርጅት ወደ እስራኤል የሚቃጣውን ጥቃት እንዲሁ ዝም ብለን እናይ መስሏቸው ነበር ግን የሆነውን አይተዋል በተጨባጭ ከባድ በትር በኢራን መንግስት አሸባሪ አስተዳደር መንግስት ላይ ከባድ በትር አሳርፈናል እስራኤል መከላከያ ሰራዊት ያየር ኃይሉ ደብድቧል ኢራንን ከዛ በኋላ ነው የኢራን መንግስት አይ በቃ በእስራኤል ላይ የሰነዘረውን ጥቃት በቃ አቁም ያለው አለ ሲጨንቀው ያው የጥቃቱ እኛ የመለስነው ምላሽ ከባድ ስለነበር እስራኤልን ማጥቃት አቆምኩ በቃ ብሎ አስታውቋል እና አሁን ባለው ሁኔታ ጥቃቱ ቆማል ግን የኢራን መንግስት እንደገና አስተትፈጽማለሁ ብሎ ወደ እስራኤል ጥቃት ቢከፍት ራሳችን ለመከላከል ስንል የምንሰጠው ምላሽ እጅግ የከፋና ከባድ ሊሆን ይችላል ይህን ማወቅ አለበት ብሏል በሂዝቦላ በኩልም ያለውን ጥቃት እንደዚሁ በተመሳሳይ ሂዝቦላ ወደ ሰሜን እስራኤል መተኮሱን ከቀጠለ ጥቃቱ የመከላከያ ሰራዊቱም ጽፈው መመለሱን ይቀጥላል ብለዋል ጠቅላይ ሚኒስትር ቢናሚን ናታንያሁ ሰጡት መግለጫ ሌላው የደጀንዙ መመሪያ ነው ይሄንም ቆየት ብለን እንመለከተዋለን ካይቸው ጋር አሁን ባለው አጠቃላይ ሁኔታ ነገ ጧት 6 ሰዓት ጀምሮ እስከ ነገ ወዲያ ሮብ ምሽት 8 ሰዓት ከነገ 6 ሰዓት ጧት እስከ ሮብ ምሽት 8 ሰዓት ድረስ በሰሜን እስራኤል ድንበር ካሉ የተወሰኑ ሰፈሮች ወይም አካባቢዎች ውጪ ምንም አይነት ገደብ እንደሌለ ያው እንቅስቃሴ ሙሉ በሙሉ እንቅስቃሴ እንዳለ ደጀንዙ አስተውቋል ተጥሎ የነበረው ገደብ ሁሉ እንደተነሳ አስተውቋል በሰሜን እስራኤል በኩል የተወሰኑ ሰፈሮች ተጠቅሰዋል ሳፍሱፍ ሚሮን ኦርሃግኖስ ባሪዋይ የሱዳማሌ ካስራ ሳሚያ ቤትጃን ሳዴ ኤላዛር እነዚህ እንግዲህ ከተጠቀሱ ሰፈሮች መካከል ናቸው እነዚህና ሌሎችን በእነዚህ ሰፈር አካባቢ ግን ያው አሁንም ገደብ እንዳለና ትምህርት ቤቶች መከላከያ ባለባቸው አካባቢዎች ብቻ ነው ትምህርት ቤቶች የሚከፈቱ መጠለያ የሮኬት መጠለያ መከላከያ ክፍል ባለባቸው ቅርብ ቦታ ባለባቸው ትምህርት ቤቶች ትምህርት ይከፈታል ክፍት ቦታ ላይ እስከ 100 ሰዎች እንቅስቃሴ ማድረግ ይችላሉ ህንጻ ውስጥ ደግሞ 400 የሚሆኑ ሰዎች እንቅስቃሴ ማድረግ እንደሚችሉ ነው የተነገረው እንግዲህ ያው በሰሜን እስራኤል ሊባኖስን በሚያዋስኑ ድንበር አካባቢ የሚኖሩ ሰፈሮች ናቸው የተጠቀሱትም ሌሎችም እንግዲህ ሰፈሮች ይኖራሉ የደጀንዙን መመሪያ መከታተል ነው ከዛ ውጪ ግን ነገ ጧት 6 ሰዓት ጀምሮ እስከ ሮብ 8 ሰዓት ድረስ አዲስ ነገር ካልተፈጠረ በስተቀር ገደቡ ሙሉ በሙሉ የተነሳ መሆኑን ደጀንዙ አስታውቋል በኋላም ደግሞ ቆየት ብለን ወደ ስርጭታችን መጨረሻ በደንብ ሰፋ አድርገን እንመለከተዋለን አድማጮቻችን አብራችሁን ቆዩ ስርጭታችን ይቀጥላል

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ ኮሎኔል መኮንን ተስፋ ይገኛል። ከሱ ጋር ነው የምንወያየው። ኮሎኔል መኮንን ተስፋ ጤና ይስጥልን፣ እንደምን አመሸ?
1: ጤና ይስጥልን ወርቅነች፣ እንደምን አላችሁ?
0: እግዚአብሔር ይመስገን፣ እናመሰግናለን። እንግዲህ እንዴት ነው? ሰላም ነን። እንግዲህ ያው ሀገራችን ትንሽ የተወሰነ የተረጋጋ ሁኔታ ነበረ፣ ተጠፋፍተን ቆይተናል አይደል?
1: አዎ ተጠፋፍተን ነበር።
0: እናመሰግናለን። አዎ እንግዲህ
1: ግን ቢረጋጋና እንደዚሁ ብንጠፋፋ ይሻለኛል።
0: አይ ቢረጋጋም አንተን የምንጠይቅበት ርዕሰ ጉዳይ ሞልቷል እንዳልከው። በእርግጥ ሰላም ቢሆን የሁሉም ሰው ምርጫ ነው እንዳልከው፣ ግን ዞሮ ዞሮ ብዙ አንተ የምትገባበት ርዕሰ ጉዳይ አለ። ግድ ጦርነት ብቻ ሲሆን አይደለም። ዛሬ እንግዲህ ያው ትናንት ኢራን የከፈተችብንን ጥቃት ዛሬ አቆምኩት ብላለች። እንግዲህ ከአንድ ቀን በኋላ እንዴት ነው በአጠቃላይ የነበረውን ሁኔታ እንዴት አየኸው? የሚጠበቅ ነበር ወይ?
1: በመሰረቱ እንደምታየው እስራኤል ሀገር በአራቱ ማዕዘን እየተዋጋች ነው። ሁሉንም በሁሉም ማዕዘኖች ስራችን ሰርተን ዘግተናል የሚል አቋም የለኝም። በተለይ በሊባኖስ በኩል የሚደረገው በሂዝባላ ቴሮሪስት ቡድን ለምናደርገው ውጊያ ተገቢ ነው። ተገፍተን ተጨቁነን እየተተኮሰብን ወታደሮቻችን፣ ሰፈሮቻችን እየተጎዱ እንግዲህ አንድ ወር ሊሆን ነው መሰለኝ ከገባን። እንግዲህ መንግስት እንደፈቀደለት መከላከያ የሊታኒን ወንዝ አልፎ አንዳንድ ኮረብታዎችን እንደ አቡፎር፣ አሽያ፣ ነፐቴ የሚባሉ ቦታዎችን ይዟል። ይህ ትልቅ ሁኔታ ነው። ሆኖም ግን ሂዝባላ ካለበት ተደብቆ በእስራኤል ሰፈሮች በሰሜኑ ሀገር በሚገኙትና በተለይ በወታደሮቻችን ላይ በትንንሽ ፈንጅ የጫኑ ድሮኖች በሚያደርገው ውጊያ ያን ለመቆም ሲባል ትላንት ከብዙ ጊዜ በኋላ እስራኤል ሀገር እንደ ሀገር ትዕግስት ብዛት ነበረበት። ትላንትና ግን በቆራጥነት ሁኔታ ቤሩት ላይ የሚገኘው ዳኸ የሚባለው የቴሮሪስት ሰፈር እዛ አካባቢ አንዳንድ ህንፃዎችና አንዳንድ ተቋሞችን እስራኤል በአየር ኃይል ጥቃት ስታደርግ፣ ኢራን በአንጻሩ ሊባኖንን ከወጋችሁ፣ ዳኸያን ከወጋችሁ፣ እኔም የሰሜኑ ሀገር ህዝባችሁን ቦታውን ለቆ እንዲወጣ የሚል አባባል ነበራት። ይሄንም ሙሉ በሙሉ ትላንት አሳይታለች። ከሀያ በላይ ሚሳይሎችን በልስት የሚባለው ሚሳይሎችን በ17 ሰዓት ውስጥ ልካለች። ሆኖም ግን እነዚህ ሚሳይሎች ምንም አይነት ጉዳት አላደረሱም። መከላከያ ተቋማት ተቋቁመዋቸዋል። አልፎም እንደምታየው ኢራን በየቦታው ፕሮክሲያቸውን በሁቲም ቢሆን ሁቲምም ወደ 2 ሚሳይሎች ተኩሰዋል። ሆኖም ግን ያም ከሽፏል። ዞሮ ዞሮ ትራምፕ እንግዲህ ለእስራኤል ሀገርም ባካችሁ ይህን ጦር አቁሙት የሚል አባባል ከመንግስት ጋር ተወያይተው ለጊዜው ኢራንም እስራኤልም እንግዲህ ይህን ተኩስ አቁመውታል ማለት እችላለሁ። ይህ የመጨረሻ ነው አይመስለኝም። ምክንያቱም ኢራን የምታደርገው ሁኔታ ተቀባይነት የሌለው የአሜሪካና የኢራን ድርድር ባለበት ሰዓት ሊባኖስን ግለኛ ሀገር፣ ሉዓላዊት ሀገር፣ ቴሮሪስት አቅፋይ የምትሆን ሀገር በዚህ ውስጥ ማስገባቱ እንግዲህ ሰበበኛው አያቶላው መንግስት ወደ ጦርነቱ ለመመለስ የሚያደርገው መንገድ መስሎ ይታየኛል።
0: አሁን የኢራን መንግስት ይህን በእስራኤል ላይ ጥቃት መክፈቱ እንግዲህ በሂዝቦላ ድርጅት ላይ የሚወሰደውን ጥቃት ያጸፋ ምላሽ ብሎ ነው ይህን ጥቃት የከፈተውና ምንድን ነው የሚያሳየው? አቅም አለኝ ነው ወይስ ሂዝቦላ ናት ትንኩብኝ ነው? የኢራን መንግስት አሁን መዋጋት ይችላሉ አሁን ባለው አቅም ባለው አቋም?
1: አንደኛ ትክክል ነሽ። የኢራን ትልቁ አባባል መልእክት ማስተላለፍ የፈለገው ሂዝባላ ኢራን ነው፣ ኢራን ሂዝባላ ነው የሚል አባባል ነው። ያም እንግዲህ ለአርባ አመት ያህል ያሳደገው ልጅ በጀት የሰጠው መሳሪያ የሰጠው ወታደራዊ ልምምድ ያደረገለትን ወታደራዊ አካል ሊባኖስን ገዝቶ ልክ እንደ ሐማስ አዛ ላይ ገዝቶ እንደሚኖረው ሁሉ ያደረገው ልጅ መቶ አልፈለገም። ለዛም ነው እንግዲህ የዚህ ሁኔታ የማሳየው ዞሮ ዞሮ ኢራን በየትኛውም ቦታ ስምምነቱን እንደማትፈልገውና ያላትን እስራኤልን ለማጥፋት የምታደርገው ጉዞ በአራቱ ማዕዘን በሁቴን በሐማስ በሂዝቦላ በሌሎችም በሌሎችም ውስጣዊ ጂሃድ እስላሚ በምንላቸው አንዳንድ የእስራኤል ዜጎች የሚያደርጉት ሁኔታ ይህን ድርጊት በመቃወም ነው። ስለዚህ እንደ ሀገር እስራኤል በአሁኑ ሰዓት ያላትን አቅም ተጠቅማ አጠፋ መልስ ሰጥታለች። ከዛም በላይ መስጠት ይችላለች። ኢራን አቅም አላት፣ ጉልበት አላት፣ መሳሪያ አላት። አዎ አላት። አልጨረሰችም። በአሁኑ ሰዓትም በዚህ አንድ ወር ውስጥ ራሷን አዘጋጅታ ያወጣ የደበቀቻቸውን መሳሪያዎች፣ ሚሳይሎች አውጥታ መተኮሻዎችና መተኮሻና ማስተኮሻዎችን ወልውላ ይሄ ነገር እንደሚሆን ታውቃለች። እንግዲህ ኢራን እኛን ብቻ አይደለም የምትወጋው፣ መካከለኛ ምስራቅ ያሉ ሀገራትን በሙሉ እንደ ኦማን፣ ኩዌት፣ ካታር የሚሉትንም ምንጊዜ ቢሆን አላቋረጠችም። እንግዲህ እንደምታየው በአሁኑ ሰዓት ትልቁ ስጋት ግን ሁቲም የምንላቸው ምናልባት አንድ አልባብ የሚባል የመርከቦች በር አለ። ያንን በር ከዘጋች ዓለማዊ ኢኮኖሚካዊ ቀውስ ስለሚደርስ ምናልባት ትራምፕን በዛ በኩል ከላይ የሚሉት መስሎ አይታየኝም። ሆኖም ግን በአሁኑ ሰዓት የተረጋጋ መስሎ ይታያል። እንግዲህ እንዲህ ነው ያለ ነው። አልቋል አላለቀም፣ አልቋል አላለቀም፣ አላለቀም አላለቀም።
0: በጣም ያስፈራል። እንግዲህ ያው አሁን ኢራን እንግዲህ ህዝቡላ ድርጅት በእርግጣው ኢራን አዋልዳ ኮትኩታ ያሳደገችው በመካከለኛው ምስራቅ እንግዲህ በጣም ያስፈራል የሚባል አሸባሪ ድርጅት ነው። ከባድ ነው። ግን መሪውም ተገለዋል፣ ሐሰን ናስራላ። 5000 አባላቱም የባይፐር ጥቃት የተባለው የሬዲዮ መገናኛው እንትናቸው ፈንድቶ እናስታውሳለን በድርጅቱ ላይ የነበረውን ጉዳትና ጥቃት። እንደው ምናልባት አሁን የእስራኤል መከላከያ ሰራዊት በሂዝቦላ ላይ እያደረሰ ያለው ጥቃት ድርጅቱን በእጅጉ እያዳከመ እያንገዳገደው ሊሆን ይችል? ምናልባት ኢራን እንደዚህ እንትን ምላሽ የሰጠችበት ምክንያት ነው ወይስ የበሰበሰ ዝናብ አይፈራም አይነት ነገር ነው?
1: በትክክል አንደኛ ከሰባ በላይ ትልልቅ ከተማዎች መከላከያ በሊባኖስ ሀገር የሚገኙ የሂዝቦላ ከተማዎችን አውድሟል። ከ5000 በላይ ወታደሮቹን በዚህ በአንድ ወር ተኩል ውስጥ አጥቷል። ብዙ መሳሪያዎችን ዋሻዎችን እየተቀማ ነው። ይሄ የሚያሳየው አንደኛ እስራኤል ቆራጥነቷን እያሳያች ነው። በዛ በኩል የምታደርገው ውጊያ አቡፈር የሚባለው ልክ እንደ መነጽር ሊባኖስና ዳር የሚያሳየው ትልቁ ተራራ በእኛ እጅ ነው። ከዛ በፊትም በ1982 ዓ.ም ነበርንበት ለቀነ ከወጣነ በኋላ በአሁኑ ሰዓት እንደገና ገብተናል። ሊባኖስ እንደ ሀገር ሂዝቦላን መቋቋም አልቻለችም። ምክንያቱም ሙሉ በሙሉ ባልልም ግማሹ የሊባኖስ ህዝብ ሺዊ ነው፣ የሂዝቦላ ደጋፊ ነው። እንደምታዩ በሊባኖስ ውስጥ ትልቅ ውጥረት አለ። የሊባኖስ ህዝብ በተለይ ክርስቲያን የምንለው ህዝብ ይሄን ድርጊት አይገድፈውም፣ ትልቅ እየተቃወሙትም ነው። ሰልፍም ይወጣሉ። በተለይ እዛ መስኮት ወጥተው አስጨረስከን፣ ልጆቻችን ሞቱ፣ ተገደሉ፣ ተቋማት ፈረሱ እያሉ ይጮህቦታል። ዋናው እንግዲህ እስራኤል ማድረግ የነበረባት በሊባኖስ ሀገር የሚገኘው የቤሩት ከተማ መብራት የለበትም። እኛ ሰፈሮቻችን ሲጎዱ መንገዶች ላይ ድልድዮች ላይ መውደቅ ነበረባቸው። ግን እስራኤል እንደ ሀገር በአሜሪካም ምናልባት እርዳታ ሊሆን ይችላል ይህን እንዳታደርጉ የሚል ነበረ። ሆኖም ግን የእስራኤል ህዝብ ጥያቄ እንዴት ቤሩት ላይ ያለው መብራት፣ ቤሩት ላይ ያለው ተራራዎች፣ ያሉት መንገዶች፣ ተቋማት በሙሉ መቆም አልነበረባቸው የሚል አባባል አለ። እስራኤል አቅም አላት፣ ጉልበት አላት፣ ጥራት ያለውና ብቃት ያለው አየር ኃይል አላት። እንደገናም ኢላማዎችም ብዙ አሉን። ግን ቤት ከማፍረስ፣ ህንፃ ከማፍረስ፣ ተቋማት ከማፍረስ ወደ ሰላም ላይ የሚደረገውን ድርድር በተለይ በፕሬዚደንቱ አንዋር አዋን የሚባሉት ይህን ድርድር ይፈልጉታል። የአሜሪካን እርዳታም ይፈልጋሉ። ምናልባት የአሜሪካ መንግስትም የአሜሪካ ወታደር አካል ገብቶ ሂዝቦላን ትጥቁን የሚያስፈታው ከሆነ እኛ ከህንፃዎች ጋር ጠብ የለንም፣ ከህዝቡ ጋር ጠብ የለንም። የቴሮሪስት ቡድን ግን ጦር መሳሪያውን እስካልፈታ ድረስ ጦርነታችን መቀጠል አለበት።
0: አዎ ሂዝቦላ ድርጅት እንግዲህ ሊባኖስ ውስጥ ሌላ መንግስት ሆኖ ከቀጠለ አስቸጋሪ ነው እንደተባለው ለእስራኤል ህልውና። እንዴት ነው አሁን ያለው? እንግዲህ ኢራን ሂዝቦላ ተጎዳ ባለሽ ቁጥር ምናልባት ደግሞ ነገ ነገ ወዲያ በሁቲ አማጺ ቡድን ላይም ቢደርሱ አይታወቅም፣ ወደ እስራኤል እየተኮሱ ስለሆነ ጥቃት ቢደርስ እንዲህ ጣልቃ እየገባሽ ምላሽ መስጠት ከሆነ ወደ የት ልናመራ እንችላለን? ኮሎኔል
1: ይኸውልሽ በአሁኑ ሰዓት እኔ እናንቺ በምነጋገር ሰዓት በደቡብ ሊባኖስ በሚገኘው ሲዶን በሚባለው ትልቅ ከተማ የሺዎች ከተማ የህዝባላ ከተማ አየር ኃይላችን አንዳንድ ድርጊቶችን እያደረገ ነው። ይህ ድርጊት ምናልባት ወደ ትላንትናው ይመልሰናል ምናልባት። ምክንያቱም አፍንጫ ሲመታ እንባ ያለቅሳል ወይም ምንድነው የሚባለው? አፍንጫ
0: ሲመታ አይን ያለቅሳል።
1: አይን ያለቅሳል አይደለ? ስለዚህ ያሳደገችውን ልጅ እንዲመታና አቅም አጠረኝ ብሎ ጉልበት የለኝም ብሎ ደጀን የሚሆነኝ የለኝም ብሎ ምናልባት እጁን እንዳይሰጥ ያን ነው የምታደርገው ኢራን። ዞሮ ዞሮ ኢራን ሀያላን ሀገር ናት፣ ጠንካራ ሀገር ናት፣ ለህብረተሰቧ ማታስብ ምንም እንኳ ወገኖቿ ቢጠሙ ቢራቡ ተቋማት ቢወድሙ ነዳጅ ቢወደድ ገንዘብ ቢረክስ እስራኤልን ለመውጋት ግን ምንጊዜም ያከማቻቸው ገንዘብ እያወጣች መሳሪያዎችን መግዛትና መለወጥ ትፈልጋለች። ከሩሲያም ሆነ ከሲን አንዳንድ ድሮኖችንም ሆነ ተወርዋሪ ነገሮችን እያስመጣች እስራኤልን ለመቋቋም በተለይ ግን የኢራን ትልቁ ስጋቷ የእስራኤልና የመካከለኛው ምስራቅ ሀገራት እንደ ኩዌት እንደ ካታር እንደ ሳውዲያ የሚባሉት ሀገራት ወደ አብርሃም ስምምነት ከመጡ ለጅትሚቷን የምታጣና እሷ ብቸኛ ሀገር መሆኗን ስለምታውቅ ይሄ እንዲሆን አትፈልግም። ለዛም ነው መካከለኛው ሀገር ላይ የምትተኩሰው ኦማን፣ ካታር፣ ኩዌት በተለይ እንዴት ነው ከዛ አካባቢ ያሉ የአሜሪካ ወታደራዊ ቤዞች ለቃችሁ ውጡ የሚል አባባል ነው። ትራምፕ ደግሞ በአሁኑ ሰዓት ትልቅ መስተንግዶ የሚያደርገው ዓለም አቀፋዊ የሚባለውን እግር ኳስ ጨዋታ ነው። ያ ደግሞ ብዙ ገንዘብ የሚያስገባ በአሜሪካ ከ52ቱም ሀገራት ላይ የሚጫወት ዓለም አቀፋዊ እግር ኳስ ጨዋታ ነው። ስለዚህ ያንን ደግሞ ምናልባት ብዙ እንግዶች ስለሚመጡ ብዙ ትኬቶች ስለሸጡ እንዳይከስሩ እንጂ ይህን ነገር ትራምፕም ቸላ የሚሉት መስሎ አይታየኝም። ሆኖም ግን እስኪ እንግዲህ ከአርባ ቀን በኋላ ምናልባት ትራምፕ ልባቸው ተመልሶ የኢራንን አድሚኒስትሬሽን የድራዝ ግዛት ደብ ካላስገዙት በስተቀር እስራኤል ዞሮ ዞሮ የራሷ ስራ ነው የሚሆነው። እንደ ሀገር አቅም አላት፣ ጉልበት አላት። ለከሀያ ዓመት በላይ የተዘጋጀችበት ስለሆነ በአሁኑ ሰዓት እንዲያውም ኢራን ተዳክማለች። የኢራንን ሬዥም ለማስወገድ አቅምም ጉልበትም ብቃትም አላት። የአሜሪካም እርዳታ ቢያስፈልግም እንኳ በተለይ ፍቃድ ብለው እንጂ በሌላው በኩል እስራኤል ራሷን መቋቋም ማቀ
0: የአቅም ችግር የለባትም።
1: የአቅም ችግር የለም።
0: እንደው ስለ ሀማስ የሆነ ባጭሩ የምትለው ነገር የምትለን ነገር ካለ ኮሎኔል? እንግዲህ ሀማስም ቀላል ጠላት አይደለም እና ያለው ሁኔታ እንዴት ነው? አሁን ያለው ተጨባጭ ሁኔታ
1: ሀማስ እንደምታየው በአሁኑ ሰዓት አቅምም ጉልበትም መሳሪያም የለውም። ዋሻዎችን ተቀምጧል። ቢተኩስም እንደሚቀጠቀጥ ስለሚያውቀው ምንም አይነት በዚህ ጦርነት ውስጥ ሻጋ ታሬና ሌላም ሌላም በምንለው ጦርነት ላይ ምንም አይነት ሮኬትም አልተኮሰም፣ ምንም አይነት ድርጊት አልሰራም። በዛም በኩል ሶስት ክፍለ ጦሮች አሉ። እነዚህ ክፍለ ጦሮች በያዙበት ቦታ ከ60% በላይ ዋሻዎችን እያፈረሱ አንዳንድ ቴሮሪስቶች ከክልሉ ወጥተው ከቀይ መስመሩ ወጥተው ሲገኙ ከቢጫ መስመሩ እየተደመሰሱ መሪያቸውን በየቀኑ እየተቀማ ነው። በዛ በፊት እንደምታውቂው ኢዘዴን ኸዳድ የሚባለው ሐማስ መሪ የነበረው ወደማይመለሰው ሲሸኝ እሱን የተካው ደግሞ ያን እንደዚሁም ተሸኝቷል። ሌሎችም የተሩስ ቡድን
0: መተካካታቸው ግን አይቀርም፣ ይቀጥላል። እንደው እጅ አልሰጡም፣ ድርጅቱን ለማስቀጠል ጥረቱ አለ፣
1: እሱ አለ። ግን ቢሆንም እስራኤል መዝገብ ላይ ስላስቀመጣቸው ጊዜ ወስዳል እንጂ ሁሉም ይሸኛሉ። ምክንያቱም እስራኤልን የወጋ አይኑን መዝጋት የለበትም። እስራኤል በየትኛው ሰዓት ባልታሰበው ሰዓት ታገኛቸዋለች። ስለዚህ የሐማስ ቴሮሪስት ቡድን አንድ የቀረው መሳሪያውን ፈትቶ ለአዛ ህዝብ አዛን መመለስ አለበት የሚል አቋም ነው ያለኝ።
0: በጣም እናመሰግናለን ኮሎኔል፣ መልካም ምሽት ይሁንልህ። እናመሰግናለን።
1: እኔም አመሰግናለሁ። ደህና ቆዩልኝ።
0: መልካም ምሽት። እናመሰግናለን። ሙዚቃ

0: የተከበራችሁ አድማጮቻችን አይቸው ስልክ መስመራችን ላይ ነው በድጋሚ አዲስ ነገር ካለ አይቸው ጤና ይስጥልን በድጋሚ አዲስ ነገር ካለ
1: ተናስልኝ ወርቅነሽ በድጋሚ አሁንም አዲስ ነገር ያለው ምንድነው ናሆን ለአክሻብ አሁን ባለው ሁኔታ እስከ ነገ እስከ ጧቱ 6 ሰዓት ድረስ ያለው ሁኔታ ነው የሚከተለው ከነገ 6 ሰዓት ጧት 6 ሰዓት በኋላ እስከ ሮብ 6 ሰዓት ድረስ ግን ያው ወደ ሙሉ ኑሯችን እንደምንመለስና ከሰሜኑ ክፍል ያሉት በተለይ በሊባኖስ ድንበር ከድንበር አካባቢ ያሉትኝ ጦርነት ካላቸው በስተቀር ሌሎቹ ወደ ኖርማል ጊዜያችን እንመለሳለን ማለት ነው። የበለጠ ማብራሪያ ደግሞ በጧት እንሰጣለን። ነገር ግን ነገ ከሊባኖስ አካባቢ ጦርነት ከመካሄድበት በድንበሩ አካባቢ ካሉት በስተቀር ሌላው ወደ ሰላማዊ ወደ ኖርማል ኑሮ በለጥ
0: ነው ወደ መደበኛ ኑሮ
1: ወደ መደበኛ ኑሮ እንመለሳለን ማለት ነው። አሁን ግን እስከ ጧት 6 ሰዓት ድረስ ግን እንዳለው ነው
0: እንደነበረው
1: ነገሮችም ሊቀየሩ ይችላል ይሆናል። እንግዲህ ሁሉንም አጠናቀን ይዘን ጧት በ6 ሰዓት ትጥታት ደግሞ የበለጠ ማብራሪያ እንሰጣለን።
0: በጣም ጥሩ ሆይቸው። አሁን እንግዲህ በዜና ሚፋ የሆነ መረጃ እንዳልከው ነው በሰሜን እስራኤል ሊባኖስን በሚያዋስኑ ድንበሮች ቀደም ሲል ቀበሌዎችን ለመግለጽ ሞክረናል መኖሪያ ሰፈሮችን እነዛ ከባቢ ውጪ ነገ ጧት 6 ሰዓት ጀምሮ እስከ ሮብ ምሽት 8 ሰዓት ድረስ ያ ወደ መደበኛው የኑሮ እንቅስቃሴ እንደምንመለስ ነው እየተገለጸው። ጧት ደግሞ አዲስ ነገር ካለ አይታወቅም። እንግዲህ ጦርነት ነው
1: አው
0: እና መሰግናለሁ
1: እንደምንላንተሽ።
0: እሺ መልካም ምሽት ይሁንል። ሰላም አድማጮቻችን። እንግዲህ ጥንቃቄ ማድረጉ መልካም ነው። የደረጀን ዙ መመሪያ እንደሰማችሁት ነው። ለማንኛውም ደግሞ በንቃት ሁሉ ነገር መከታተል መልካም ነው። እዚህ ጋር ተያይዞ የኢራን መንግስት የሀገሪቱ አየር መንገድ ወደ መደበኛ ስራው እንዲመለስ ትዕዛዝ መስጠቱ ገልጿል። ቀደም ሲል የአየር በረራዎች እንዲቋረጡ በረራዎች እንዲሰረዙ ማድረጉ ይታወቅ ነበር። ያው እንግዲህ ከእስራኤል ጋር ባለው መጠቃቃት ማለት ነው። አሁን ግን በሁለቱም ወገን የተኩስ አቁም ለመድረስ ያው የሰጡትን ሐሳብ ተከትሎ በረራው እንዲቀጥል መደበኛ በረራው የሚል መልእክት ማስተላለፉ ታውቋል። ፋርስ የተባለ ሀገሪቱ የመገናኛ አውታር ወይም ወሬ ምንጭ ነው ይህን ዘገባ ይፋ ያደረገው። በእስራኤል በኩልም የአየር መንገዱ ክፍት ነው፣ ግን አንዳንድ የተሰረዙ በረራዎች ነበሩ። በዛ በኩልም አዳዲስ መረጃዎች እየወጡ ነው። እናመሰግናለን። ነገ ጧት 6 ሰዓት ላይ እንደገና እንገናኛለን። ለስርጭቱ ማሳካት ለተባበረን የቴክኒክ ባለሙያ ለአሳፍ ሞስኮች ምስጋና ይድረሰው። በስርጭቱ ለተባበሩት ለባልደረባችን ጥላሁን መልኬ፣ ባልደረባችን ወይም ተጠባባቂ የሻለቃ አይቸውና ኮሎኔል መኮንን ተስፋ እናመሰግናለን። መልካም ምሽት ይሁንላችሁ። ወርቅነሽ እሸቴ ነኝ።